0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን እናደራችሁ የተከበራችሁ አድማጮቻችን እነሆ የጧት ስልጣችን ዘንቀርበናል። ከዛ በፊት ግን ዛሬ ለቱ እንደብራውያን ሰምና ቆጣጣር ሀዮም ዮም ሐምሺ ካፍ አለፍ በኤሉል ሀይታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 3 2026 እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 28 2018 ነው። የቴክኒክ ባለሙያችን ገብርኤል ኮሄን፣ ስቱዲዮ ተረኞች ሻየው ደጉናቸው ባየነን። በተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚያ አንድ ሰዓት ስርጭት ዜና ይነበባል። ጌቶች ለአንባቢያን ምን ይዘው ቀረው የሚሉትም የስልኩ ውይይት ዶክተር ተመለከተ ውይይትም ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በማልደረባይ ሻየው ደጉ
3: አይቸባዬ አመሰግናለሁ። አይቸባዬ ሐሙስ ጠዋቱንን እንግዲህ ወደ አረብ ወደ ቅዳሜ መሸጋገሪያ ድልድይ ስለሆነ መልካም ሳምንት ይሁን፣ መልካም ቅዳሜ ሰንበት ይሁንልን። ከወዲሁ
2: አመሰግናለን።
3: አርስተ ዜና፣ በእስራኤል አረብ ማህበረሰብ ውስጥ ሁከት፣ ግድያ፣ ወንጀል እንዲህ እንደቀጠለ ነው። ሌሊቱን በሰላሳ ዓመት ገደማ የሚገኝ ሞተር ሳይክል አሽከርካሪ በአደጋ በሞት ተለየ። የእስራኤል መከላከያ ሰራዊት ከባድ የበጀት እጥረት እንዳጋጠመው ተዘገበ። የአሜሪካን ፕሬዚዳንት ትራምፕ በዋይት ሀውስ ቤተ መንግሥት በሰጡት መግለጫ በኢራን ላይ የሚካሄደው ጦርነት ለመካከለኛው ምስራቅ ለእስራኤልና ለአሜሪካ የሚጠቅም ነው አሉ። የኩዌት የመከላከያ ሚኒስትር እንዳስታወቁት ኢራን ዛሬ ንጋቱ ላይ ወደ አገሪቱ ሮኬቶችንና ሰው አልባ አውሮፕላኖች ድሮኖችን አስወነጨፈች። በሩሲያና በዩክሬን መካከል ጦርነቱ እንደቀጠለ ነው የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ሌሊቱን በሰላሳ ዓመት ገደማ የሚገኝ ሞተር ሳይክል አሽከርካሪ በአደጋ በሞት ተለየ። አደጋው የደረሰው በሚሾር ሃዶሚም ሰፈር አቅራቢያ ነው። ፖሊስ የአደጋውን መንስኤ እየመረመረ ነው። ትናንት ምሽት ደግሞ በጌልቦዋ አካባቢ ሁለት ሰዎች በመኪና አደጋም ሕይወታቸውን አጥተዋል። በሰማሪያ ቀበሌ ውጥረቱ ተባባሰ። በረመራ ከተማ አካባቢ ሁለት ዕድሜያቸው 17 እና 19 ዓመት ወጣቶች ፍልስጤማውያን ከደህንነት ኃይሎች በተኮሱ ጥይቶች ተገደሉ። የጦር ኃይሎችም የይሁዳውያን ሰፈሮችና የፖሊስ አባላት ወደ መንደሩ የሚያደርጉትን ገብቶ የመውጣት እንቅስቃሴ ደህንነት ያረጋገጡ እንደነበርም ሰራዊቱ አስታውቋል። ይህ እንቅስቃሴ የተደረገው ከእስራኤላውያን ዜጎች የተሰረቁና በግልጽ መለየታቸው መሰረት የተለዩ እንስሳትን ለመመለስ እንደነበርም ተገልጿል። በእንቅስቃሴው ወቅት ኃይለኛ ሁከት ረብሻ የተከሰተ ሲሆን ታጣቂዎቹም በኃይሎቹ ላይ ጠብ እና ድንጋይ ወርረዋል። በመግለጫው መሰረት የሰራዊቱ አባላት ደህንነታቸውን ለማስጠበቅ እና ያጋጠመውን ስጋት ለማስወገድ በዋና ዋና በጥባጮች አሸባሪዎች ላይ ተኩስ ለመክፈት ተገልጿል። ቃል አቀባያችን ኢታይ ብሎምንታል እና ሃይም ጎልድች እንደዘገቡት ከዚያ ጥቂት ጊዜ ቀደም ብሎ በሰራተኞችና በፍልስጤማውያን መካከል ግጭት በአካባቢው የሰፈሩ ይሁዳውያንና በፍልስጤማውያን መካከል ግጭት ተቀስቅሶ የነበረ ሲሆን የደህንነት ኃይሎች ሰልፉን መበተኛ መሳሪያዎችን በመጠቀም ሁከቱን በትነዋል። የእስራኤል መከላከያ ሰራዊት ስለ ሁኔታው ተጨማሪ ምርመራ ማጣሪያ እያደረገ እንደሚገኝ ማስታውቋል። አረብ ማህበረሰብ የርስ በርስ ግጭት ሁከት ግድያ በመቀጠል በሰሜኑ በጋሊል አካባቢ አንድ የ26 ዓመት ወጣት በተተኮሰበት ጥይት በከባድ ሁኔታ ቆሰለ። ማገንዳ ቢዳዶም ቡድን አስቸኳይ ሕክምና እርዳታ ካደረጉለት በኋላ ወደ ሆስፒታል ወስደውታል። ትናንት ምሽት በነጸሬት ከተማ 3 ሰዎች በተተኮሰባቸው ጥይት ህይወታቸውን አጥተዋል። 3 ሰዓት ባልበለጠ ጊዜ ነው 3 ሰዎች የተገደሉት። የእስራኤል መከላከያ ሰራዊት ከባድ የበጀት እጥረት ገጥሞታል ሲባል ተዘገበ። ይህ አሁን ላይ በኃይሎቹ የተግባር ዝግጅት ላይ ጉዳት እያደረሰ ይገኛል። ዘጋቢያችን ካርሜላ ምናሽ እንደገለጸችው ለታንኮች የመለዋወጫ ቃዎች እጥረት በመከሰቱ ምክንያት በርካታ የታንክ ብርጌዶች ስራ ለማቆም የተወሰነ ሲሆን በሊባኖስ ውጊያ ወቅትም ጉዳት የደረሰባቸው በመቶዎች የሚቆጠሩ ተሽከርካሪ መኪናዎች ወታደራዊ መኪናዎች እስካሁን ወደ ሙሉ አገልግሎት አልተመለሱም። ይህም የደህንነት ኃይሎችም እንቅስቃሴና የትራንስፖርት አቅም አዳጋች አድርጎታል ተብሏል። ፕሬዚዳንት ትራምፕ በዋይት ሃውስ ቤተ መንግስት በሰጡት መግለጫ በኢራን ላይ የሚካሄደው ጦርነት ለመካከለኛው ምስራቅ ለእስራኤልና ለአሜሪካ የሚጠቅም ነው ብለዋል። ኢራናውያን እስራኤልና መካከለኛው ምስራቅ ካጠፉ በኋላ አውሮፓን በመቀጠልም የእኛን ከተሞች ያጠቃሉ ሲሉ ገልጸዋል። አሜሪካ የሆርሙዝ ባር ወሽመጥ እየተቆጣጠረች እንደሆነና እስካሁን ኢራን ይህንን ለማቆም ያደረገችው ነገር በጣም አነስተኛ መሆኑን አክለዋል። በፋርስ ባህረ ሰላጤ ያለው ውጥረቱ ተባብሷል። የአሜሪካ ማዕከላዊ እዝ በኢራን ላይ የተጣለውን የባህር ላይ እገዳ ለማስከበር እየተንቀሳቀሰ ነው። 86 የንግድ መርከቦችን መንገዳቸውን አስቀይረዋል። 3 መርከቦች ከጥቅም ውጭ አድርጓል። 2 መርከቦች ላይ ደግሞ የአሜሪካ ወታደሮች ገብተው ፍተሻ አድርገዋል። የፕሬዝዳንት ትራምፕ መግለጫም ከዚሁ ጋር በተያያዘ ትናንት ማታ በሰጡት አስተያየት የኢራን አገዛዝ አካል ከቀን ወደ ቀን እየደከመ መሆኑን ገልጸው ጦርነቱም ብዙ እንደማይቀጥል ጠቁመዋል። አሜሪካ

0: Roy Kais Naum. በሩሲያና በዩክሬን መካከል ያለው ጦርነት በደቡባዊ ዩክሬን በሚገኘው የኦዴሳ የወደብ ከተማ በሩሲያ ጦር በተፈጸመ የአየር ጥቃት በአንድ ባለብዙ ፎቅ የመኖሪያ ህንፃ ላይ ጉዳት መድረሱን የከተማዋ ባለስልጣናት አስታወቁ። ስለተጎዱ ሰዎች ወይም ስለደረሰ ጉዳት መጠን የተሰጠ ዝርዝር የለም። የዛሬ የአየር ጸባይ ሁኔታ ዛሬ ሐሙስ በተለይም በተራራማና በሀገሪቱ ውስጥ አካባቢዎች በሙቀቱ መጠን ላይ ጥቂት መቀነስ ይታያል። ሆኖም አሁንም ለወቅቱ ከተለመደ በላይ ሞቃታማ ይሆናል። የነገው አርብ የአየር ጸባይ ሁኔታ ደግሞ መጠነኛ ቅዝቃዜ ይሆናል የሚል ግምት አለ። ሙቀቱና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 30 ዲግሪ ሴንቲግሬድ፣ ተላቪና ሃይፋ አካባቢ 32፣ በርሼባና አካባቢዋ 33፣ ኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል። የሰዓቱ ዜና እስከዚሁ ነው። አይቸው
1: ሸያው አመሰግናለን።

የተከበራችሁ አድማጮቻችን ጋዜጦች ላምባያን ምን ይዘው ቀረቡ ሚለውን አሁን እንመለከታለን። እንደተለመደው አራቱም ጋዜጦች እዚህ ፍለፍት ላይ ይገኛሉ። ያንዳንዱ ራሱን የቻለ የተለያየ ርዕስ በመያዝ በመጀመሪያ ሽፋናቸው ላይ ያቀረቡት ርዕስ አለ። እንግዲህ ሰዓቱ እንደመቀን ያለ ሁሉንም እንደመመልከት አጥር አድርገን ሞክራለን። በማሪብ ሲንጀምር የገንዘብ ወይም የባጀት እጥረት የተለያዩ መኪናዎችን ታንኮችን በመከላከያ ሰራዊት ለማደስ እየተቸገረ ነው በማለት የተጻፈ በትልቁ ጽሑፍ እያየን እንገኛለን። በምርጫ ፖለቲካውን በማስመለከተ በተለይ በሊኩድ ፓርቲ የኸብራት ክነሴት ጉትሌብ ወደ ኦጽማ ዩዲት ፓርቲ እንድትቀላቀል የሚደረገው ሂደት እንደቀጠለ እንደሆን እየተነገረ እንዲያውም በፍጥነት ይህ እንድታደርገው ያደረጉ እንደሆነ ተገልጿል። በኢራን አሁንም ቢሆን ተወንጫፊ ሚሳኤሎችን ወደ አሜሪካውያን ባሲስ ወይም ካምፕ ማስወንጨፏን እንደቀጠለች ነው። ሂዝቡላንም በተመለከተም ኢራን ምናልባት ሂዝቡላ ጋር መለያየት እየጀመሩ ነው የሚል ጽሑፍም በዚህ ጽሑፍ ገጽ ላይ ቀርቧል። የእስራኤል የኃይልና ኢነርጂ ሚኒስቴር ለማዕሪብ እንዳሉት በሚቀጥለው ጊዜ የመንግስት እነሱ ማለት የሊኩድ ፓርቲ መንግስት በሚያቋቁምበት ሰዓት የገንዘብ ሚኒስቴርን መስሪያ ቤት እንደሚጠይቁ እየተናገረ ይገኛል። ካሁኑ ቀደም ሲል መግቢያ እንደተናገረ እንደጠቀስኩት በተለይ በተለይ በገንዘብ በባጀት እጥረት ወደ 40 ሚሊያርድ ሸቀል የገንዘብ ሚኒስቴር ወደ መከላከያ ባለማስተላለፉ ምክንያት የተለያዩ የውጊያ ስልቶች፣ መኪናዎች፣ ታንኮችን እንደገና ማደስ ወይም ሲበላሹ ለማደስ እየተቸገረ ነው ሲል መከላከያ ያሳወቀው ጽሑፍ አለ። እዚህ በትልቁ ተጽፎ ይገኛል። እንዴት ሊሆን ይችላል የሚል ጥያቄም እየመጣ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በትናንትናው ዕለት ታዛ ሰርጽን ጎብኝተዋል። እንደተናገሩትም በዚህ አካባቢስ አለን እንቀመጣለን በማለት የተናገሩት ንግግር በዚህ ጋዜጣ ላይ ቦታ ተሰጥቶታል። ወደ ኢራን አሜሪካ ባለው ጦርነት በዚህ ጦርነት ምክንያት የአሜሪካ ዋና ፍላጎቷ በዚህ ሰዓት ይህን የተጀመረውን ጦርነት ምርጫ አልባ ማስቀረት ነው የምንፈልገው ለኢራን። ማለትም እጅ ማንሳት አለባት ኢራን፣ አለበለዛ የተጀመረው የኢኮኖሚ ማዕቀብ ተፋጥኖ ይቀጥላል፣ ይጨምራል በማለት በነጩ ቤተ መንግስት ሀሳብ ወይም መንግስት የተናገሩት ሁኔታ በዚህ ጽሁፍ በዚህ ጋዜጣ ላይም በሰፊ ተጽፎ ይገኛል። በአንድ በኩል እንደገና ደግሞ ምናልባት ፕሬዚዳንት ዶናልድ ትራምፕ ጦርነቱ አብቅቷል የሚል ሊያውጁ ይችል ይሆናል የሚል ሁኔታም ይታይ ይገኛል። ለመካከለኛው ምስራቅ ስጋት ሊኖራችሁ አይገባም። እኔ በተለይ እስራኤል ምንም አይነት ስጋት ሊኖራት አይገባም። እኔ ደግሞ ፕሬዚዳንት እስከሆንኩ ድረስ ለእስራኤል ከእስራኤል ጎን መቆሜ ጥርጥር የለውም በማለት የተናገሩትም አለ። የእስራኤል ውጭ ጉዳይ ሚኒስትር ጊዶን ሳአር እንደተናገሩት በአሁኑ ሰዓት አምባሳደራቸውን በኢየሩሳሌም የከፈቱት ሀገራት 5 ናቸው። በሚቀጥለው ጊዜ ግን ወደ እጥፍ በመሆን ወደ ሌላ ተጨማሪ 5 ሀገራት ኤምባሲያቸውን ወይም አምባሳደራቸውን ወደ ኢየሩሳሌም እንደሚያስተላልፉ የተጠቀሰ ሁኔታ አለ። እንደሚታወሰው አብዛኛውን ከእስራኤል ጋር ግንኙነት ያላቸው ኤምባሳደሮች አምባሳደሩን ጽሕፈት ቤታቸውን በቴላቪቭ እንደከፈቱ ይታወቃል። እንደ ሕጉ መሰረት ግን በአንድ ሀገር በእርሰ ከተማዋ ላይ ነው እንግዲህ ኤምባሲ ወይም ጽሕፈት ቤታቸውን መክፈት ያለባቸው። ያው በእስራኤል ትንሽ ከአረቦች ጋር ባለው አለመግባባት ምክንያት ቴላቪቭ ላይ እንደተደረገ ነው። በተለይ በደቡብ ሊባኖስ በሚደረገው
ጦርነት መከላከያ ሰራዊታችን በሚወስደው እርምጃ በረኸስ የተሰኘው ዋሻውስ ከሆነስ በብዙስ እንነጋገርበት የነበር እንዲያውም የኢራን ወታደሮችም አሉበት ተብሎ የሚጠረጠረው ቦታ ውስጥ ብዛት የነበት አብዛኛዎቹ ሽብርተኞች እንደሞቱ እንደተገደሉና ጥቂቶቹ ግን ማምለጥ እንደቻሉ አሁን በተደረገው ጥናት እዚህ ዋሻውስም የኢራን ወታደሮች እንደለሉ እንዳልነበሩ እየተጠቀሰ ይገኛል። ይህ በዚህ እንዳለ ወደ ሶሪያ በሚነርበት ሰዓት ከሶሪያ ጋር የሚደረገው ድርድር እስካሁን ድረስ ውጤት አላስመዘገበም በማለት የተጻፈ ጽሑፍ አለ። እስራኤል ምንም እንኳ ቢያንስ በደህንነቱ ዙሪያ ከሶሪያ ጋር ሰላም ይሆናል ተብሎ የተጠበቀ ነበር፣ ነገር ግን እስካሁን ድረስ የሆነ ነገር የለም። አንዳንድ አክራሪ እስራኤላውያን ሃይማኖት መሪ የሚናገሩት ቃላት እጅግ በጣም አገሪቱን ወደ ኋላ ይጎታል በማለት እዚህ ገጽ ተጽፏል። በተለይ አምኻ እስራኤል የተሰኘው ፓርቲ በሁለተኛ ደረጃ ቁጥር እየተመዘገበው ወይም የሚሄደው ዮሴፍ የሚባል አረብ ማህበረሰብ የሆነ እሱም በከፍተኛ ደረጃ በተለያዩ መገናኛ አውታሮች ስለ እስራኤል ምንድን ነው የምንለው አንዳንድ ጊዜ በአማርኛችን ሽንጡን ገትሮ የሚከራከር ነው። እስራኤል በተለይ የዚህ ቋንቋም ተናጋሪ በመሆኑ መጠን በሚገባቸው ቋንቋ እንደነሱ ባህል በደንብ አድርጎ ነው ፈትፍቶ ነው የሚያስረዳቸው ስለ እስራኤል ማለት ነው። እሱ በሁለተኛ ደረጃ ተመዝግቦ በዚህ ፓርቲ ውስጥ ተቀላቅሎ አምኻ እስራኤል በተሰኘው ቪንተር የቀረመው ጀነራል ቪንተር በሚመሩት ይሄዳል አብረው የሮጡ ናቸው ለምርጫ። ነገር ግን እንዳንድ ሃይማኖተኞች ለሱ አረብ ነው ድምጻቸው ብሎ መናገራቸው ይሄ እጅግ በጣም የሚያሳፍር ንግግር ነው ማለት እዚህ ጋዜጣ ላይ ተጻፈ ሁኔታ ማለም። በራቭ ዮሴፍ የተሳቸውን መታሰቢያ ቀን ለማክበር የመንግስት ህግ አማካሪ ቢሃራ ሚያራ ለኒህ ለራቭ ዮሴፍ ለሳቸው መታሰቢያ የሚሆን ፍቃድ እንደሰጠች፣ ምክንያቱም አሁን የምርጫ ወቅት ስለሆነ አንዳንድ የተለያዩ ዘይነት የሚደረጉ ስነ ስርዓቶች ብዙ ዋጋ አላችሁ ምክንያቱም አቅጣጫቸውን ይቀይራሉ በሚል ስጋት ምናልባት ወደ ምርጫ ቅስቀሳ ሊሆንም ስለሚችል በማለት የተናገሩት ወይም እየተከለከለ ይገኛል። ለእንደዚህ ግን እንደተፈቀደላቸው ያው የምታሰቢያ ቀኑን እንደማድረግ እንደሚቻል ፈቅደዋል። በምርጫ ቀን 260 ሺህ ሰራተኞች ይቅርታ ይቅርታ 260 ሺህ የሚሆኑ ሰራተኞች በስራ በምርጫው ቀን እንደሚሰሩ በተለይ ምርጫውን በማስመረጥ ሁኔታ በመቆጣጠር በመቁጠር በተለያዩ ዘርፎች 260 ሺህ ሰዎች አዲስ የስራ ቦታ ማለት ነው። ይሄም ይተነግራሉ። በእስራኤል በ2026 በሚደረገው ምርጫ በዓለም ዙሪያም በከፍተኛ ደረጃ መነጋገሪያ የሆነ ይቅርታ ምንነጋገራ ሆኖ የመጣ ሁኔታ ነው። በዚህም እንደነሱ ግምታዊ ጥናት ከሆነ ኢዝንኮት የሚቀጥለው የእስራኤል ጠቅላይ ሚኒስትር ይሆናሉ ተብሎ እንደሚጠበቅ እየተነገረ ወይም እነሱም ግምታቸውን እየተነገሩ ይገኛል። የመኪና አደጋ እጅግ በጣም አስቸጋሪ ሆኖ መጥቷል ይላል እዚህ ጋዜጣ ላይ። በአንድ ቦታ ላይም የእድሜ ባለጸጋ የሆኑትን ሽማግሌ ግጭቶ የጠፋ ሹፌር በተወሰነ ሰዓታት በኋላ ፖሊስ በቁጥጥር ስር እንዳዋለው የተነገረ ይገኛል። የማይም በተለይ ይሄን የውሃ ጥረት እስራኤልን እንደገና ሊያጠቃት ይችላል በማለት ከፍተኛ ስጋት እንዳለና እንዳውም አሁን የውሃን አጠቃቀም እንድንቆጥብ በሚል ሰሞኑን አዲስ ቅስቀሳ የተደረገበት መጥቷል። እንዴት እዚህ ደረጃ ልንደርስቻን? በተለይ እስራኤል ጨዋማ የሆነውን ውሃ ለመጠጥ እንዲሆን የመቀየር ኃይል ያላት ሀገር ነች። ለምን ይህን የሚቀይረው ይህን ውሃ የሚቀይሩት መሽኖች ለምን እንዳልሰሩ
ለምን እንደቆሙ እጅግ በጣም አጠያያቂ ሁኔታ ነው። አሁን ግን እንደገና እንደ አዲስ ይሄን ጨዋማው ሀ ወደ መጠጥ እንደምንጥን እንግዲህ ጣፋጭ እንደምንለው ወደዛ ለመቀየር ጥረት እየተደረገ እንደሆን አሁን ግን የት ነበራችሁ እስከዛሬ የሚል ጥያቄ ማብሮ ይመጣል። በ16 ከመቶ 16 እጅ ብቻ በህዝብ ማመላለሻ መገልገያ እየተገለገሉ ይገኛሉ። ያም በአውቶቡስ ወይም በባቡር የሚጠቀሙት 16 ወደ 15 ሰዎች 16 እጅግ በጣም ትንሽ ነው። ያለምን ሊሆን ቻለ? ጥልቅ ጥያቄ የሚያስፈልገው ነው። 2.5 በላይ የሚሆኑ ሚሊየን 2.5 ሚሊየን በላይ የሚሆኑ የእስራኤል ህዝቦች በአየር መንገድ አለም አቀፍ አየር መንገድ ይዘዋወራሉ። ማለት በዚህ ወር ውስጥ 2.5 ሚሊየን የሚሆኑ እስራኤላውያን ወደ ውጭ ጉብኝት እንደሚሄዱ እና እነሱም እንደሚተላለፉ በዚህ የተነገረ ይገኛል። ወደ የዲዮታኖት በምንመጣበት ሰዓት በምርጫው ዙሪያ እያንዳንዱ የፓርቲ ሊቀመንበር የተናገሩትን ጽሑፍ በጽሑፍ ዘቅርባል። ሁልኪም ትኸመሜም ቀስ በቀስ ቦታው እየጦፈ እየመጣ ነው በማለት ይላል። በጣም በሚገርም ሁኔታ ደግሞ በተለይ ሰፊ ዝርዝር በነገ ዕለት የሚሰጠው ይሆናል። ጥቅምት 7 2023 ኖቫ በተሰኘው የጭፈራ ቦታ ላይ ሁላችንም እናውቃለን፣ እዛ የነበረውን እናስታውሳለን። ከዛ የተረፉት ዛሬ ከሶስት ዓመት በኋላ የልጆች እናት በመሆን ብዙ ህፃናቶች እንደተወለዱ ነገር ግን ያጠባሳ አሁንም አብሯቸው እንደሚሄድ በሰፊው ተናግሯል። በሰፊው የዲዮታ ሀረኖት ተጽፎ ይገኛል። ወደ ምርጫ በምንመጣበት ሰዓት እያንዳንዱ ፓርቲ ራሱን የሆነ አጀንዳ ይዞ የወጣበት ሰዓት ናል። አይዘንኮት እንደሚሉት የአሁኑ መንግስት ደካማ መንግስት ነው በማለት ያው ተቀናቃኝ ፓርቲ እስከሆኑ ድረስ ደካማ መንግስት ነው፣ እስራኤልን ወደ ጦርነት ይዞ የገባ ነው በማለት ይወነጅላሉ። ቤኔት እሳቸውም አሁን ባለንበት ሁኔታ በአንድ ላይ መዋሃድ አለብን፣ በተለይ ይሄ ግራ ክንፉን መዋሃድ አለብን የሚል ሐሳብ እሳቸውም ጠቅላይ ሚኒስትር ቢንያሚን ኔታንያሁን ለመቀየር ጥረት እያደረጉ እንደሆነ ተነግረናል። የመከላከያ ሚኒስትር ካት እስራኤል ካት እንዳሉትም ብጊዳ ማለት እንግዲህ በአሁን እኔ ምንም ሊገባኝ አልቻለም፣ እንዴት ነው አንዱ ባንዱ ላይ እንቅስቃሴ ጸረ እንቅስቃሴ የሚያደርግ በማለት የተናገሩት ሁኔታ አለ። ስሞትሪች ረሹ ተከርካይን ይህ ማለት በእስራኤል ሀገር የእስራኤልን ምድር የሚቆጣጠር መስሪያ ቤት ማለት ነው። በተለይ አንዳንዱን ቦታ ወደዛ ቦታ ለመሄድ እሳቸውም እየተናገሩ ይገኛል። ሊበርማን እኔ ሁሉንም ፓርቲ ተቀናቃኝ ፓርቲዎች አንድ ማድረግ ይችላለሁ በማለት ይናገራሉ። ያይር ጎላን የዲሞክራት ፓርቲ መሪ እሳቸውም በእኔ ላይ ጸረ እንቅስቃሴ ዘመቻዎች እየተካሄዱ ነው፣ የስም ማጥፋት ዘመቻ በማለት በተለይ ጥቅምት ሰባት ጋር የተከሰተውን ክስተት እጅ እንዳለበት አድርጎ እየተናገሩ የሚለውን እየተናገሩ ይገኛሉ። አፍታጋዊ ተባላ እንመለሳለን።

ይቅርታ ክብራትና ክብራን አድማጮቻችን፣ እንዳንዴ መሀል የሚፈጠር ጉዳይ ይኖራሉ። እንቀጥላለን። ለመጨረስ የጀመርነውን ኢራን በተለይ በአሁኑ ሰዓት ያለችበት ደረጃ በጥሩ ስላልሆነ ምናልባት ከሂዝቡላ ጋር ያላትን ግንኙነት ልታቋርጥ ትችላለች። ምክንያቱም ያለው ምጣኔ ሀብቷ እየተቆረቆዘ በመምጣት እንደገና ህዝባዊ አመፅ ይቀሰቀሳል የሚል ስጋትም እንዳለ እየተናገረች ትገኛለች። በአሁኑ ሰዓት ያላት አማራጭ ይላሉ የአሜሪካው ፕሬዚዳንት፣ ወይ እጅ መስጠት ወይ ደግሞ መንኮታኮት ሲሉ የተናገሩት ሁኔታም አለ። የኢራን በአራት ሀገራት ላይም ጥቃት ማድረሷን ወይ ማስወንጨፏን እንደቀጠለች ነው። በዚህ ዙሪያም በተለይ የኩዌት የውጭ ጉዳይ ሚኒስትር እንደተናገሩት ከሆነ ኢራን ተያይዛ እሷ ገደል መግባት አልበቃሚል እኛንም ይዛ ገደል ልትገባ ነው በማለት ኢራንን የሚወነጅሉበት ሁኔታም አለ። የኒውክሌር ጋርኢን ኒውክሌርን በማስመለከተ በሶሪያ አሁንም የኒውክሌር ንጥረ ነገሮች እንዳሉ እየተነገረ ይገኛል። ክብራትና ክብራን አድማጮቻችን፣ ያው ከሞላ ጎደል እንግዲህ ስኛው ጋዜጣም ያለውም ይሁን የሚመስል ነው። በተለይ ደቡብ አሜሪካ በእስራኤል ላይ ያሉ ሀገራት በእስራኤል ላይ ያላቸው ምልከታ እጅግ በጣም እየተሻሻለ እየመጣ እንደሆነ ተናግረዋል። ለሹፌሮች ጥሩ ዜና አለ። ይሻየው እንግዲህ አንተንም እኔንም ሁላችንም የሚመለከት ነው። የነዳጅ ዋጋ አሁን 8.25 ለአንድ ሊትር ነዳጅ 8 ሸቄል ከ25 ሳንቲም ነው። ግን ከዛሬ ጀምሮ በ7.75 ሳንቲም 7 ሸቄል ከ75 ሳንቲም ለአንድ ሊትር ነዳጅ ዝቅ ይላል፣ ይቀንሳል ማለት ነው። ይሄ ጥሩ መልእክት ነው። በይሁዳና ሰማርያ ያለው ተጨባጭ ሁኔታ እጅግ በጣም አስጊ ነው። ምናልባት ወደዛም ወደ ጦርነት ልንሄድ እችልን ይቀሰቀስ ይችል ይሆናል የሚል ስጋት እንዳለ እየተነገረ ይገኛል። ቆይት ብለስኪ በሰፊው የምንነጋገርበት ይሆናል። ክቡራትና ክቡራን አድማጮቻችን፣ ቀስቶች ከሞላ ጎደል አንባቢያን ይዞ ቀረው የሚሉት ይስከኑ ነበር።

0: ያገኘችው በመቀጠል እንግዲህ ያለውን ተጨባጭ ወቅታዊ ሁኔታዎችን ስንመለከት በዜናም ቀደም ሲል አሁን በጋዜጦች አምድ ትንተና ላይም ቢሆን የመከላከያ ሰራዊታችን በርግጥ ከሶስት ዓመት በላይ ጦርነት እንዳለ ያካደ ነው ማለት ያስችላል። በሰሜኑ፣ በደቡብ፣ በአዛ ግንባር፣ በሊባኖስም በኩል ከዚህ ጋር በተያዘ ደግሞ የመከላከያ ሰራዊቱ የበጀት የገንዘብ እጥረት አለበት የሚል ዘገባ ተመለከትን። ይህን ሁኔታ እንዴት ታየዋለ?
1: በጣም በሚገርም ሁኔታ ይሻያው። ይህ ሁኔታ በእርግጥ የእስራኤል ባጀት አብዛኛውን ወደ መከላከያ ሰራዊት እንደሚሄድ የሚታወቅ ነው ሁኔታ ነው። ይህም ቢሆን ያው ውጤቱንም እያየነው ነው። በተለይ ምን አይነት ሀገር ነች? ሶስት ዓመት ያለማቋረጥ ጦርነት ላይ ያለች ሀገር እስካሁን ድረስ ግን የምጣኔ ሀብቷ በጥሩ ደረጃ በሚባልበት ደረጃ ውስጥ ያለ ነው። ይህም የሚያሳየው ወደ መከላከያ በምንመጣበት ሰዓት ምንም እንኳ ቃል የተገባው ገንዘብ ይሰጣል ተብሎ ቢጠበቅም እስካሁን ያልደረሰበት ሁኔታም አለ። ዞሮ ዞሮም ይሄ የፖለቲካ ሽኩቻ ያለበት ነው። 40 ሚሊያርድ ሸቄል መተላለፍ ከገንዘብ ሚኒስትር ወደ መከላከያ መተላለፍ የነበረበት እስካሁን ስላልተላለፈ ያሁን እነኛ አንዳንድ ታንኮች በሚበላሹበት ሰዓት ሌሎች መከላከያ ወታደራዊ ተሽከርካሪ መኪናዎች በሚበላሹበት ሰዓት የመጠገን መለዋወጭ አቃዎች እጥረት እንዳለ እየተነገረ ይገኛል። አንዳንድ ጊዜ ምን አለ መሰለህ ይሻየው፣ እኔ እንደምመለከተው እንደኔ ቅርታ እንደኔ ምልከታና እይታ ሳየው ጋዜጦች ወይም በዜና የሚቀርበው ነገር ሙሉ በሙሉ ሁሉ ነገር ትክክል ነው ማለት አይደለም። አንዳንድ ጊዜም የማባባስ ሁኔታ ይነገርበት ሁኔታ አለ። ለምን? ይህም አንድም ሆን ተብሎም የሚደረግ ነገር አለ። ምንድን ነው የሚባል እንግዲህ ቀይ መብራት ለማብራት ለማስደንገጥ ነገሩ ትኩረት እንዲሰጠው የሚል ሁኔታም አለ። አንዳንዴ ደግሞ ሁኔታውን ዞሮ ዞሮ የፖለቲካ ጨዋታ ስለሆነ በእንትና ጊዜ በእሱ በነበረበት ሰዓት እንዲነበር በሚባል በዛም ሊሆን ይችላል። ዞሮ ዞሮ ግን አዎ የገንዘብ እጥረት ያን ያህል የገንዘብ እጥረት ባይኖርም ነገር ግን አዎ እንደዚህ አይነት ነገሮች እንደሚከሰቱ አሉ። ለምንድን ነው የገንዘብ ሚኒስትር ይህ የታቀደው ነው የሚታወጀውን ገንዘብ ማያስተላልፍበት ምክንያት ምን አለ? ግልጽ የሆነ ነገር አለ። አንድ እዚህ ጋር ወደ መከላከያ የሚሄደው ገንዘብ በሙሉ በትክክል ለነዚህ ነገሮች ውስጥ ይውላል ወይ? በመከላከያ ሰራዊት ውስጥም ለአንዳንድ ሌሎች ጉዳዮች አላስፈላጊ ነገሮችም ብዙ ወጪ የሚደረግበት ሁኔታ አለ። ለዚህ ነው እንግዲህ የገንዘብ ሚኒስትር ያ ገንዘብ እስካሁን የተሰጣችሁት ይበቃል ያለ የሚነገር ነገር ግን ደግሞ በአንድ በኩል በመከላከያው ዙሪያ እንደዚህ አይነት ሁኔታ ባይፈጠር መልካም ነው። ምክንያቱም ዓለም በአሁኑ ሰዓት ወደ እየተራመደች ያለችበት ሰዓት ወደፊት እየገሰገሰች ነው። እኛ ደግሞ ኋላ ቆር መሆን የለብንም። በየለቱ በየሰዓቱ አዳዲስ ነገሮችን ማደስ ትናንት ይፋ እንደሆነውም እንደውም እስራኤል በአይነቱ በጣም እጅግ ልዩ የሆነ አዲስ ተወንጫፊ ሚሳይልም ለገበያ እንዳቀረበች እየተነገረ ያለበት ሁኔታ ነው። እና ለእንደዚህ ነገሮች ደግሞ ያው ገንዘብ ያስፈልጋል። እና እንደው በመከላከያው ዙሪያ እንደው እንደዚህ አይነት ነገሮች ባይነገር እንደዚህ አይነት ነገሮች ችግር ባይመጣ መልካም ነው ባይነኝ እኔ መልከታ። አንተ መልከታስ እንዴት ነው?
0: አዎ ልክ ነህ። በርግጥም ጋዜጠኝነት ጋዜጦችን ማለት ይቻላል እንደ የሰውን የአንባቢያን ቀልብ ለመሳብ ተብሎ ደግሞ ልጥጥ በማድረግ የሚዘግብ አጋጣሚ አለና ይህን ሁኔታ በተመለከተ በአንድ በኩል ጥቅም አለው፣ በሌላ በኩል ደግሞ ጎጂ ነው። በደህንነትን ብሔራዊ ደህንነትን በተመለከተ የእስራኤል መከላከያ ሰራዊት የበጀት እጥረት አጋጠመው ሲባል አዎ ያስደነግጣል አይደል? አሳሳቢ ይሆናል። ግን በእስራኤል መንግስት በጀት ለተለያዩ መንግስታዊ ቢሮ መስሪያ ቤቶች አሉ አይደለም? በጀት ያከፋፍላል መንግስት። በዚህ ካሉት መንግስታዊ መስሪያ ቤቶች በዋናነት የበጀት የሚሰጠው የመከላከያ ሰራዊት ነው። ይህን ሁኔታ ደግሞ የቢሮክራሲ አሰራር ሁኔታም ሊዘገየም እንዳልከው ቅድም ትክክል ነህ። መከላከያ ሰራዊቱ ደግሞ እንዳልከው የተለያዩ ዘመናዊ ቴክኖሎጂ ዘመናዊ ጦር መሳሪያዎችን በመገንባት እንኳን ለራሷ አብቁቶናል፣ ለሌሎች ለአውሮፓ ሀገራት ደግሞ አሁን ትናንት ትናንት ወዲያ የሰማነው ሰምተሃል የግሪክ በግሪክና በእስራኤል ልውውጥ ያደረጉት በጀርመንና በእስራኤል አስደናቂ የሆነ ዘገባዎችን ሰምተናል አይደል?
1: እውነት ነው። ይሄም የእስራኤል የጦር ኢንዱስትሪ ምርቶች ናቸው። ይሄ የሚያስጨንቅ የሚያኮራ ነው። በተለይ በጀርመን ውስጥም ባለፈው ሚሳኤል ልግስታ እንደወሰደች እና ይሄ ሚሳኤል እንደውም ቀደም ሲተናገር ነው በጀርመን ውስጥ ሙከራ እንደተደረገለት እየተነገረ እና በጣም አዋጭ እና በአይነቱ እጅግ በጣም ልዩ የሆነ ሚሳኤል እንደሆነ እየተነገረ ይገኛል። የዩዳና ሰማርያን ያለውን ተጨባጭ ሁኔታ እንዴት ታየዋለህ?
0: በጣም የሁኔታ ሁከት አለ። በዚህ በዩዳና ሰማርያ ቀበሎች ያሉ ይሁዳውያን እስራኤላውያን ሰፋሪዎችና በዛ አካባቢ የሚገኙ ፍልስጤማውያን መካከል ግጭት አለ። የጊዜው አሁን ላይ በጣም ይፋፋማል ይባባሳል። በተለይ የእስራኤል ህዝብ የአመት መለዋወጫ የአመት አዲስ አመት የሮሻሻና ሌሎችም ተቀጣይ አመት በዓልን ሲያከብር ጋር በተያያዘ ሆን ብለው የሽብር ጥቃት ለመፈጸም ፍልስጤማውያን አቅደዋል የሚል እንደሚባል እየሰማን ነው። በዚህ ጎን ለጎን ደግሞ በዚህ አካባቢ ተሰፍረዋል የሚባለው እስራኤላውያን እነሱ ደግሞ ችግር እየፈጠሩ ነው። ይኸው ውርውር በድንጋይ ሳይቀር ውርውር አለ በፍልስጤማውያንና በእስራኤላውያኑ መካከል። እዚህ በዛ መካከል ማን ያለው ያለው የእስራኤል መከላከያ ሰራዊት ነው አይደለም? እንዲህ አይነት ሰው ግጭትን መቋቋም አለበት መቆጣጠር ስላለበት በዚህ በምክንያት በዚህ የመፋፋም ግጭት ሁከት እንዳለና በትናንትናው እንግዲህ ወደ ሁለት ወጣት ፍልስጤማውያን በራማላ ከተማ በቅርብ ርቀት በሚገኙ ከደህንነት ኃይሎች በተኮሰበት ጥይት ሁለት ወጣቶች ተገለዋል። ደግሞ አንድ በጸና እንደቆሰለ ነው እንግዲህ ዜናው መረጃዎቹ እያመለከቱ ያሉት። እንግዲህ በቀጣይነት ይሄ ደግሞ ሁከት ሰላም ረብሻ ካለበት የዓለም ህዝብ ትኩረት የሚያደርገው በእስራኤል ላይ ነው። በጣም ነቀፋ ያደርጋል። በተለይ የአውሮፓ ህብረት እስራኤልን ይወቀሷት ነው። ይህን ለምን የፍልስጤም ሰብአዊ ለምን አይከበርም በማለት እስራኤልን እንዲያውም ይገርማል አይቸው የብሪታንያ እንግሊዝ ያላትን በይሁዳና ሰማርያ ቀበሎች ይሁዳን የሰፈሩ የሚያመርቷቸውን ምርቶችን ጋር
1: ማቀብ ለመጣል የሚቆጥ
0: እንዳለ ማድረግ ማቀብ ለመጣል ተዘጋጅታለች እንግሊዝ።
1: ይሄ ጉዳይ ለሀገራችን ይጠቅማል ወይ? በዛኛውም ገጽ ይከሳ በዚህኛውም ገጽ የሚካሄደው እንቅስቃሴ ለሀገራችን ይጠቅማል ወይ? በእኛ ሰፈርተኞችም ቀላል የሚባል ጥፋት አይደለም የሚያደርጉት የሚሰሩት ወደ አረብ ሰፈሮች እየገቡ የሚያደርጉት። እነሱ ብቻም ሳይሆኑ መከላከያም እነሱን ለማዳን ሲል ይገባል እዛ ቦታ ዋጋም ይከፈላል።
0: ጥሩ አይደለም።
1: በአረቦችን
0: ስም ያጠፋል ብሎ አሉ።
1: ስም ከማጥፋቱ ውጭም ይሁን ቀደም ሲተናገርከው ነው በይሁዳና ሰማርያ የሚመረቱ ምርቶች ላይ ምልክት ይደረግባቸዋል። ይህ ነገር አንቀበልም። ቀስ በቀስ ወዴት እየወሰደን ወዴት ነው ሊወስደን የሚችለው? በዚህ ብቻ የሚቋረጥ ነገር ነው ወይ? በእርግጥ ባለፈው ሳምንት የውጭ ጉዳይ ሚኒስትር ጊዶን ሳር እንግሊዝ ይህን ነገር የምታደርግ ከሆነች እኛም ተገቢውን ማዕቀብ እናደርጋለን የሚል ዛቻ መልስ የሰጡበት ምክንያትም አለ። ነገር ግን ለምን ውስጣችን በተለይ በዚህ በይሁዳና ሰማርያ አካባቢ ያለው ሁኔታ ያው ሁላችንም እንደምናውቀው ወታደራዊ ግዛት ነው ያለው እዛ አካባቢ፣ ለምን እዛ መከላከል አልተቻለም? ለምን እዛ ስርዓት ማስኬድ አልተቻለም? ለምን እዛ ነገሩን በቸልተኝነት እንመለከተዋለን? አንዳንድ ከፍተኛ የጦር ባለስልጣን የጦር አዛዦች የሚናገሩት ነገር ከአሁን በፊት ማስቀድሞ የተናገሩት ነው። ይህ ቦታ አስኪ የሆነ እየመጣ ነው። ቦታውን በተለይ በአሁኑ ሰዓት እነሱ እንደሚናገሩት ከሆነ ከመንግስት ጋር አብረው ፓርቲ መንግስት ያዋቀሩት ሁለት ፓርቲዎችን በከፍተኛ ደረጃ የሚነገርላቸው ነው። የነሱ ደጋፊዎች ናቸው ይሄዱ የሚበጠብጡት። ይሄም መበጥበጥ ደግሞ አገራችን ጥሩ ስም አይሰጣትም፣ ያስጠቁራታልም በመጥፎ እንድንታይም ያደርጋል። ይሄው የተባለ የሚሰራው ስራ በቀደምም ያየን ሁኔታ አለ። አንድ ያረብ በክራንች የሚሄድ እንዴት ነው በዱላ ይዘው ቁም እየደበደቡት በጋዝጣም በመደ ቴሌቪዥን የሚያየ ነው። ይህ አይነት ነገሮች ክስተቶች የሚደረጉት ነገሮች በተወሰኑ ግለሰቦች ዙሪያ ነው። ይህም በጠቅላይ ሚኒስትር ቢንያሚን ኔታንያሁን ባለፈው በአንድ ቴሌቪዥን ጣቢያ ቀርበው ሲናገሩም ሰምተናል። ይሁዳና ሰማርያን መጠናከር እፈልጋለሁ፣ ይሁዳና ሰማርያ የእስራኤል ግዛት ነው፣ ነገር ግን የተወሰኑ ግሩፖች ግለሰቦች የተወሰኑ ግሩፖች ነው ያሏቸው ይህን ብጥብጥ እንደሚፈልጉ እንደሚያደርጉና ይህን ደግሞ መቋቋም እንችላለን ብለው የተናገሩበት ሁኔታ አለ። አላህ
0: ተቀበለ ከማት አይቸው ባየ አንድ የክነሴት የህግ መደገጊያ ምክር ቤት የህግ ከዚህ ደረጃ ላይ ያለ እስራኤላዊ የክነሴት አባል ነው። እሱም አይተነዋል በቴሌቪዥን ቪዲዮ በዩዳና ሰማርያ ቀበሮች የሚገኙ የአንድ አሸባሪ መታሰቢ ሐውልት ድንጋይ ሲደበድብ በሞደሻ ሲደበድብ ታይቷል። እስራኤላዊ የክነሴት አባል ይህ መጥፎ ስራ ነው አይደለም ተገባ። አሁን ምን ለማለት ፈልገው የፖለቲካ ጨዋታ የፖለቲካ በአሁንም ቢሆን እንዲህ አይነት በሁለቱ ህዝቦች መካከል ማናከስ የመሳሰለ ፓርቲ ወጋ ጥባቂ የቀኛ አክራሪ ፓርቲ የህዝብን ድምጽ ድጋፍ ፖለቲካ ጥቅም 27 የብሔራዊ የክነሴት ምርጫ ሊካሄድ ስለሆነ አላስፈላጊ የሆነ የፖለቲካ ስራዎችን እየሰሩ ናቸው። መራጩ ድምጽ ለመሳብ ነው። ይህን ማየት አለብህ። ከዛ ጋር በተያያዘ የፖለቲካ መግለጫ የሚሰጥ መንግስት ለራሳቸው እኔ ነኝ የፖለቲካ መሪ፣ ስለ እስራኤል ምድረ እስራኤል መከራከር እኔ ብቻ ነኝ፣ እኔን ምረጡኝ ስለሆነ ደግሞ መረዳት አለብን አይደለም እንዴ?
1: አዎ፣ እነዚህ አይነት አካሄዶች ነው እኛ መቅረፍ ያለብን መመልከት ያለብን። እነዚህ አይነት አካሄዶች እየጎዱን እንጂ የሚጠቅሙን አይደለም። አሁን ያስታወስከው የክነሴት አባል ይህን ነገር ማድረጋቸው ሲጀመር ያ አንዳርታ እስከሚሰራ ይሄ መታሰቢያ ሐውልት እስከሚሰራ ለምን ተጠበቀ? አንድ ሽብርተኛ ነው። የዚህ ሽብርተኛ እዛ ላይ የእሱ ሐውልት እዛ መቀመጥ ማለት ለሌሎች የሽብር ፈጠራ ድርጊቶችን እንዲያደርጉ እንዲያካሄዱ የሚገፋፋ ነው። ይሄ ከመጀመሪያው እስራኤል መፍቀድ አልነበረባትም። ከመጀመሪያው መጥፋት ይህን ቦታ ማፍረስ ነበረባት። ነገር ግን የክነሴት አባሉ ሂደው ያደረጉት የስራ ግን እጅግ ተገቢ አይደለም። ይሄ ነው የአገሪቱን የአገራችን ውጫዊ ገጽታ የሚያሳይ የሚያቋሽሽ ነው። እንድንጠላ ነው የሚያደርገው። ነገ ማልዳኮኝ አሁን እንደዚህ አይነት ድርጊቶች ነገ ማልዳኮ ማንም እስራኤል በአሁኑ ሰዓት በደንብ አንገታችን ቀና አድርገን የማንሄድበት ሰዓት እኮ እየመጣ ነው። ቅድም እንደተመልክተው 2.5 ሚሊዮን እስራኤላውያን አሁን ወደ ውጭ ጉዞ ይሄዳሉ። በሚቀጥል በዚህ አንድ ወር ውስጥ የአመት በዓል ስለሆነ በአመት በዓል ጊዜ ህዝብ እስራኤል ይጎበኛል። በዛ ሰዓት በውጭ በሚያደርጉበት ሰዓት እስራኤላዊነታቸውን ከታወቀ ምንድነው የሚደረጉ? በሀገራችሁ እንዲህ እየሰራችሁ እንዴ? አይተናል እኮ ከአሁን በፊት እኮ እስራኤል ኢብራይስ ቋንቋ ስለተናገሩ ብቻ ሲደበድቧቸው እኮ አይተናል። ሰሞኑን በአስቸኳይ እኮ ተመልሰው ወደ ሀገራቸው የመጡበት ሁኔታ እኮ አለ። ይህ ነገር የሚፈጠረው እኮ በእንደዚህ አይነት ክስተቶች ነው ጥላቻ የሚያመጣው።
0: አይቸው ባየ ይህ መጥፎ ክስተት በእንዲህ እያለ አሁን በቀጥታም ሆነ በተዘዋዋሪ የእስራኤል ህዝብ ከአስር ሚሊዮን ያነሰ በእስራኤል ሀገር ያለውን ስንመለከተው በዓለም አቀፍ ህብረተሰብ በዓለም ህዝብ ዘንድ ደግሞ እንድንጠላ የመሳሰለ ድርጊት እየተፈጸመ ደግሞ ሁላችን የሚጎዳ ስለሆነ አሁን ሌላ ይህን ክስተት የሚቃወም የግራ ክንፍ ኃይሎች በተቃውሞ ለምን እንዲሆነ ብለው የተቃውሞ የሚወጡ
1: ምንም ጥቅም ሊሰጥ አይችልም። ይሄ በመንግስት ደረጃ ይህን ነገር ማቆም እስካልተቻለ ድረስ የቀኝና የግራ አሁንም ውስጣዊ ግጭት ፈጠርን ማለት ነው። ይህን ነው መከላከል ያለብን እኛ በመንግስት ደረጃ። መከላከያ ሰራዊት ባለፈው መከላከያ ሰራዊትና ፖሊስ አንተ ተብራ እርስ በራሳቸው የሚዋቀሱበት ሁኔታ ክስተት ተከስቷል። በዚህ በይሁዳና ሰማርያ አካባቢ ለምንድን ነው ፖሊስ መከላከያ ሰራዊት በቦታው ደርሶ እንደዚህ ጥፋት የሚያደርጉትን ይሁዳውያንን እንኳ እነሱንም መበተን ለምንድን ነው የሚበትናቸው? ፖሊስ ምን ይላል እንዴ? ለምን እነሱን በቁጥጥር ስር ማዋል ሲገባ ለምን ፖሊስ ደግሞ እነሱን ቁጥጥር ስር ለማዋል መከላከያ እነሱን በቁጥጥር ስር ለማዋል አቅም ሳይሆንም የእሱ ስራም አይደለም በማለት ሁለቱም የተከራከሩበት ሁኔታ አለ። ብቻ ከእንደዚህ አይነት ድርጊቶች ብንቆጠብ መልካም ነው። ሀገራችን እያስጠቆኑን ምንድነው የሚባል እንኳንስ ዘንቦብሽ እንዲያውም ጤዛነሽ የሚባል አባባል አለ እና እንኳንስ እንደዚህ አይነት ነገሮች እየተጨመሩላቸው ጸረ እስራኤል እንቅስቃሴ እየተካሄደብን ያለበት ወቅት ነው ያለ ነው በጦርነቱ ምክንያት እና ሊታሰብበት የሚገባል።
0: በዲና ለመካከለኛው ምስራቅ ቆይታላ በኢራንና በአሜሪካ መካከል ያለው ጦርነት አሁን ፕሬዝዳንት ትራምፕ ደግሞ በተለያየ መግለጫ ያወጣሉ። አሁን እሳቸው ዛሬ ንጋቱ ላይ ከዋሽንግተን ከዋይት ሀውስ ቤተ መንግስታቸው መግለጫ አወጡ ተባለ። አይቼ ትራምፕ በኢራን ላይ ጦርነት እንዳበቃ ለማወጅ እያሰቡ ናቸው።
1: እንዴት ሊሆን ይችላል?
0: የሚለው በዋል ስትሬት ጆርናል ጋዜጣ ላይ ይፋ ተዘግቦ ይፋ ሆኗል። ይህን በተመለከተም ያለው የአሜሪካ ፕሬዝዳንት በኢራን ላይ የሚደረገውን ጦርነት ማብቃቱን ማወጅ በተመለከተ በሚስጥር ከከፍተኛ ባለስልጣናት ጋር በጉዳዩ ተወያይተው ተነጋግረው የእሳቸው ደጋፊዎቹ ባለስልጣናት የእሳቸውን ሀሳብ በኢራን ጦርነት እንዳበቃ ያላቸውን ሀሳብ ድጋፍ ያደርጋሉ ተብሏል። እንዴት ነው?
1: ለማወናበድ ነው ወይስ የእውነታቸውን ጦርነቱን ላበቃ ሊሉ ነው? አሁን ብዙ የሚናገሩት ነገር አለ። ፕሬዚዳንት ዶናልድ ትራምፕ በተለይ በአሁኑ ሰዓት በሆርሙዝ የመርከቦች መተላለፊያ ወሽመጥ ላይ በከፍተኛው ደረጃ መርከቦች በነጻነት እየተዘዋወሩ ነው ብለው ተናግረዋል። እንዲያውም ከጦርነቱ በፊት የነበረው እንቅስቃሴ ወደዛ ተመልሰናል ብለው የተናገሩበት ሁኔታ አለ። አንዳንድ የዓለም ሌሎች ሀገራትም ይህን ጉዳይ አይ ፕሬዚዳንቱ በጣም እያበዙት ነው፣ በእርግጥ መሻሻል አለ፣ በእርግጥ በዚህ መተላለፊያዎች መት ላይ ብዛት ያላቸው መርከቦች እየተመላለሱ በተለይ ነዳጅ የጫኑት እየተመላለሱ ይገኛሉ፣ ነገር ግን ከጦርነቱ በፊት እንደነበረው ያን ያህል ደረጃ አይደለም፣ በቁጥር አብዝተዋል የሚሏቸው ነገር አለ። እና በአሁኑ ሰዓት እሳቸው ትኩረታቸው ሙሉ በሙሉ ወደዚህ አድርገዋል። ይህን የሚሉበት ምክንያትም አንደኛ እንግዲህ እሳቸው የሚናገሩት ጉዳይ ለመልካምም ለመጥፎም ተጽዕኖ ያሳዳሪ ነው የእሳቸው ንግግር እና ምናልባት ይህን ጦርነቱ አክትሟል ብሎ ለመናገር ለማቀድ የሚያስቡት ሁኔታ እኔ ያደርጉታል ብዬ አላስብም። ምክንያቱም ኢራን ዝም ብላ ቁጭ ላይ ተቀመጠችው ከሀገር እኮ አይደለችም። እስከ ዮርዳኖስ ድረስ ዮርዳኖስ፣ ባህሬን፣ ኩዌት ጥቃት ላይ እየደረሰባቸው እኮ ነው። እንዴት ነው ይሄ ሁሉ እያለ እንዴት ነው ጥለው የሚወጡተኝ?
0: እነሱም ተስፋ
1: ገጽታቸውም አለ፣ እነሱ ገጽታም አለ። ቻይና እኮ ዝም ብላ ቁጭ ብላ አጠብቃትም። አሜሪካውን ባለችበት ሁኔታ ጦርነቱ አብቅቷል ጨርሰናል በብትወጣ የተሸነፈ እንደወጣች ነው ታሪክ። እንዴ ከየትኛው ጦርነት ቦታ ነው አሜሪካ አሸንፋ በድል የወጣችው? በድል የወጣችበት በቪትናም ነው በኢራቅ ነው ወይስ በማን ነው? በሄደችበት የጦርነት ቦታ ላይ የተሸነፈች ነው የምትወጣው እኮ። ታዲያ ይህን ድጋሚ አሁን መስጨመሩ ራሱ
0: ለማንኛውም እዚህ በእንዲህ እንዳላቸው ባየ ትራምፕ እንደተናገሩት አሁን በኢራን ላይ እየተካሄደ ያለው ጦርነት በዚህ ጠቃሚነቱ ለእስራኤል ለአሜሪካ እንደሆነ ተናግረዋል። ምን ለአሜሪካና ለእስራኤል ብቻ በመካከለኛው ምስራቅ የሚገኙ ሀገሮች የአረብ ሀገራትም
1: በፈርስ ባህረ ሰላጤ ብትል
0: እኮ ሁሉ እኮ የአረብ መንግስት እኮ ነው አካባቢዋቸው። ለእነህ ጥቅም ጠቀሜታ ያለው ጦርነት ነው ብለዋል። ትራምፕ አነጋገራቸው እንደዚህ ጦርነት ማብቃቱን አውጃለሁ የሚል ሀሳብ አለ በጉዳዩ የሚባል እንጂ፣ በሌላ በኩል ደግሞ የአሜሪካ የመከላከያ ሚኒስትር ደግሞ በሰጡት ጋዜጣዊ መግለጫ ይኸው በዚህ የሰፈረው የአሜሪካ ጦር ወደ 50,000 ወታደሮች ወደ 19 የሚሆኑ የጦር መርከቦች ግዙፍ አውሮፕላኖች ጦር
1: ተሸካሚ
0: መርከቦች 19 የጦር መርከቦች በዚህ በፓረስ ባህረ ሰላጤ እስከ 2027 በመጪው 2027 ዓመተ ምህረት ማለቂያ ድረስ ይቆያል ብለዋል። ጦርነቱ እዚያው መካከለኛው ምስራቅ ነው ያለው።
1: ተመልከት፣ ይህን ያህል የጦር ኃይል በዚህ አካባቢ የሚያስቀላል አይደለም። ይህ ይህን የሚያደርጉበትን ሁኔታ ለምን አይማከሩም ወይ? እናውቅም በዚህ ጦርነቱ ልጨርሰናው ልናውጅ ነው በዚህ ደግሞ እንደዚህ ይነገራል። ይህ ጦርነት ምንድን ነው የሚባል አንድና ለመጨረሻ ጊዜ ባጭር ጊዜ ሲጠቀና ይጠናቀቃል ተብሎ የነበረ ጦርነት ግን 6 ወር ወስዶበታል።
0: ፖለቲካ ስልት ሊሆን ይችላል።
1: አንደኛ ፖለቲካ ስልት ሊሆን ይችላል። ሁለተኛ ደግሞ በአሁኑ ሰዓት እንደዚህ እንዳለን አሜሪካ ጦርነቱ አቁታል ብላ ከተነሳች ከተመለሰች በትልቁ ውድቀት የሚሆነው ነገሩን ነካካኸው እንጂ እልባት አልሰጠኸውም። እንዲያውም አልበገርነት ብላ ለኢራን የልብ ልብ ተሰምቷት ምንም ሊያቆማት ምንም ነገር ሊያቆማት እንደማይችል ሊያጠናክራት ይችላል።
0: የጦር ያይነት አይቸው ወይ ወታደራዊ ጥቃትን ተወት በማድረግ የኢኮኖሚ ማዕቀብ በኢራን ላይ ጫና ለማድረግ አውጇል ትራምፕ። ይህን ምክንያት ደግሞ በኢራን ላይ የኢኮኖሚ ችግር የነዳጅ ዘይት ማምራች ብትሆንም መነገድ መሸጥ መለዋወጥ አትችልም ለኢራን ብቻ ሳይሆን ለሌሎች ከኢራን ጋር ንግድ ልውውጥ እንዳያደርጉ ሁሉ ትራምፕ ገደብ ጥለዋል። የኢኮኖሚ እንትንም እኮ ከጥይትን በመጥ የተኩስ ልውውጥ የከፋ ነገር ነው። የኢኮኖሚ ገዳ አይመስልም?
1: የከፋ ሁኔታ ነው። በእርግጥ ሁለቱንም አቀናቸው መውሰድ ይቻላል። በዚህ ላይ አንድን መንግስት ወይም አንድን እንደ ኢራን አይነት አይደለምና ለሌላው ህዝብ ለራሳቸው ህዝብ እንኳ ይቅርታ በግፍ የሚጨፈጭፉ መንግስት መጣል የምትችለው ሁለቱም ነገር አቀናጅተህ ስትሄድ ነው። መጀመሪያ አካባቢ ከጦርነቱ ምን አይነት ምን ደረጃ ላይ እንደነበር ሁላችንም እናስታውሰው ነው። ተኩስ አቁም ስምምነት ብለው ተመልሰው መጡ። በተኩስ አቁም ስምምነቱ በኋላ ያው እዛው ላይ ባለበት ሂድ የሚባል ሁኔታ ነው ያለው። በዛ ውስጥ ስንት ነገሮች ነው የተፈጠሙ የተከሰቱ እስካሁን ድረስ። በእርግጥ የጦርነቱ መጀመሪያ የነበረው አላማ ተመልሶ እንደገና አሁን ወደ ሆርሙዝ ይያልን የምንጠራው ወደ ባህር ወሽመጥ ወደዛ የምንሄድበት ሁኔታ እየታየ ሁኔታ አለ። ስለሱ ዙሪያ እንጂ ምን ነገር ስለ ኒኩለሩ ማን ነው የሚያወራ ያለው አሁን ተረሳንዴ? እና ብዙ ነገሮች ያሉበት ሁኔታ ነው። ይሻየው ሰዓታችን እየተገባደደ ነው። ዝሮ ዝሮ አገራችንን በውሃ ጥረት እየተጎዳች ትገኛለች። ውሃ ቆጥቡ እየተባለ ነው። ለምን በተለይ ቀደም ሲል በገጾች አንድም እንደተመለከትኩት ይሄ ጨዋማውን ውሃ ወደ ጣፋጭ ውሃ የሚቀይር እስራኤል ይሄ የተካነችበት ነው። ለምንድን ነው እስካሁን እንደዚህ ብለው የቆዩት? ለምን ስራ ቆሙ? እነዚህ መሽኖች ለምን ውሃን መቀየር አልቻሉም? ለምን ቆዩ የሚሉትኝ በከፍተኛ ደረጃ አጠያያቂ የሆነበት ሁኔታ ነው። ሻያው
0: ግልጽ የሆነ መግለጫ ለህዝብ ያልተሰጠም። አሁን ጥረቱ የውሃ ጥረት የተባለው ለእርሻ አገልግሎት ነው ተብሏል። ግን አሁን ከትናንት የወጣን ዜና አሁን እንደገና ታድሷል። የውሃ አገልግሎት ለእርሻ ክፍለ ኢኮኖሚ
1: ሰማን።
0: እሺ እንግዲህ ላደረግነው ቆይታ ይቸው ባዬ
1: አመሰግናለን። የቴክኒክ ባለሙያ ገብርኤል ኮሄን ነበር። ምስጋና ይድረሰው። አድማጮቻችን እናንተም ስላዳመጣችሁን እናመሰግናለን። በቀኑ 7 ሰዓት ላይ እንገናኛለን። ሻያው መልካም ቀን።
0: መልካም ቀን ለሁላችን።

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አላችሁ? ለተ ሐሙስ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ኻሚሺ ካፋሌፍ በኤሉል ታፍሽን ፔባብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ሴፕቴምበር 3 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ነሐሴ 28 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዛፈር ሳሌም ሲሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የመዝናኛ ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
1: ሰጠኝ ዘመነ አመሰግናለሁ። አርዕስተ ዜና በዕለተ ቅዳሜ ሰንበት ጥቅምት 7 ቀን 2023 ዓመተ ምህረት ሽብር ፈጣሪ ፍልስጤማውያን ወደ እስራኤል ግዛት ሰርገው በመግባት በፈጸሙት ጭፍጨፋ ሰዓት ጠቅላይ ሚኒስትር ናታንያሁ ለሶስት ሰዓታት ያህል ከመከላከያ ከፍተኛ ባለስልጣናት ጋር በጉዳዩ አልተወያዩም፣ አልተማከሩም የሚል ትችት እየተሰነዘረባቸው ነው። በእስራኤላውያን ዓለም ማህበረሰብ ውስጥ ሁከትና ግድያ ወንጀል እንደቀጠለ ነው። የእስራኤል መከላከያ ሰራዊት ከባድ የበጀት እጥረት እንዳጋጠመው ተነገረ። ፕሬዚዳንት ትራምፕ በዋይት ሀውስ ቤተ መንግስት በሰጡት መግለጫ በኢራን ላይ የሚካሄደው ጦርነት ለመካከለኛው ምስራቅ ሀገሮች ለእስራኤል እና ለአሜሪካ የሚጠቅም ነው አሉ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በዕለተ ቅዳሜ ሰንበት ቅዳሜ 7 ቀን 2023 ዓመተ ምህረት የሽብር ፈጣሪ ፍልስጤማውያን ካዛ ወደ እስራኤል ግዛት ሰርገው ገብተው የህዝብ ጭፍጨፋ ከጀመሩበት ጊዜ አንስቶ ለሶስት ሰዓታት ያክል ጠቅላይ ሚኒስትር ቢንያሚን ናታንያሁ ከኢታማጆር ሹም ሄርጽ ሃሌቪ ጋር በጉዳዩ እንዳልተወያዩ ይፋ ሆነ። የአሁኑ የአሻር ፓርቲ ሊቀመንበር የቀድሞው ኢታማጆር ሹም ጋዲ አይዘንኮት እንደተናገሩት ይህ እውነታ ናታንያሁ እስከ ጠዋቱ በሰዓት አቆጣጠር 9 ሰዓት ከ45 ደቂቃ ምንም አይነት ጉልህ የደህንነት አማካሪ ስብሰባ አለማድረጋቸው የሚለው እውነታ ጋር ተያይዞ እንዲሁም ተራ ወሬ ሳይሆን በሀገሪቱ ታሪክ ውስጥ እጅግ ፈታኝ በሆነ ወቅት የእሱን አመራር ብቃት ማነስና ድክመት የሚያሳይ አስደንጋጭ ዝርዝር ነው ይላሉ። የአይዘንኩት መግለጫ እንደሚለው ምንም ያህል የሺህ አንድ ሌሊት ተረቶች ለማሰራጨት ቢሞከርም እና እሱና የቅርብ ባልደረቦቹ በጊዜ ቢቀሰቅሱን ኑሮ በሚል አሳዛኝ የፖለቲካ ማታለያ ታሪክ ለመለወጥ ቢታገሉ ምንም ነገር ያንን ቀላል እውነት ሊደብቀው አይችሉም። በእውነተኛው የፈተና ወቅት ደግሞ ናታንያሁ ተግባሩን አልተዋጡም በማለት ይህን ተከትሎ ደግሞ ሌሎችም ትችት ድጋፍ እየሰነዘሩ ናቸው። ጉዳዩ አነታራኪ ሆኗል። በጥቅምት 7 ጠዋት የጠቅላይ ሚኒስትር ወታደራዊ ጸሐፊ ደውሎ ስለ ሁኔታዎቹ ካሳወቀ በኋላ ጠቅላይ ሚኒስትር ወደ ጦር ኃይሎች ጠቅላይ ኢታማጆር ሹም ወዲያው ከመደወል መቆጠቡን የሚገልጸውን ዜና የዘገበችው ቃል አቀባያችን ጊሊ ኮሄን የካን ዜና እንደነበረችን ተጠቅሷል። የእስራኤል መከላከያ ሰራዊት በአዛ ቀበሌ እንቅስቃሴውን ነቅቶ በመቀጠል ማለዳ ላይ አንድ ሽብር ፈጣሪ ቢጫውን ድንበር ሲገባ አቋርጦ የገባ አሸባሪ በአየር ጥቃት አስወገደው። የአየር ኃይሉ ከማጥቃቱ በፊት ይህ ሰው ሽብር ፈጣሪ መሆኑን ለይቶ ካወቀ በኋላ ነው ያጠቃው። ሌሊቱን በሰላሳ ዓመት ዕድሜ የሚገኝ ሞተርሳይክል አሽከርካሪ በአደጋ በሞት ተለየም። አደጋ የደረሰው በሚሾር አዶሚም ሰፈር አቅራቢያ ነው። ፖሊስ አደጋው መንስኤ እየመረመረ ነው። ትናንት ምሽት ደግሞ በጌልፖ አካባቢ ሁለት ሰዎች በመኪና አደጋ ሕይወታቸውን አጥተዋል። በሰማሪያ ቀበሌ ውጥረቱ ተባብሷል። በራማላ ከተማ አካባቢ ሁለት እድሜያቸው 17 እና 19 ዓመት ወጣቶች ከደህንነት ኃይሎች በተተኮሰባቸው ጥይት ተገለዋል። የጦር ኃይሎች የዩዲያን ሰፋሪዎች እና የፖሊስ አባላት ወደ መንደር የሚያደርጉትን ገብቶ የመውጣት እንቅስቃሴ ደህንነት ያረጋገጡ እንደነበር ሰራዊቱ አስታውቋል። ይህ እንቅስቃሴ የተደረገው ከእስራኤላውያን ዜጎች የተሰረቁና በግልጽ መለያየታቸው የታወቁ የተለያዩ እንስሳትን ለመመለስ እንደነበረ ተገልጿል። የእስራኤል መከላከያ ሰራዊት ከባድ የበጀት እጥረት አጋጥሞታል። ይህም አሁን ላይ በኃይሎች የተግባር ዝግጅት ላይ ጉዳት እየደረሰበት ይገኛል። ቃል አቀባያችን ካርሜላ ምናሸ እንደገለጸችው ለታንኮች የእቃ መለዋወጫ እጥረት በመከሰቱ ምክንያት በርካታ የታንክ ብርጌዶች ስራ ለማቆም እየተወሰነ ሲሆን፣ በሊባኖስ ውጊያ ወቅት ጉዳት የደረሰባቸው በመቶዎች የሚቆጠሩ ተሽከርካሪዎች፣ መኪናዎች፣ ታንኮች እስካሁን ወደ ሙሉ አገልግሎት አልተመለሱም። የሊባኖስ ፕሬዝዳንት ጆሴፍ አውን እስራኤል በደቡብ ሊባኖስ ምድሮች የምታካሄደውን የአየር ጥቃትና ቁጥጥር የሚደረግባቸው ፍንዳታዎች በማንሳት የሁለቱን ወገኖች የውል ስምምነትን መጣሷን እስራኤልን ወቀሱ። የሊባኖስ ጦር በደቡባዊ የአገሪቱ ክፍል የመመደብ እቅድን በተመለከተ ደግሞ ፕሬዝዳንት አውን ጦሩ የእስራኤል መከላከያ ሰራዊት በተካባቸው አካባቢዎች ግንባር በአግባቡ እየተወጣ ይገኛል ብለዋል። አልሃዳት የተሰኘው ቴሌቪዥን ጣቢያ እንደዘገበው እስራኤል የሊባኖስ ጦር በተሰማራባቸው አካባቢዎች የተሰጠው የሙከራ ጊዜ ከመጠናቀቁ በፊት ተጨማሪ የእስራኤል ሰራዊት ማፈግፈግ አካባቢውን መልቀቅ እንዲለቅ የቀረበውን ሀሳብ እስራኤል አልተቀበለችውም ብለዋል። ፕሬዚዳንት ትራምፕ በዋይት ሀውስ ቤተ መንግስት በሰጡት መግለጫ በኢራን ላይ የሚካሄደው ጦርነት ለመካከለኛው ምስራቅም ለእስራኤልና ለአሜሪካ የሚጠቅም ነው ብለዋል። ኢራናውያን እስራኤልንና መካከለኛው ምስራቅ ካጠፉ በኋላ አውሮፓን በመቀጠል ደግሞ እኛን ከተሞች ያጠቃሉ ሲሉ ገልጸዋል። አሜሪካ የሆርሙዝ ባህር ወሽመጥ እየተቆጣጠረች እንደሆነና እስካሁን ኢራን ይህንን ለማቆም ያደረገችው ነገር በጣም አነስተኛ መሆኑን አክለዋል። የመጨረሻ የአየር ጸባይ ትንበያ ዛሬ በተለይ በተራራማና በሀገር ውስጥ አካባቢዎች በሙቀቱ መጠን በጥቂቱ ይቀንሳል። አሁንም ቢሆን ምንም ሙቀቱ መጠን ቀንሷል። በጥቂቱ ቀዝቃዛማ ሆነ ቢባልም ግን ሙቀቱ ከተለመደው በላይ ሞቃታማ ነው። ነገ መጠነኛ ቅዝቃዜ ይከሰታል ተብሎ ይጠበቃል። ይህን ይመስላል የአየር ጸባይ ሁኔታ። ሰጠኝ ዜናው እስከዚሁ ነው።
2: ይሻያው ለዜናው እናመሰግናለን። ወደ ቀጣይ ዝግጅት ተመተላለፍ መሸጋገሪያ ሙዚቃ

0: să te zămână.
1: አቤት ሻይ ያው
0: አንዴ አቤት የሚለው ቆይ ጥሩ ምላሽ እኮ ነው አቤት የሚለው ቆ ታዛዥ ነኝ ታዘዛለን አዎ
1: አንተ ወንድምም አባትም ነህ ለምን አልታዘዝም
0: እንግዲህ በስራ የመታዘዝ ምን የዚህ አይነት ያለቃ አይነት ሳይሆን የስራ ባልደረባ አይደለም ሰጠ ዘመለ
1: በፍቅር ተባብሮ መስራት ነው እና ጥሩ ነው አቤት እንባባል እንደዚህ እየተባበርን ስንሰራ ደስ ይላል
0: እውነት ተቀበልኩት ወቅታዊ ዘገባ ተሸጋገርንና
1: መልካም
0: መንደርደሪያ ቃላት መለዋወጥ ጥሩ ነው አይደል እንግዲህ ወቅታዊ ዘገባ ያለውን ረሶቹ መካከል የእስራኤል መከላከያ ሰራዊት ባዛና ሊባኖስ እርምጃ መውሰዱን እንደቀጠለ ነውና ያለው ተጨባጭ ሁኔታ እንዴት ይታያል ባሁን ጊዜ?
1: አዎ የእስራኤል መከላከያ ሰራዊት እንግዲህ በተለይ በአዛ ሰሞኑን ያው ከትላንትም ሰሞኑን ያቀረብነው ጉዳይ ነው እየተከታተለ ዛሬም ቢሆን ሽብርተኞችን በተለይ ጥቅምት 7 ላይ የተሳተፉ ሽብርተኞችን እርምጃ መውሰዱን የሐማስ የውስጥ ደህንነት ጉዳይ ኃላፊን በቁጥጥር ስር አውሎ ማምጣቱ ከሻባክ ጋር በመተባበር እንደቀጠለ ነው በሊባኖስም ቢሆን በተመሳሳይ ሁኔታ አንዳንድ ቦታ የህዝበላ ድርጅት ችግር በሚፈጥርባቸው ቦታዎች እርምጃ እየወሰደ ነው አሁንም የህዝበላ ድርጅት ብዙ መድረዋሽ ውስጥ ያሉ አባላት እንዳሉ በዛ አካባቢ እንደውም እስራኤል እርምጃ ከወሰደች ኢራን ሁሉ የዛተችበት ያለ ሁኔታ አለ እርምጃን ወስዳለን ይያሉ እና እስራኤል መከላከያ ሰራዊት ሀገሪቱ ስጋት ነው ብሎ በሚያስብበት ጊዜ እርምጃ እየወሰደ ነው ግን በሙሉ አቅሙ አይደለም ምክንያቱም የተኩስ አቁም ስምምነት ስላለ የትራምፕም ቃል እንዳይፈርስ የተኩስ አቁም ስምምነቱም እንዳይጣስ በሚል በጣም በተጤነ ሁኔታ ነው አልፎ አልፎ እርምጃ የሚወስደው እንግዲህ የግድ ነው ደግሞ እንደዚህ እያደረገ ጸጥታን ማስከበር ካልቻለ አሁን እነዚህ አሸባሪ ድርጅቶች እየተጠናከሩ የሚሄዱበት ሁኔታ ነው የሚኖረውና ያዛን ሁኔታም በጣም በትኩረት እየተከታተለ ያለ ነው የመከላከያ ሰራዊቱና ምጨምረው ካለሻይ
0: ምጨምረው ብዙም ባይኖርም በእንግዲህ በሊባኖስ የሊባኖስ መንግስት በቀጥታ ከእስራኤል ጋር በቀጥታ በክብ ጠረጴዛ ዙሪያ እየተነጋገሩ ለሰላም እንግዲህ ማረጋ የሚረጋጋበት ሁኔታ እየተወያዩ ናቸው በቀጣይነትም ለድርድር ቀጠሮ ይዘው ባሉበት ጊዜ አሁን ዛሬ የወጣው ዘገባ የሊባኖስ ፕሬዝዳንት እሳቸው በእስራኤል ላይ ትችት ወቀሳ ሰነዘሩ እሳቸው ያሉ በደቡብ ሊባኖስ የሚገኘው የእስራኤል መከላከያ ሰራዊት በዛ ያሉትን ገጠር መንደሮችን እየደበደበ ነው እንደገና በየጊዜው የፍንዳታ

0: ይህ ሽብር ፈጣሪ ድርጅት የጦር ትጥቁን ካልፈታንና ሊባኖስን የሊባኖስ መንግስት ሙሉ እና መከላከያ ሰራዊቱ በእርግጠኝነት ካልተቆጣጠረ ድረስ ሰላም አይኖርም ነው እንግዲህ።
1: አዎ ሰላም አይኖርም ነው። ሌላው ሁለተኛው እርሰ ጉዳያችን የጥቅምት 7 ጉዳይ ነው። ሻየው አነጋጋሪ እንደሆነ በተለይ ጥቅምት 7 ቀን 2023 ዓ.ም የሽብር ጥቃት በደረሰበት ወቅት በጠቅላይ ሚኒስትር ናታንያሁና በወቅቱ የታማጆር ሹም በነበሩት ሄርዚያሌቪ መካከል ከሰዓታት በኋላ ነው ግንኙነት የነበረው ወዲያውኑ አይደለም የሚሉ ዘገባዎች እየቀረቡ ነውና አሁን ይህ ጉዳይ እንደ አዲስ እንዴት ተነሳስ? ካሁን 3 አመት ሊሞላን ነው።
0: በጣም ምርጫ በክነሴት ምርጫ የሚመረጥ ቀይሚ ምርጫ ብሔራዊ ምርጫ የሚካሄድበት ቀን ሲቃረብ እስካሁን ላለፉት 3 አመታት ከጥቅምት 7 ቅዳሜ ሰንበት ጧት ላይ ነው የቅልል ትዝታችን ነው ይወላችን ይህ ሰርጎ ያዛ አሸባሪዎቹ ድንበር የጠሰው የገቡት ወደ እስራኤል ግዛት ጧት ቅዳሜ 6 ሰዓት ተኩል ላይ ነው። ገርማል አሁን በዛን ሰዓት ጀምሮ እስካሁን ያልሰማነው አዳዲስ ነገሮች እየሰማን ያለ ነው። ኃላፊነት ያላቸው ጠቅላይ ሚኒስትሩ ናቸው አሁን ሽብር ፈጣሪ ሰርጎ ገባ ድንበር ጥሶ ገባ በሚባልበት ጊዜ ያው በዋናነት የጦር አዛዥ ጠቅላይ ሚኒስትሩ ናቸው። እሳቸው ከከፍተኛ ጦር መኮንኖች ከኢታ ማጆር ሹሙ ጋር ተገናኝተው አስቸኳይ መፍትሄ ለመሻት መነጋገር ይገባ ነበርና አሁን እያሉ ያሉትኝ እንደ የቀድሞው የኢታማጆር ሹምና የሆኑ የአሻር ፓርቲ ሊቀመንበር የሆኑት ጋቢ አይዘንኩት የሰጡት ጋዜጣዊ መግለጫ ማለት ያስችላል። እንዴት ነው አሸባሪዎች ድንበር ከገቡ ከጧት 6 ሰዓት ተኩል ጀምሮ እስከ 9 ሰዓት ከ45 ደቂቃ ያህል ናታንያሁ ከከፍተኛ ጦር መኮንኖች ጋር አልተማከሩም ይለው ወደ 3 ሰዓት የቀረበ ጊዜ ነው።
1: አዎ 9 ሰዓት በኋላ ነው
0: ሰጥቶ እነተኝ ነው
1: እሱ ነው። አሁን እንግዲህ ተቀናቃኝ ፓርቲዎች በጠቅላይ ሚኒስትሩ ላይ የጠቅላይ ሚኒስትሩ ፓርቲ በተቀናቃኞች የሚያሰሙት ነገር ሊኖር ይችላል። ግን ይሄ ነገር ያው በካን ይፋ ከሆነ በኋላ መነጋገሪያ ሆኗል። እንዴት ነው ይሄን ያክል ጊዜ ምናልባት በሂደትስ ወዲያውኑ ከጦር ኃይሎች ታማጆር ሹም ጋር መገናኘት አለባቸው ወይ? ለምን ወዲያው አልተደዋወሉም? ችግሩን ወዲያው ለመነጋገር አልጣሩም የሚለው በቀጣይ የሚለይ ነው የሚሆን። ለጊዜው ግን እንዳልተገናኙ ዘገባ ቀርቧል። በዚህ ላይ ትችቶች እየተሰነዘሩ ነው። ለምን እንዴት የሚለው የራሳቸው ምክንያት ይኖራል። በነገራችን ላይ የጠቅላይ ሚኒስትሩ ቢሮ እስካሁን በጉዳዩ ምላሽ እንዳልሰጠ ነው የተገለጸው።
0: የፖለቲካ አመራሮች በእንዲህ እንዳለም የጦር ኃይሎች የእስራኤል መከላከያ ሰራዊት እሱስ ኃላፊነቱ ምን ይሃል ነው? ያኔ እነዚህ አሸባሪዎች ሰርገው ሲገቡ የአየር ኃይሉ ቦምብ ጣይ አውሮፕላኖች ተዋጊ ሄሊኮፕተሮች ነበሩ። እነሱ አርፍደዋል። ብዙ ሰዓት በኋላ ነው የማጥቃት እርምጃ መውሰድ። ለምን አደንዝዘውናል? በእውነት ማደንዘዣ አድርገውብናል አይደለም እንዴ?
1: እንግዲህ በእውነት ማደንዘዘውናል እንደዚህ አድርገውናል የሚለውን እኔ ለጊዜው አልቀበለውም። ምክንያቱም በወቅቱ እርምጃ በፍጥነት አልተወሰደም በሚለው ጉዳይ እንትንበል
0: ፈጣኝ ነዋ በጣም በዚህ ሞገስ ያለው
1: ውሳኔ በመስጠት እርምጃ በመስጠት። አሁን ለምሳሌ ብዙ ነገሮች ተጣርተዋል፣ ግን አየር ኃይሉ ብዙ መገምገም ያለበት ነው እንዴት ፈጥኖ እርምጃ ለወሰደ የሚለው ይሄ ጉዳይ የጥቅምት ሰባቱ ምናልባት ከፖለቲካው ጋር በተያያዘ ሞቅ ሞቅ እንዳይደረግ ጥንቃቄ ያስፈልገዋል ነው እናየዋለን። ለማንኛውም
0: አፈጻጸሙ ይሄ እኮ ተጨባጭ ትናንት የተፈጸመ የሽብር ከባድ የሽብር ጥቃት የህዝብ ጭፍጨፋ ነው። በእስራኤል ታሪክ የተፈጸመው የሽብር ጥቃት ቀላል አይደለም። እና ይሄ ሁኔታ በተዘዋዋሪ መንገድ የሆነ ሴራ ተንኮል ያለበት ይመስለኛል። እኔ በግል በዓለም የሚታወቀ ገናናው መከላከያ ሰራዊታችን እንዴት ብሎ ዘገየ የማጥቃት የመከላከያ እርምጃ ለመውሰድ? ያኔ ለምን ዘገየ?
1: እንግዲህ ይህን ጉዳይ የግድ ገለልተኛ የሆነ አካል አጣርቶ እስካላመጣ ድረስ ይህ ነው ብሎ መወሰን ከባድ ነው። ገለልተኛ አካል ያጣራውም የሚለው ክርክር ለዚህ ነው። ገለልተኛ የሆነ አካል ተሆነ በወቅቱ በስልጣን ላይ ለነበሩትም ላልነበሩትም ችግሩ እንዴት መጣ እስከ የት ደረሰ ማን ነው በወቅቱ

0: ኃላፊነቱን የተወጣ ያልተወጣ ሚለውን ነገር አጣሪ ኮሚቴ ቢያጣራው መልካም ነው እንላለን።
1: ማች ያል ጥያቄ እኮ ተቀርቦታል ለመንግስት።
0: ምን ነው ችግሩ?
1: መንግስታዊ ኮሚቴ ከፖለቲከኞች ራቀ ገለልተኛ የዚህን የሽብር ጥቃት የሚመረምር ኮሚቴ እንዲቋቋም ቀረበ። ግን ተቀባይነተን የጥያቄ አልተቋቋመም እስካሁን ድረስ። እውነት ክነው ይህን ተጨባጭ ሁኔታ ነው እንግዲህ ብዙሀን መገናኛ አውታር እንደ መሆናችን መጠን የምንወያይ በአሁኑ ሰዓትና፣ አሁን ወደሚቀጥለው ርዕሰ ጉዳይ ስናልፍ ደግሞ በኢራን እና አሜሪካ መካከል ግጭቱና ውጥረቱ ቀጥሏልና ሁኔታው ወዴት እያመራ ነው?
0: አዎ ያለየለት ነው። ጦርነት ነው አትለውም፣ ጦርነት ሰላም ነው አትለም። ከማል ሆኖ አንዳንዴ ጥቃት ይፈጽማሉ፣ አንዳንዴ ምላሽ ይሰጣሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕን በዜና ማቅረበዋል። እሳቸው የሚሉት ምንድን ነው? እኔ እየተዋጋው ያለው ለእስራኤል ደህንነትም ለአሜሪካም ደህንነት ለሌላው ዓለምም ነው። ኢራኖች እስካሁን የጦር መሳሪያ ቢኖራቸው እኛን ከምድረገጽ በተለይ እስራኤልን ከምድረገጽ ያጠፉ ነበረ እያሉ የተለመደ ንግግራቸው ነው የሚያደርጉ። በየት ይቋጭ የሚለው ነው አሁን ችግሩ። ጦርነቱ ተጀመረ፣ ውጥረቱ አለ። ማን ይቋጨው ነው? ሁል ቀን ስለ ኢራን ሁል ጊዜ ስለ ውጥረት እያወራን ነው መኖር ያለብን ወይም ዲፕሎማሲያዊ ቁርጥ ያለ ውሳኔ ያስፈልጋል፣ አሊያም ደግሞ ቁርጥ ብሎ ወደ ጦርነት ገብቶ ለችግሩ መፍትሄ መፈለግ ያስፈልጋል።
1: እሺ፣ በዚህ እንቋጫለን።
0: ጥሩ ወደሚቀጥለው ሳምንት

ጤና ይስጥልን ክብራትና ክብራን የመዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን እያዝናኑ ያስተምራሉ ያልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን እንዲሆን አስቀድመን እንጋብዛለን።

ለፈተና አትበገሩ። በህይወት ጉዞ ላይ የሚያጋጥሙ ማዕበሎች፣ ያልተጠበቁ መሰናክሎችና ድንገተኛ ውድቀቶች የለት ከለት ክስተቶች ናቸው። እነዚህ ፈተናዎች ሊጥሏችሁ፣ ጉዟችሁን ሊያስቆሙ ወይም ወደ ኋላ ሊመልሷችሁ ሊሞክሩ ይችላሉ። ነገር ግን እናንተ ለመሸነፍ ተስፋ ለመቁረጥና እጃችሁን ለመስጠት መዘጋጀት የለባችሁም። ያጋጠማችሁ ሽንፈቶች፣ ያጣችኋቸው ድሎችና የገጠማችሁ ተስፋ አስቆራጭ ሁኔታዎች በሙሉ ጊዜያዊ እንጂ የህይወታችሁ ማጠቃለያ አይደሉም። ይልቁንም ጠንክራችሁ የምትነሱበት፣ ከትላንት የተሻለ ጥበብና ውስጣዊ ጥንካሬ የምትቀስሙበት ታላቅ የመማሪያ መድረካችሁ ነው። ውድቀት የመንገዳችሁ መጨረሻ ሳይሆን የታላቅነታችሁ መጀመሪያ መሆኑን በተግባር የምታሳዩበት ጊዜ አሁን ነው። በመሆኑም ከእንግዲህ ለማንኛውም ፈተናና መሰናክል አልተዘጋጀሁም አትበሉ። ወደፊት በምታደርጉት ታላቅ ጉዞ ውስጥ አቀበቱ ቢበዛና ፈተና ቢያይልም እንኳ የመንገዱ መታጠፍ የጉዞው ፍጻሜ ያለመሆኑን በጥብቅ መኑ። እያንዳንዱ ፈተና ወደ ላቀ ስኬት የምትሸጋገሩበት ድልድይ ነው። እያንዳንዱ መሰናክል ደግሞ ስብዕናችሁን የምትገነቡበት ወሳኝ አጋጣሚ ነው። ተስፋ የመቁረጥና የመተው ሐሳብ ወደ አእምሯችሁ ሲመጣ ለምን እንደተነሳችሁ፣ ያቀዳችሁትን ትልቅ ህልምና በውስጣችሁ ያለውን ያልተነካ አቅም አስታውሱ። እናንተ የራሳችሁን ታሪክ በድል ለማጠናቀቅ የተፈጠራችሁ እንጂ ለችግሮች እጅ ሰጥታችሁ ወደ ኋላ ለመመለስ አልተዘጋጃችሁም። ለሚገጥማችሁ ተስፋ አስቆራጭ ድምጾች በሙሉ አልተዘጋጀሁም በሉ። አዎ ጀግናዬ፣ በውስጥህ ያለው ጥንካሬና ጽናት ከፊትህ ከተደቀነው ማንኛውም ተራራ በጥፍ ይበልጣል። ምንም ያክል የመንገዱ አቀበት ቢከብድ፣ የሰው ወሬ ቢበዛና ሁኔታዎች ተስፋ የሚያስቆርጡ ቢመስሉም፣ አንተ ግን የመሸነፍና የመውደቅ ታሪክ አትጽፍም። እያንዳንዱ እርምጃ ወደ ታላቅነት የሚያደርስህ መሆኑን

በልብህ እመን በውስጥህ የሚነደው የእምነትና የጽናት እሳት የማንኛውንም ፈተና በረዶ የማቅለጥ ጉልበት አለው። ላንተ ላዘጋጁት የሽንፈትና የውድቀት ድግስ በሙሉ አልተዘጋጀሁም በል። ስለዚህ አንገትክን ቀና አድርገህ ትከሻህን ሰብሰብ አድርገህ በሙሉ እምነት ወደፊት ቀጥል። ምክንያቱም አንተ የመሸነፍና ወደኋላ የመመለስን አማራጭ ፈጽሞ ልትቀበል አልተዘጋጀህምና መቀበልም የለብህምና። ስለዚህ ለፈተና መጽናት እንጂ በፈተና መውደቅ የለብህም። ምንጭ ምርጥ ጽሑፎች። ጊዜ መረጣ አውቅም ቆይ ነገ ሰራዋለሁ እስኪ ትንሽ ልጠብቅ ገና ወጣት ነኝ ጊዜ አለኝ በማለት ብዙ ጊዜያችን እንገላለን። የሰው ልጅ በህይወቱ ብዙ የሚያታለለው ራሱን ነው። ጊዜን ግን ማንም አላታለለውም። ጊዜ እንደወንዝ ነው፣ የፈሰሰው ውሃ መልሶ አይመጣም። ዛሬን አልፎ ነገ ሲመጣ ትላንት የነበረው ዛሬ ታሪክ ሆኖ ይቀራል። ጊዜ አይጠብቅህም፣ አብሮህ አይዘገይም። የሚወድህ ሰው ሊጠብቅህ ይችላል። እናትህ ልትታገስህ ትችላለች። ጓደኛህ ይቅር ሊልህ ይችላል። ጊዜ ግን ምህረት አያውቅም። ትላንት የነበረው ጥንካሬ ዛሬ ደካማነት ሊሆን ይችላል። ዛሬ ያለው ጤና ነገ ላይኖር ይችላል። ዛሬ ያለው እድል ነገ በሌላ ሰው እጅ ሊገኝ ይችላል። ሰዓት የሚያሰማው ቲክ ቲክ የሚል ድምፅ የጊዜ መሄድ ብቻ አይደለም፣ እድሜህ እየቀነሰ ነው የሚል ጸጥ ያለ ማስጠንቀቂያ ነው። ስንቶች መማር ሲገባቸው በኋላ እያሉ፣ ስንቶች ወላጆቻቸውን ማክበር ሲገባቸው ጊዜ አለ እያሉ፣ ስንቶች ፍቅርን ሊገልጹ ሲገባቸው ዝም እያሉ ከዚያ ጊዜ ወሰደባቸው። ጊዜ ለማንም አይወግንም። ድሃንም ሀብታምንም ታዋቂንም ያልታወቀንም በአንድ ሚዛን ይለካል። በየሰከንዱ ከህይወታችን ቁራጭ እየወሰደ ነው። ስለዚህ ዛሬን አትናቅ። የምትወደውን ሰው ዛሬ አክብረው። ይቅርታ መጠየቅ ካለብህ ዛሬ ጠይቅ። ህልምህን ዛሬ ጀምር። ህይወት የሚቀየረው በአንድ ቀን አይደለም፣ በዛሬ ነው። አስታውስ፣ ጊዜ ገንዘብን ሊመልስ ይችላል፣ ንብረትን ሊተካ ይችላል። ነገር ግን የጠፋውን ጊዜ ማንም አይመልሰውም። ጊዜ ምህረት አያውቅም። እኛ ግን ጊዜን ማክበር መማር አለብን። የጽሑፉ ምንጭ ምክረ አእምሮ ለተሻለ ነገ። እንታረቅ ውዴ በትንሽ ጣታችን በለመድነው ክርፊያ በልጅነታችን ቂም በማይቋጥረው በለጋነት ውበት ያኔ እንዳደረግነው ጥልቅ የፍቅር ስሜት ዛሬም እንድገመው ጣልቃ ሳናስገባ በትንሽ ጣታችን እኛው እንግባባ። ኩርፊያችን የፍቅር ይቅርታችን ከምር የልጅነታችን በትንሽ ጣታችን ዛሬም እንታረቅ እሽበኝ ውዴ ቂመያሽን ተይው ይቅር መናደዴ። መጣላታችንን ማንም ሰው ሳይሰማ እንደ ጥንቱ ዛሬም እኛው እንስማማ። ጣትሽን ሳሚልኝ ጣቴን እስማለሁ ፈገግ በይልኝ እኔም ምስቃለሁ። አድገን እንድገመው ያለ ሽማግሌ ስሜትሽ ስሜቴ አካልሽ አካሌ። የውሸት ተጣልተን የምር እንታረቅ በንጹሕ ፈገግታ ጥርሳችን ይፍለቅለቅ። አምላክም ብሎናል ሕፃናት ምሰሉ መጽደቅን ብትሹ ቂም አታንከባሉ። ልባችን የልጆች ዕድሜያችን የትልቅ እንታረቅና እኛው ለእኛ እንሳቅ። አምጪ ትንሿን ጣት እኔም ልጎትታት። ፍቅር ማለት ልካስ ያኔ ነበር የእውነት በከንፈር ተኳርፎ በጣት ለመግባባት። ያኮረፈን ከንፈር ፈልቅቆ ማላቀቅ ያለ ሽማግሌ ተግባብቶ መታረቅ። ደራሲ ስንቴ ነኝ የጥበብ ጥመኛው ይላል። ማያዬ በጨቅላ ቡረቃ ፈንድቄ ሙለው ስላንቺ ሳስብ ነው ፈገግ የምለው። ጸበለስ ወይን የምሽት አዝመራ የመለኮት እቅፍ የፍቅር ደመራ የጠዋት መዝሙሬ ማለዳ ብስራቴ ተጠግኗል ባንቺ ደዌ ስብራቴ።
حکیمی و داجش نفقش علبت انا نیمت تش دبابشو یفوس علنا بلینی مایه سست کنجنی دبکوا جنتی گلچوا مصنعیه لولتاش ملاش اسناد دوماجت زگ جونه خلیم کانچگارلا مارجت فیدل گم جوت ارتونی لکفرو جونس می یمیمت نشین اساسات دمی درشین زگینی درشین لکمی یه نویم لشی چونات نیاگمی یه نفس ویرانش ات آنش کربه کس اف کلش بلای یودشال لبی کس اف کلش بلای یودشال لبی دراسی گز ملاقات

የተከበራችሁ አድማጮቻችን በዜማው ዘና እንዳላችሁ ተስፋ እናደርጋለን። ፕሮግራማችን ይቀጥላል። የተለያዩ አስተማሪ ጽሑፎችን እናቀርባለን። ቆይታችሁ አብሮን ይሁን። አንድ ሐሳብ ህይወት ክሊለውጥ ይችላል። ነገር ግን በዚያ ሐሳብ ላይ እርምጃ ለመውሰድ ፈቃደኛ ከሆንክ ብቻ ነው። ብዙ ሰዎች ጥሩ ሐሳቦች አሏቸው። ስኬትን ያልማሉ፣ እቅድ ያወጣሉ፣ ብዙ ያስባሉ። ከዚያም ትክክለኛው ጊዜ እስኪመጣ ይጠብቃሉ። ነገር ግን ትክክለኛው ጊዜ ብዙ ጊዜ ራሱ አይመጣም። አንተ ትፈጥራለህ። ምክንያቱም በአእምሮ ውስጥ ብቻ የሚኖር ታላቅ ሐሳብ በተግባር ካልወጣ ሐሳብ ብቻ ነው። ተግባር ነው ሐሳብን ወደ ውጤት የሚለውጠው። ትንሽ ጀምር። ስህተት ልትሰራ ትችላለህ፣ ልትወድቅ ትችላለህ፣ ልትሳሳት ትችላለህ። ግን እያንዳንዱ እርምጃ ከማሰብ ብቻ የበለጠ ያስተምርሃል። መውደቅህ እንኳን የመንገዱ አንድ ክፍል ነው። ሐሳብህ የት እንደምትሄድ ያሳይሃል፣ ተግባርህ ግን ወደዚያ ያደርስሃል። ስለዚህ ፍጹም ሁኔታን አትጠብቅ፣ ፍጹም ዝግጅትን አትጠብቅ፣ ሁሉም ነገር ተሟልቶ እስኪመጣ አትጠብቅ። ባለህ ነገር ጀምር። በምትችለው መጠን ጀምር። ዛሬ አንድ እርምጃ ውሰድ። ከዚያ ተማር፣ አስተካክል፣ እንደገና ሞክር፣ ቀጣዩን እርምጃ ውሰድ። ይህ ነው ሂደት፣ ይህ ነው እድገት፣ ይህ ነው ስኬት። ዓለም የሚያስብን ብቻ አትሸልምም፣ የሚተገብርን ትሸልማለች። ሐሳብ አቅጣጫ ይሰጥሃል፣ እርምጃ መንገድ ይከፍትልሃል፣ ቀጣይነት ደግሞ ከግብህ ያደርስሃል። ስለዚህ አንድ ጥሩ ሐሳብ ካለህ ለነገ አትጠብቅ፣ ዛሬውኑ አንድ ትንሽ እርምጃ ውሰድ። ምክንያቱም ትልቅ ህልም በሐሳብ ይጀምራል፣ ትልቅ ስኬት ግን በተግባር ይገነባል። የመረጃ ምንጫችን ህልምና ስኬት። ወጣቶች ነበርን። ጊዜ ሲራመድ ኮቴው ድምፅ አልባ፣ ከየት ተነስቶ ወደ የት ገባ፣ ከየት ተነስቶ ወደ የት ደረሰ፣ ጸጉር መንጥሮ ፊት እያረሰ። ወጣቶች ነበር ቅጽር የሰራን፣ አምባ የሰበርን፣ ኮካኮላውን ባሲድ በርዘን፣ ብንጎነጨው የማይመርዘን፣ በራዱን ያጋልን፣ ሙት ልብ ያስነሳን፣ ግራዋ በልተን ሎሚ ያገሳን። ተስፋችን ብዙ ዕድሜያችን ለጋ፣ ስንሰማራ ትርጉም ፍለጋ፣ ገላችን አይፈዝ ጭቃ ቢለሰን፣ የማናስቀይም ቡትቶ ለብሰን፣ ገጻችን ብሩህ ልባችን ሽፍታ፣ ስንመነጠቅ ወደ ከፍታ፣ የስኬት ገነት ደጃፏን ከፍታ፣ ምትቀበለን እየመሰለን፣ ከቁመታችን በላይ የዘለልን ወጣቶች ነበርን። ዛሬ እንደዋዛ ዘንድሮን ምሰን፣ ታቻምናን ቀበርን። ወጣቶች ነበርን። ዛሬ እንደዋዛ ዘንድሮን ምሰን፣ ታቻምናን ቀበርን። ደራሲ በእውቀቱ ስዩም። ፍቅር ማለት ውዴ፣ ፍቅር ማለት ውዴ፣ የህልሙ ዘራችን የውን ፍሬ አፈርቶ፣ ቆንጂዬ ልጅ ወልደን እሱም ፍቅር ሊማር አንደበት አውጥቶ። ፍቅር ማለትማ ብሎ ቢጠይቅሽ፣ ይህንን ንገሪው ሳትፈሪ ሳይጨንቅሽ። ፍቅር ማለት ልጄ፣ የተራኮ ህያት ባዶ ጥርቃሚ፣ የሶስት ፊደል ጥምረት የቀል ልቅምቃሚ፣ የደቂቃ ስሜት ወይ ጊዜያዊ ጥቅም አይደለም ሚስጥሩ። መስጠት መስጠት መስጠት፣ በቃ ሁሌም መስጠት። እናም ልጅ ይህ ነው የፍቅር ቀመሩ ብለሽ ንገሪልኝ እንዲገባው አርገሽ። ፍቅርን ሰጥቶ ምላሽ እንዳይጠብቅ በደንብ አስጠንቅቀሽ። ደግሞም እንዲህ በይው፣ ፍቅር ማለት ልጄ በአንዲት ውብ ማሳ ለውጥ ካረም ከቁጥቋጦ ፈጽሞ በራቀች፣ ከአንድ ገበሬ እጅ በጽናት ተዘርታ በእምነት የበቀለች ፍቅር ቡቃያ ነች። የዓለምን ኃይሎች አጣምረው ያደላት፣ የተንኮል ገሞራ የሐሜት አውሎ ነፋስ ገፍትሮ ማይጥላት፣ ገንዘብ ጎርፍ ሆኖ ስሯን ቢያጥለቀልቅ ፈጽሞ ማይነቅላት፣ ፍቅር ቡቃያ ናት ብለሽ ንገሪልኝ። ግን ይህን ሁሉ ቃል ካንደበትሽ ሰምቶ ፍቅር ማለትማ ብሎ ከጠየቀሽ ሳይረዳው ቀርቶ፣ ይህንን ንገሪው ገበሬው አምላክ ነው ማሳዋ ልባችን፣ ዘሩ የፍቅር ቃል ቡቃያው ልጃችን። እንዲያውም እንዲያውም ከተራ ቃላት ጋር ምን አፈታተነን፣ ፍቅር ማለት ውዴ በቃኔና አንችንን፣ ፍቅር ማለት ውዴ በቃኔና አንችንን። ደራሲ ናትናኤል አበበ።

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይሄን ይመስላል። ለተከታተላችሁን እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

0: ሻይ አሁን ደግሞ ቃለ ምልልስ ምናደርግበት ሰዓት ነው። እንግዲህ ቤተ እስራኤል የተሰኘው ፓርቲ ሊቀመንበር አቶ ጋዲ ባርከን በስልክ መስመራችን ይገኛል። ጤና ይስጥልኝ አቶ ጋዲ፣ እንደምናለ?
1: ጤና ይስጥልኝ አቶ ሰጠኝ። ጤና ይስጥልኝ አቶ ሻያው። ጤና ይስጥልኝ ለአድማጮቻችን።
2: እግዚአብሔር ይመስገን ደህና ነን። እንግዲህ ፖለቲካው ተጧጧፈ። ምርጫው ብሔራዊ የክነሴት ምርጫ የሚካሄድበት ቀን ደግሞ እየቀረበ ስለሆነ አሁን ላይ ሆነን እንግዲህ ያለውን ተጨባጭ ሁኔታ ምን አዳዲስ ነገር እየሰማን ነው?
0: አዳዲስ ነገሮች ውስጥ እንግዲህ አቶ ጋዲ የምትመራው የቤተ እስራኤል ፓርቲ ከሌሎች ጾሜት ከተባለ ፓርቲ ከሌሎች ጋርም ውህደት እንደፈጠራችሁ ነው የሰማንና እንዴት ነው?
1: አዎ፣ በመጀመሪያ ደረጃ የእስራኤል አምላክን እያመሰገንኩኝ በአባቶቻችን ጸሎት፣ በእነሱ ምኞት ይህ ሀሳብ ወደ ስኬታማ ሆኖ ፓርቲው መቋቋሙ የሁሉም የምስራች ነው። በዚህን አጋጣሚ ህብረተሰቡን ለማመስገን ወዳለው በ31 ቀን 8ኛ ወር በታክቲክባ ከተማ ባደረግነው አንድ ትልቅ ስብሰባ የፓርቲውን ለማስተዋወቅ ከ2700 በላይ ሰዎች በ31 አውቶቡሶች በተለያዩ ከተማዎች ተልከው በግል መኪናቸውም የመጡም ከሃይማኖት አባቶች እስከ ህጻናት እስከ አዛውንቶች ሁሉ መጥተው አክብረው ስለነበሩ ህዝቡም እንዳየው በቴሌቪዚያም በተለያዩ አውታሮችም በጣም የሚያኮራና ደስ የሚያሰኝ ዝግጅት ነበር። ላዘጋጁትም ለተሳተፉትም ህብረተሰቡም ከቤት ሆኖ በሀሳብ በጸሎት ለነበረው ላመሰግን ወዳለሁ። ከንግግሬ በፊት
2: ይህም በፖለቲከኛ አመራር ጋዲ ባርከን የቀድሞው ምክትል ሚኒስትር እና የክነሴት አባል አሁን ላይ ሆነን እንግዲህ ይህ አዲስ ፓርቲ ቤተ እስራኤል የተሰኘ ፓርቲ በማቋቋም የግል ፓርቲ መቋቋሙ ደግሞ ሬዲዮ ቃለ መጠየቅ አድርገንልሃል፣ ገልጸሃልና በግል እንደምትወዳደር የሚል ነበር የነገርከን። አሁን ላይ ደግሞ ወደ ዋናው ነገር ባለፈውን እንቅስቃሴ እንዳለ ሆኖ ምንፈልገው ምንድን ነው? ከቤተ እስራኤል ፓርቲ ከጾሜት ፓርቲ ጋር እንዴት ተዋሃደ?
1: በጣም ጥሩ ጥያቄ ነው። እንግዲህ ይህን ፓርቲ ስናቋቁመው ከጓደኞች ጋር ሁኜ በዚህን 2 ዓመት ተኩል ነው ያሰብነው። ምንም ለህብረተሰቡ ባለቀ ሰዓት ቢመስለውም እንዴት ነው የሚሉት አባቶቻችን አጥብቆ ያሰራ ዘቅዝቆ ይሸክማል እንደሚሉት አንዳንድ ነገሮች ከህኔም ከብዙ ስቶቶችም በፖለቲካ በነበርኩበትም ራሃያኔ ስትም ለመታረም የተነሳ ብዙ ነገሮቹን በሚስጥር ይዘን የተዘጋጀንበት ነው። ስንዘጋጅ ለህብረተሰቡ ምን ምን ያስፈልጋል ብለን ስናጠና አጀንዳችን በብራሽ ቋንቋ ማጣሚ ፍላግቲ የሚባለውን ስንጽፍ ከብዙዎቹ አንዱ ለምሳሌ ወጣቱን ቤቱን በተመለከተ የወጣቱ ማሽካንታ 600,000 ሸቄል ባለፈው እኔ ያመጣሁት ነበረ። እኔ ያመጣሁት ከ11,000 ቤተሰብ ተመዝግበው 1,500 ነው ቤት የገዙት። ይህም እኔ ከወጣሁ በኋላ ሊወጣውን ስል አቆመ። ከነገራችን ላይ ይህን ገና ክነሴት አልገባ ነው የጀመርኩት። በ2006 ዓ.ም ሰላማዊ ሰልፍ አውጥቼ ከጓደኞች ጋር 870,000,000 ሸቀል በጠቅላይ ሚኒስትር ኦልመርት ጊዜ አስመጥቼ ከዛ በኋላ መንግስት እምቢ ሲለኝ ከስሼ በከፍተኛው ፍርድ ቤት ያመጣሁት ገንዘብ ከኋላ በኋላ በ2010
2: የክነሴት አባል አሁን ምንፈልግህ ተአሉማ ጊዜ ወጥ አይደለንም። ይቅርታ፣ የዚህ የፕሮፓጋንዳ ይቅርታ፣ ገደብ አለብን። የ60 ቀናት ምርጫ በዛ መካከል ላይ ገደብ አለ። በመገናኛ ብዙሃን ምንፈልገው የባለፈው የሰራውን የፖለቲካ እንቅስቃሴን አሁን ላይ ሆነን ያለ ውህደቱ ቤተ እስራኤል ፓርቲ የተዋሃደበት ምክንያት ከሌላኛው ጾሜት ጋር ለምን ተዋሃደ? ስለዚህ ብትነግረን እንፈልጋለን።
1: እሺ፣ በላልከው እህልን አላምጦ ነገርን አዳምጦ ይቻላል። ለጋዜጠኞች ይህምን ነገር አይጠበቅብኝም። አሁን ያድርኩል ያመጣሁት አባባል ከጾሜት ጋር ያደረግነው ግንኙነት ይህን የተሳሰረ ስለሆነው ጾሜት የሚባለው ፓርቲ የሞሻቢም ሀክላይም ብዙ መሬቶች ያላቸው ፓርቲዎች ናቸው። ከነዚህ ሞሻቢም ሀክላይም ከኪቡቲም መሬት ስላለ ለእኛ ወጣት ለሚመጣው መንግስት ስንገባ እነሱ መሬት እንዲሰጡን ከእኛ ጋር የፖለቲካ የተሳሰርንበት የድምፅ ብቻ ሳይሆን አስቤበት ለወጣቱ ቤት እንዲሰራ ራሱን የቻለ መሸክ ሀክላይ እንዲኖረን በወጣቶቹ በእነዚህ በሞሻቢና ሀክላይን ምን የሚባል ነገር አለ? ባኒ ማምሽኺ የሚባል አለ። ባኒ ማምሽኺ ማለት ከዛው በሞሻቡ የሚኖር የልጅ ልጅ ብቻ ነው ከዛ ቤት የሚቀበለው። ይህን ሰብሬ የእኛ ወጣት ድጎች ወጣቶቹ ቤት እንዲያገኙ ከእነሱ ጋር ተስማምቻለሁ። ይሄ ነው አንደኛው። እና የፖለቲካ ዝም ብሎ እኔ እነሱን ለማስገባት እኔን ለመግባት አይደለም ይሄ ነገር ተደረገ።
0: እሱ ሚሉይም ለማና አም የሚባሉት እንደማን ናቸው? እነሱ
1: ሚሉይም ለማ በጣም ጥሩ ሚሉይም ለክም ለማና አም የሚባሉት እንግዲህ ሀገር የሚያገለግሉ ብዙ የእስራኤል ህዝብ በሙሉ አለ
2: በቤተ ጽዮን።
1: አዎ እነዚህ ወጣቶች ከቀኝ ክንፍ ደጋፊ ሆነው ግን የሚሉይም ለክም በተመለከተ የነሱን መብት የሚያስከብር ፓርቲ ይፈልጋሉ። ብዙዎች ናቸው ከሌላ ፓርቲ ከመሄዱ የተወሰኑ ግማሹ ከባይጽዮን ከሚባለው ከነዋ ዘንድል ጋር ሄደዋል። የተወሰኑ ደግሞ ወደኛ መጥተዋል። የነሱ ሊቀመንበር በ31 ቀን በደረገው ስብሰባ መጥቶ ተናግሮ ነበር ንግግር አድርገው እነሱንና ሃሉሜ ክራብ ያሉ 50,000 በላይ በጣም ምጣዳ ቢታ ሆነ የሚያውቃቸው መንግስት እርዳታ የሚያደርግላቸው የነሱን ለማስፈጸም ከኛ ፓርቲ ጋር ተስማምተው ገብተዋል። ይህ ቤተ እስራኤል የተባለው ፓርቲ ስሙ ቤተ እስራኤል በጥበብ የተሰራ ስም ነው። አንደኛ የኛ ህብረተሰባችን ስም ነው፣ ሁለተኛ ደግሞ የህዝብ እስራኤል ስም ነው። በህዝብ እስራኤል ማንኛውም እስራኤላዊ የሚኖረው ከኛ እንዲገቡ ከዚህ መሃል በህንድ የመጡ ሆዲዎች 150,000 የሚሆኑ እስራኤል ሀገር አሉ። የነሱ በታሪክ በመጀመሪያ ጊዜ ራሳ የነሱ ሙዕመድ ለክነሰት ሲገባ እኔ ነው ድልኝ ሰጥቷቸው ከስብሰባው መጥቶ የነሱ ሰው ከኔ ጋር አብሮ የሚሄደው ተናግሮ ነበር።
0: የስም ለውጥ አለ አሁን በውደቱ የስም ለውጥ አለ። አንተ ነህ የምትመራው በሊቀመንበርነት እነዚህ ስንት ቦታ ተሰጠ?
1: ይህን በሙሉ ሂደት የምመራው በእኔ አመራር ነው። ማንኛቸውም ሲገቡ አምነውበት ፈርመውበት ሶሜትም ቢሆን ሌሎችም ቢሆን አሁን ከሌሎች ፓርቲዎች ጋርም ከትላልቅ ፓርቲዎች ጋር ውይይት እየተደረገ ነው። ይህን ሁላ እነዚህም ብቻ ሳይሆን ሌሎችንም የምመራበት እኔ ነው የምመራው። አሁን ከኔ የበለጠ ብዙ ድምፅ ያለው ሰው የሚያመጣ ከሆነ ምናልባት ተነጋግረን ሊሆን ይችላል። በአሁኑ ሰዓት ግን ይህ ቤተ እስራኤል የሚባለው ፓርቲ በጋዲ ባርከን አመራር ማለት በኢትዮጵያ ትውልደው ማለት በእናንተ በልጆቻችሁ በልጃችሁ ይህ ከፖለቲካ ምርጫ ብቻ ሳይሆን ወንበር ሳይሆን ትምህርትና ብዙ ነገር አዝሎ የመጣ ነገር ነው። እኛ ኢትዮጵያኖች መመራት ሳይሆን ሁሉ ጊዜ በምርጫ ሲሆን ያንኳኳና ቤት ቦታ ስጡን ማለት እኔ ማርጌዋለሁ። ይህን አሁን ግን ይበቃል። ራሳችን መምራት ብቻ ሳይሆን ሌሎችን ጨምረን የምንመራበት ሰዓት ነው።
0: እዚህ እንቅስቃሴያችሁ እንዳለ ሆኖ አሁን በቅርብ ጊዜ ምርጫውን በተመለከተ በካንም በሌሎችም መገናኛው ታሮች የህዝብ ግምገማ ይደረጋል። ይሄ አኹዝሃ ሲማ የሚባለውን የማለፍ እድሉ አላችሁ? እስካሁን በትሙና አላየንም።
1: ምን መሰላችሁ አሁን ይህ ፓርቲ አዲስ ነው። አዲስ ሆኖ ሲወጣ ደግሞ እስካሁን የተገመገሙት በዚህ ምን መሰላችሁ አሁን ይሄኛ ፓርቲ ኃይልም ስላለው የግራ ክንፍ ብኛ ብናልፍ እነሱን እንደማንደግፍ ስለሚያውቁ ቦታ አይሰጡትም። የቀኝ ክንፍ ደግሞ እኛ ስለምናድ ከነሱ ወስዶ ይወስዳል ብለው ስለሚያምኑ ሌላው አያደርግም። መቼ ነው መናገር የተጀመረ? የትላንትናውን ባለፈው ሳምንት ያደረግነው ስብሰባ ካደረግነ በኋላ ግን ያነ ሁላ ማተዝ ከመጣ በኋላ ግን ጋዜጣው በሙሉ ሲናገርበት ነው ያለ። አሁንም ዛሬ ጧት ከነ ያሮን ዛሊሃ ጋር ከነ ቪንተር ጋር ከነሶች ጋር እየተገናኘነ ነው። አሁን በሚዲያ በ17ኛው ቁጥር 1440 እንኳን ፍርሶ ማርገውታል። እኔም አካሄደው እኛ ብቻ ሳይሆን ሌሎችንም ጨምረን እኔ በእኔ አመራር በአሁኑ ሰዓት ቅድመ ግንባሩ እኛ ሁሉን እየሰበሰብኩ ነው። እኔም ሊሳካ ይችላል ላይሳካ ይችላል የሚሆነው እንግዲህ እስከ ነገ ሰኞ እስከ ሰኞና ማክሰኞ ነው ርሽማው የሚያልፈው ለስኩል
2: ምዝገባ እጩ ተወዳዳሪዎች የቦርድ ማዕከላዊ ምርጫ ዝርዝር ያንዳንዱ ፓርቲ እጩ ተወዳዳሪዎች ስም ዝርዝር ያቀርባሉ እና አሁን እንዳልከው እና ይህ ፓርቲያችሁ የውህደታችሁ ከጾሜትና ቤተ እስራኤል ምንድናችሁ? እናንተ የቀኝ ክንፍ ርዕዮተ ዓለም ወይስ የግራ ክንፍ ርዕዮተ ዓለማችሁ ምንድን ነው?
1: እኛ የቀኝ ክንፍ ነን። ይሄ ማለትም እኛን የገራ እነዚህ ለምሳሌ ጾሜት የሚባሉት ከየሹቪን ሀክላይም ሆነው ግን የቀኝ ክንፍ ደጋፊ የሆኑሽ ናቸው። ቲቡሲም ወደ ግራ ናቸው። እነዚህ ደግሞ የቀኝ ደገፈ ይሄን ያቋቋመው ዋናው የእስራኤል ወዳድ የቀኝ ግንባር የነበረው ራባሉፍ ራፋኤል ራፉል ነው የነበሩት የሳቸው ፓርቲ ናቸው። ይህ ቆይቶ ለዘላለም አይጠፋም ተብሎ ተቀምጦ የነሱ ሰዎች ከእንደገና ሞሸግሪን ይባላል። ይሄ ሞሸግሪን ደግሞ ገበሬም ነው ባለሀፍትም ነው ጠበቃ ነው ኢሻሳኪም ነው እና ከነሱ ጋር አብረን ይሄድንበት በአጀንዳችን ስለምንስማማ ነው። አሁን ለምሳሌ እሱም የኔን አመራር ተቀብሎ እኔ አንደኛ ሆኜ ነው የምመራው። አሁን እኔ ለህብረተሰቡ ልናገር እንፈልገው ፖለቲካ ስንወዳደር ወንበር መያዝ ብቻ አይደለም ዋናው የሚወስነው፣ ለወጣቱ ምን ትምህርት እንሰጣለን። አሁን እኔ ይህን ስመራው ወጣቱ ዛሬ ተማሪዎቹ ወታደሮቹ ለእኔ ሁሌ ይደውላሉ። የሚደውሉት ምንድን ነው? ባለንበት ኮራን ውትድርና ስንሄድ የእናንተ ኢትዮጵያውን ልካሂን ያክሎ ሊቀመንበር ሆኖ ሊሆን እነዚህ ጋር የእነሱ እየተከተሉ ነው ሲባል ዛሬ ከፈልጋቸው በዋትሳፕ ልክላቸዋለሁ እንዴት አድርገው ምን አይነት ኩራት እንደተሰማቸው። አሁን ለምሳሌ ይህን እርምጃ ባልወስድ ኑሮ እንደተለመደው ቦታ ስጡን እየተዳለ በር እየተንኳኳ እየተለመነ ነው የሚገኘው እንደ እስካሁን ድረስ። አሁን እያደረግነው ምንድን ነው? የወንበር ብቻ አይደለም። አሁን ይህን ቤተ እስራኤል ፓርቲ ስናቋቁም ለሚመጣው 2 ዓመት ለከንቲባ ምርጫ አዘጋጅተናል። እዚህ የምናዘጋጀው ምንድን ነው? 5 ከተማዎች ለራሹት ኢር እንዲወዳደሩ አዘጋጅተናል። ቂርያት መላኺ፣ ቤት ሸመሽ፣ ረሆቦት፣ ኸደራ እና አንዱን ገና እያወላወልን ነው።
0: እነዚህ ምን ምን እስኪ ወደ ክኔሴት እንደው ወደቃለን ጊዜ አንጻር ወደ ክኔሴት ብትገቡ እንደው 3-2-3 እናስፈጽመዋለን የምትሉት ምንድን ነው?
2: የሚያስቀድሙ አጀንዳቸው በፓርቲው የሚያስቀድሟቸው ርዕሰ ጉዳዮች በእውነት ማሳወቅ እያንዳንዱ ፓርቲ ለህዝቡ ድምፅ ሰጩ ህዝቡ ስለሆነ የምታስቀድሙት የፖለቲካ አመራራችሁ ምንድን ነው ብሎ መንገድ ጥሩ ነው።
0: 2-3 ነገሮች
1: አንደኛ በእኛ እንግዲህ በሀገር አቀፍ ሁኔታ ውትድርና የሚያገለግል ሁሉም ማገልገል አለበት ብለናል። ሁሉም ማገልገል አለበት በ18 ዓመት ሲሆነው ውትድርና የሚሄደው ውትድርና ይሄዳል። ውትድርና የማይሄደው ደግሞ አገሩን በሽሩት ኢዝራኺ ማገልገል ግዴታው ነው። እኛን ህብረተሰብ ሌላው በአዛውንቶች በሽማግሌዎች ለምሳሌ ጦረታ ሲወጡ በማንኛውም ህብረት ከዋካዳም ሰርተው ጦረታ ሲወጡ ደሞዝታቸው ፔንሲያቸው 1500-2500 ነው። በዚህ ማስተዳደር አይቻልም። እኛ ምንድን ነው የምናደርገው? የሽማግሌዎቹን የሰሩትን ጦረታ ሲወጡ እስከ ሳር ሚኒሙም ልናሳልፈው ነው 6500 ማለት ነው የሚደርሰው። ማንኛውም ሰራተኛ የሆነ ማን ነው የሚቀበለው?
0: ሌሎች ስኩደች ጊዜው የገደበን
1: ስለነበር አዲስ ገብ የሆነና ወይም እሱ ወይም ልጁ አገር ያገለገለ ይሆናል ማለት ነው። ማለትም ከዚህ መሃል ብዙ የተወሰኑ አረቦች አገር ማያገለግሉ ከሆነ ይወጣሉ ማለት ነው። ሌላው ደግሞ አሊያን በተመለከተ በግማሽ አመት ውስጥ የእስራኤል መንግስት ፈርሞ ያስቀመጣቸውን መርምሮ ኢትዮጵያ አዲስ አበባና ጎንደር የተቀመጡትን በግማሽ አመት ውስጥ ባጀት መድበን ህብረተሰቡ ወምህዛ ያለው በሙሉ ከቤተሰቡና ከሀገሩ ከሚጠብቀው ሀገር እንዲመጣ እነዚህም የሚመጡት ይሁዲ ሆኑ የተጣሩ መስራዳ መዲናት እስራኤል መስራዳ ፕኒም መርምሮ ፈቅዶላቸው የተቀመጡ ብዙዎች አሉ እና ይህን እንዲያርገን ለማምጣት ባጭሩ ብዙ በጥቂቱ ይህ ነው። ወጣቱ ማሽካንት አለን። ሁለተኛው ዋናው ደግሞ ልናደርገው የምንፈልገው ሞዚዮን ለማቋቋም ከዚህ አለን። ይህ ከኢትዮጵያ መንግስትም ጋር እየተገናኘው ነው። የእኛን የቤተ እስራኤልን ታሪክ በተመለከተ 2 ሞዚዮን እንዲቋቋም፣ አንደኛው ጎንደር ከተማ፣ ሁለተኛው አዲስ አበባ ከተማ።
0: ጥሩ። እንግዲህ ለማንኛውም
1: እየተገናኘን እየሰራ ነው።
0: ጥሩ። አቶ ጋዲ ጊዜው ገደበን፣ የግድ ስቱዲዮ መልቀቅ ስላለብን ነው። ሌላ ጊዜ እንነጋገራለን። እናመሰግናለን። እንግዲህ ወደፊት የሚሆነውን እናያለን። ለመግባት
2: ስኬታማነትን ይሁን ውጤታማነትን
1: አመሰግናለሁ። ይሆናል ደግሞም ይሆናል የማይሆን ነገር የለም።
0: ሰላም።
2: ትግል ነው። በጣም ግሩም። እሺ፣
0: የተከበራችሁ አድማጮቻችን እንግዲህ 2 ሰዓት ሊሆን ነው። 2 ደቂቃ ይቀራል። ቴክኒክ ባለሙያችን ኤሌል ጉትማን እናመሰግናለን። ምሽት 7 ሰዓት ላይ እንደገና እንገናኛለን። ሻየው
2: በጣም ግሩም። እንግዲህ ተወያየን። መልካም ምሽት ይሆን።
0: መልካም ምሽት።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የለተ ሐሙስ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ኻሚሺ ካፋሌፍ በኤሉል ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ሴፕቴምበር 3 ቀን 2016 ዓ.ም ነው። ኢትዮጵያን ዘመን አቆጣጠር ነሐሴ 28 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን የኤርኒው ማን ነው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የወጣቶች ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በቅድሚያ ማርስተ ዜና። በመጪው ጥቅምት ወር ለሚካሄደው 26ኛው የእስራኤል ብሔራዊ የክነሴት ምርጫ ፓርቲዎች እጩ አባላትን ስም ዝርዝር የሚያስረክቡበት ጊዜ 5 ቀናት ብቻ ቀረ። የመከላከያ ሚኒስትር እስራኤል ካጽ ኢራን እስራኤልን ካጠቃች እኛም ባጸፈው በሙሉ አቅማችን በከባድ ሁኔታ እናጠቃታለን በማለት አስጠነቀቁ። በአሜሪካና ኢራን መካከል ያለው ግጭት አሁንም እንዳለ ነው። በኢራን ላይ የሚካሄደው ጦርነት ለመካከለኛው ምስራቅ እስራኤልና አሜሪካ የሚያግዝ መሆኑን ፕሬዚዳንት ትራምፕ ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በመጪው ጥቅምት ወር ለሚካሄደው 26ኛው እስራኤል ብሔራዊ የክኔሴት ምርጫ ፓርቲዎች እጩ አባላትን ስም ዝርዝር ለምርጫ ቦርድ የሚያስረክቡበት ጊዜ 5 ቀናት ብቻ ቀሩ። አንዳንድ ፓርቲዎች ውህደት በመፍጠር ላይ ሲሆኑ፣ አንዳንዶች ደግሞ ራሳቸውን ችለው ለመሄድ ወስነዋል። የፖለቲካ ፓርቲዎች ለምርጫው ዝግጅታቸው እንደቀጠሉ ሲሆን የምርጫውን ቀል የመራጩን ህዝብ ቀልብ ይስብልናል ብለው ያሰቧቸውን ቅስቀሳዎች እያካሄዱ ይገኛሉ። የፖለቲካ ፓርቲዎች እጩ አባላትን ዝርዝር እስከፊታችን ሰኞ ጥቅምት 7 ቀን 2026 ዓ.ም ድረስ ይቀርታ የፖለቲካ ፓርቲዎች እጩ አባላትን ዝርዝር እስከፊታችን ሰኞ መስከረም 7 ቀን 2026 ዓ.ም ድረስ ለምርጫ ቦርድ ማስረከብ ይጠበቅባቸዋል። የመከላከያ ሚኒስትር እስራኤል ካጽ ኢራን እስራኤልን ካጠቃች እኛም ባጸፈው በሙሉ አቅማችን በከባድ ሁኔታ እናጠቃታለን በማለት አስጠነቀቁ። አዲሱን የዕብራውያን ዓመት መቃረብ በተመለከተ በመከላከያ ሚኒስትር ጽህፈት ቤት ዛሬ በነበረው ዝግጅት ላይ ሚኒስትር ካጽ ባሰሙት ንግግር ኢራን እስራኤልን ካጠቃች የነበረን ገደብ ይነሳና እኛ ባጸፈው በከባድ ሁኔታና በሙሉ አቅማችን እናጠቃታለን፣ በኢራን ላይ የተጣለው የኢኮኖሚ ማዕቀብ በሀገሪቱ ላይ ጫና መፍጠሩን የሚያመላክቱ ጉዳዮች አሉ፣ በኢራን ውስጥ የሚነሱ ተቃውሞችና የመንግስት መውደቅ ኢራንን ወደ ተስፋ መቁረጥ ሊወስድ ስለሚችል ኢራን እስራኤልን ብታጠቃ እኛም በሙሉ አቅማችን እርምጃ እንወስድባታለን። የእስራኤል መከላከያ ሰራዊት ለሚፈጠሩ ነገሮች ሁሉ አስፈላጊውን ያጸፋ ምላሽ ለመስጠት ዝግጁ ነው ብሏል የመከላከያ ሚኒስትር እስራኤል ካጽ። ይህ በእንዲህ እንዳለ የመከላከያ ሚኒስትር እስራኤል ካጽ ከጦር ኃይሎች ጠቅላይ ኤታማዦር ሹምና ከሌሎች የጦር መኮንኖች ጋር በመሆን በወቅታዊ ውጥረቶችና የተለያዩ የጦር ግንባሮች ዙሪያ እየመክረዋል። ዛሬ በ1980ዎቹ በሊባኖስ ተጠልፈው የተገደሉ ይሁዳን መሪዎችን አስከሬን ለማስመለስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መመሪያ ማስተላለፋቸውን ቢሮቸው ገለጸ። በእስራኤልና ሊባኖስ ስምምነት መሰረት በ1980ዎቹ በሽብርተኛ ድርጅቶች የተጠለፉና የተገደሉ የይሁዳን ማህበረሰብ መሪዎችን አስከሬን ለማፈላለግና ለማስመለስ ሂደት እንዲጀመር ጠቅላይ ሚኒስትር ኔታንያሁ መመሪያ ማስተላለፋቸውን ቢሮቸው አስታውቋል። የጠቅላይ ሚኒስትሩ ቢሮ በተጨማሪ እንደገለጸው በደቡብ ሊባኖስ በእስራኤል ቁጥጥር ስር በዋለው አካባቢ በቁጥጥር ስር ውለው የነበሩ 5 የሊባኖስ ዜጎች እንዲለቀቁ ከውሳኔ ላይ ተደርሷል። ዜጎቹ በሽብር ጥቃት ስላልተሰማሩ በቁጥጥር ስር መዋላቸው መቀጠል ስለሌለበት ነው የሚለቀቁት ብሏል የጠቅላይ ሚኒስትሩ ቢሮ። በኢየሩሳሌም ከተማ በሰንበት ሲሰራ የነበረው የባስሚታ ካፌ ቤት እንዲዘጋ ከውሳኔ ላይ መደረሱን የካፌው አስተዳደር አስታወቁ። ካፌ ቤቱ ሊዘጋ የቻለው በተከታታይ ሳምንታት የሃሬዲ ማህበረሰብ አባላት ሰላማዊ ሰልፍ ስላደረጉ ነው። ካፌ ቤቱ ይሁዲም ልማን የሸዋ በተሰኘው ድርጅት ስር ሲስተዳደር ነበር። የድርጅቱ ኃላፊ ኤሊ ስለ ካፌ ቤቱ መዘጋ ሲናገሩ ከባዱና የሚያመው ውሳኔ የተወሰነው በኃላፊነትና በአካባቢው ጸጥታን ለመፍጠር ሲባል መሆኑን ገልጸው ካፌ ቤቱ እንዳይዘጋ ሲደግፉ ለነበሩ ለፖሊስና ኢየሩሳሌም ማዘጋጃ ቤት ምስጋና አቅርበዋል። የኢየሩሳሌም ከተማ ምክትል ከንቲባ አዲር ሽቫርጽ በበኩላቸው ካፌው መዘጋት ለከተማዋ የሚያሳዝንና ግጭት ለሚፈጥሩ አካላት መሸነፍ ነው፣ ድርጊቱም ለወደፊቱ የሚኖረው መዘዝ አደገኛ ነው፣ በተለይ ለጽዮናዊ ሊበራል ለሆነው አካልና ለመላ ሀገሪቱ አደገኛ ነው። ዛሬ በካፌ ቤት መዘጋት የተጀመረው ነገ በሰንበት ጎዳናዎች፣ ትምህርት ቤቶችና ሌሎች ጉዳዮች እንዲዘጉ ድል መስጠት ነው። ይህ እንዲሆንና ግጭት ለሚፈጥሩ አካላት እንዲያሸነፉ መፍቀድ የለብንም ብለዋል የኢየሩሳሌም ምክትል ከንቲባ። የሊባኖስ ፕሬዝዳንት ጆዜፍ አውን እስራኤል ከሀገራቸው ጋር የደረሰችበትን ስምምነት እያከበረች አይደለም በማለት ወቀሱ። ፕሬዝዳንት አውን ዛሬ በደቡብ ሊባኖስ ጉብኝት ባደረጉበት ወቅት ባሰሙት ንግግር እስራኤል ስምምነቱን መጣሷን ቀጥላለች፣ የሊባኖስን ጦር በደቡብ የሀገሪቱ ክፍል በማስፈር እስራኤል ጦር ይዟቸው የነበሩ ቦታዎችን እየተቆጣጠረ ቢሆንም እስራኤል ስምምነቱን አላከበረችም ብለዋል ፕሬዝዳንት አውን። እስራኤል ከደቡብ ሊባኖስ ተጨማሪ ቦታዎችን ለማልቀቅ ፈቃደኛ እንዳልሆነች አልካዳት የተሰኘው ሳውዲ አረቢያው ቴሌቪዥን ጣቢያ ዘግቧል። ይህ በእንዲህ እንዳለ በእስራኤልና ሊባኖስ መካከል በዚህ ወር ይካሄዳል ተብሎ የሚጠበቀው የቀጥታ ድርድር ሁለት ቦታዎች ይሆናል። ፖለቲካዊ ውይይቶች በጣሊያን ሮማ፣ የደህንነት ጉዳይ ውይይቶች በአሜሪካ ፍሎሪዳ ከተማ የሚካሄድ መሆኑን ቃል አቀባያችን ሽሞን ሚጃን ካደረሰን ዘገባ መረዳት ይችለናል። በኢራን ላይ የሚካሄደው ጦርነት ለመካከለኛው ምስራቅ እስራኤልና አሜሪካ የሚያግዝ መሆኑን ፕሬዝዳንት ትራምፕ ገለጹ። ፕሬዝዳንት ትራምፕ የኢራንን አደገኛነት በየወቅቱ የሚገልጹ ሲሆን በኢራን ላይ ጦርነት ባይካሄድ ኖሮ የኢራን መሪዎች እስራኤልን ከምድረገጽ ያጠፏት ነበር፣ ቀጥሎ መካከለኛው ምስራቅና አውሮፓን ያጠቃሉ፣ ከዚያ በኋላም የአሜሪካን ከተሞች ይጎዳሉ ብለዋል ፕሬዝዳንት ትራምፕ በቤተ መንግስታቸው ባደረጉት ንግግር። ይህ በእንዲህ እንዳለ አሜሪካ የሆርሙዝን የባህር ወሽመጥ ተቆጣጥራ የምትገኝ መሆኑን ገልጸዋል። የሆርሙዝ ባህር ወሽመጥም ስሙ ተቀይሮ የትራምፕ የባህር ወሽመጥ ይባል በማለት ሀሳብ ማቅረባቸው ይታወቃል። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቄል ሲመነዘር አንድ ዩሮ በ3 ሸቄል ከ50 ሳንቲም ተለውጧል። በመጨረሻም የአየር ንብረት ትንበያ፣ በነገው ዕለት ሙቀቱ በመጠኑ ይቀንሳል፣ ቅዳሜና እሁድ አየሩ ከነገው ጋር ተመሳሳይነት ይኖረዋል ብሏል የዘርፉ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና ሃይፋ 31፣ በኤርሸባ 33፣ በኤላት 39 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን አሁን ያደመጥነውን ዜማ ይላከችልን ድምጻዊት ኢየሩስ መለሰን በጣም እናመሰግናለን። አሁን ወደ ወቅታዊ ዘገባ የምናልፍበት ሰዓት ነው። ባልደረባችን ጥላሁን መልኬ ይገኛል መስመር ላይ። ጥላሁን እንዴት አመሸ?
1: ሰላም ሰጠኝ። ሰላም ላንተም ለአድማጮችም እንዴት ነህ?
0: ሰላም ነኝ እኔ ደህና ነኝ። አንተ እንዴት ነህ?
1: እግዚአብሔር ክብሩ ይስፋ።
0: ሰላም ጥሩ ነው። ሰላም እንመኛለን። ግን ውጥረቱ አሁንም አለ በሰሜን በደቡብ ሁሌም የሆነ ድምጽ ይሰማናል። ሚረብሽ ከሆነ ይቅርታ።
1: እንትኖች ናቸው እንግዲህ ያው ሰዓቱን ነው ስንጠብቆ የወፎችን ዝማሬ እየሰማን
0: ጥሩ ነው። እና የሊባኖስ እስራኤል ሂዝቦላ ጉዳይ እንዴት ነው?
1: አዎ ድርድሩ በጎን ለጎን እያለ እስራኤል ሊባኖስ ጋር በቀጣይ በነገሩ እንደማብረድ የሚደረግ እንግዲህ የውስጥ ስራ አለ። ሆኖም ግን እስራኤል እርምጃ ትወስዳለች፣ ምክንያቱም ለደህንነቱ አስጊ ከሆነ። እንዲያውም አንተ ስቱዲዮ ከገባ በኋላ ማለት ነው ሰጠኝ፣ እስራኤል በወሰደችው እርምጃ አለ። አልማንሱሪ በተሰኘ ቦታ አሁን ከተወሰኑ ማለት ትኩስ ዜና ነው የወሰደችው እርምጃ አለ ማለት ያው ለደህንነቱ አስጊ ከሆነ እንግዲህ። እንዴት ነው ያው ሂዝቦላ ውስጥ እስካልገባ ድረስ ከሊባኖስ መንግስት ጋር ስለ የሚደረገው ድርድር እኔ እንጃ ምን አይነት ስኬት ሊያመጣ እንደሚችል። ምክንያቱም ሂዝቦላ ይህንን ሂዝቦላ ድርጅት በጣም ይቃወማል። ማለት እሱ የሚፈልገው ያው የኢራንን ትዕዛዝ በመቀበል ቦታው የተረጋጋ እንዲሆን አይፈልግም። ከዛም አልፎ ትጥቁን ፍታ የሚለው ሁኔታ አይቀበለውም። ግን እስራኤል ከሊባኖስ ጋር የምታደርገው በይበልጥ ዛሬ እንደ ዜና እንግዲህ ያው ቦታ የዜና ሽፋን እየተሰጠው የሚነገረው ይበልጥ እስራኤል የያዘቻቸው ወደ 5 የሚሆኑ ከአምስቱ 2 የሶሪያ ዜግነት ያላቸው ናቸው፣ 3 ደግሞ የሊባኖስ ዜግነት ያላቸውን ከሽብር ፈጠራ ድርጊት ጋር ምንም ግንኙነት የለም በሚል እስራኤል ይዘው አለው ቦታ ማለት ነው በደቡብ ሊባኖስ የተያዙና ያው ምርመራ ከተደረገ በኋላ እነሱን የመልቀቅ ሁኔታ እንዲያውም ዛሬ ይለቀቃሉ የሚል ነበር። ከአምስቱ 1 ኦልሬዲ ተለቋል ሄደዋለኝ፣ 2 ዛሬ ይለቀቃሉ ሲባል የነበረው እንደገና ለነገ 11 ሰዓት ጠዋት 11 ሰዓት ላይ የተራዘመበት ሁኔታ አለ። በሌላ በኩል ደግሞ ይህ ድርድሩ ሲሆን እንግዲህ በዚህ ዙሪያ ጋል ሂርሽ የተያዙትን ወገኖቻችን የሀማስ ድርጅት ያገታቸው ማለት ነው ማስለቀቅና አጠቃላይ በዚህ ዙሪያ እንግዲህ ኃላፊነት ያለው በዚህ በድርድሩም እንግዲህ ከዚህም ከሊባኖስ ተወካዮች በሚገናኙበት ወቅት ከአሁን በፊት በነበረው ውይይት ማለት ነው የሰጠው ስም ዝርዝር አለ። በሰማኒያዎቹ አካባቢ የይሁዳውያን አመራሮች በሊባኖስ ማለት ነው የነበሩትን ወደ 12 የሚሆኑ በአሸባሪዎች በሽብር ፈጣሩ ከተገደሉ በኋላ የተቀበሩበትና መደረሻቸው አይታወቅም። እነዚህንን ወገኖች ያሉበትን ቦታ ምናልባት ሊኖሩ አስከሬናቸው የተቀበሩበትን ቦታ በሚል እንግዲህ ያንን ሰጠዋል
0: ይባላል
1: ሊያፈላልጉ። እስካሁን ድረስ ግን ያው ምንም እንኳ ያከተተ በኋላ ወደ እስራኤል መጥቶ ምርመራ ከተደረገ በኋላ ያው የዲኤንኤ ምርመራ ይሆናል ምንም ፍንጭ አልተገኘም፣ ምክንያቱም ያው ውጤት አልታየም። እና በዚህ ዙሪያ ውስጥ ነው የሚሰሩ ስራዎች አሉ። እስራኤልም እነዚህ እስረኞች
0: በመንግስት ደረጃ የሚሰሩ ነገሮች አሉ። ግን ለምሳሌ የሊባኖስ ፕሬዚዳንት እስራኤል ስምምነቱን እያከበረች አይደለም ያሉበት ሁኔታ አለ። ይሄስ እንዴት ነው? የሂዝቦላ ጉዳይስ ትልቁ ቅድም ያልከው ነገር የሂዝቦላን ጉዳይ አስታራቂ ነገር ከሌለ በአንዳንድ ቦታዎች እሱም እንዳለ ነው በዛ እስራኤል በያዘቸው ከቅርብ ርቀትና ጉዳዩ አንድ ቀን የሚፈነዳ መስሎ ይታያል።
1: ይኸውልህ የጆሴፍ አውን የሊባኖሱ ፕሬዚዳንት የሚጠይቁት ጥያቄ ምንድን ነው? እስራኤል አሁን በስምምነት እንኳን ሳይደረስ በምን ባለን ንግግር መጨረሻም ውጤት ያሳያል ብለን እናምናለን ይላሉ። ሲሆን ግን ከወዲሁ እስራኤል ያመነችበት የተቀበለችው ነገር አለ። ጦሯን ሙሉ በሙሉ እንኳን ባይሆንም ከተወሰኑ ቦታዎች ማውጣትና በምትኩ የሊባኖስን የጦር ሰራዊት ወደ ቦታው ማስገባት የሚል ለምን ይህን እስራኤል አትቀበልም ይህንን ስትሰራ ትታይም ሲሉ ነው የሚተቹትኝ የእሳቸዎች ጥያቄ ሙሉ በሙሉ እንዴት ነው አሁን እስራኤል ደግሞ የምትጠይቀው ጥያቄ ምንድን ነው? የሂዝቡላ ድርጅት ጭራሽ ትጥቁን የማይፈታ ከሆነ እኔ ጦሬን አላወጣም ለሙከራ ተብሎ ወደ ሁለት የሚሆኑ ቦታዎችን የእስራኤል ጦር ኃይል በመጥቶ ያወጣችበት ሁኔታ አለ። የሊባኖስ ጆዜፍ አሁን የሚጠይቁት ደግሞ ሁለት ብቻ አይደለም ከዛ በላይ ቦታዎችን እስራኤል እንዴት ነው ከተቻለ እንደውም ማፈግፈግ አለባት የሚል ጥያቄ ነው። አሁን በዚህ ዙሪያ ከእስራኤል ጋር ያለው በሊባኖስና በእስራኤል መንግስት ያለው ድርድር እንዴት ነው? ትንሽ ለዛም ነው ጆዜፍ አሁን እስራኤል እያፈረሰች ነው ምትስማማ መስሎ አይታይም የማለት ሁኔታ። በላ በኩል በእስራኤል ወደ እስራኤል ስትመጣ እንግዲህ እስራኤል ደግሞ በትክክልም ነው ምክንያቱም ምንም አይነት ነገር የዝቡላ ድርጅት አሁን ማሻፈረኝ እያለ ይህንን ድርድሩን አልቀበለውም አይመለከተኝም እያለ ሲፈልግም አንዳንዴ ጥቃት ለማድረስ ሙከራ እያደረገ እንዴት በዛ ዙሪያ እንዴት ጦሯ ልታወጣ ትችላለች? ያ ነው ትልቁ ጥያቄ። እንዲያውም በዚህ ዙሪያ አሁን በሊባኖስ ማለት ነው ይበልጥ ደግሞ እዚህ ወደ ደቡብ ሊባኖስ አካባቢ አሊ ተሃር የተሰኘ ቦታ አለ፣ ተራራማ ቦታ። እዛ ላይ ከምድር በታች ያሉ ወደ 15 የሚሆኑ የህዝቡላ ታጣቂዎችና ወደ 12 የሚጣጉ ደግሞ የኢራን የጦር መኮንኖች ውስጥ ምድር በታች ነው ያሉት። አሁን እነሱን እስራኤል ያው መጉዳት ከፈለገች ትችላለች። እሱን መጉዳት በተመለከተ ትልቁ ጥያቄ ማሁን እሱን እስራኤል እንዲያውም እርምጃ ለምናት ውስድም የማለት ሁኔታ አለ። እስራኤል ደግሞ
0: እርምጃ ከወሰደች ኢራን እስራኤልን አጠቃለው እያለች እየዛተች ነው።
1: እውነት ነው። አሁን እስራኤል በዚህ ዙሪያ በእርግጥ እስካሁን ድረስ እስራኤል ያው ራሳቸው ምግብና ውሃ አጠው ይሙቱ እንጂ በሚል እስካሁን እርምጃ አልወሰደችም። እንዳልከው ከሁለት ሳምንት በፊት ኢራን ለአሜሪካ ማለት ነው በሌሎች አሸማጋይ ሀገሮች የላከችው መልእክት አለ የሚለው ምንድን ነው? እስራኤል በዚህ ቦታ አሊ ተሃር በተባለው ቦታ የራሷም የጦር መኮንኖች ስላሉና ወደ 15 የሚጣጉ የህዝቡላ ድር ታጣቂዎችም እነሱ ላይ እርምጃ ከወሰደች ምንም ጥያቄ በሌለው በጣም ሰፊና በጣም ሚዛን ለዋጭ የሆነ እርምጃ በእስራኤል ላይ ወስዳለው ስትል ለአሜሪካ መንግስት አስታውቃለች። ቆይቷል፣ ከሁለት ሳምንት በላይ ነው ያልፏልኝ። አሁን እስራኤል በእርግጥ ይህ ነገር አስፈርቷት አይደለም፣ እንዲሁም ምክንያት ፈጥራ ምክንያት ተፈጥቆ በኢራን ላይም ሆነ በዛ አካባቢው ጦር ብትገባ ደስተው ናችለው ምክንያቱም የምትፈልገው እሱን ነው። ይህ ነገር አስፈርቷት ሳይሆን ግን ይጠቅማል አይጠቅምም ከሚል ሁኔታ ምንም አይነት ወታደሮችንም ወደ ቦታው አደጋ ሳታደረስ እንደገና ብዙ ወደ ጦር ሳትገባ ምናልባት እነዚህንን እጃቸውን ሊሰጡም ይችላሉ የሚል ሁኔታም አለ። ማለት እንደሚሞቱ ምንም አይነት የውሃና የምግብ አቅርቦት ከሌላቸው እጃቸውን ሊሰጡ በእነዚህ አይነት ሁኔታ እስራኤል ጦር ሳትገባ እነሱን ከያዘችም እንደ ስኬት ይታያል። ለዚህ ሲባል ምናልባት ዛሬ ነገ እንግዲህ እስካሁን ድረስ እርምጃ አልወሰደችም እና ኢራን ታስፈራራለች፣ በእስራኤል በኩል እርምጃ አልተወሰደም። እንዴት ነው ነገሩ? ውስብስብ ነው። ሰጠ ማለት ሊባኖስ መንግስት ከእስራኤል ጋር ድርድር ማድረግና ነገሩን ማረጋጋት ከዛም አልፎ ወደ ሰላም ስምምነት ይፈልጋል። እስራኤል ደግሞ ፍጹም እምነቱ የለኝም የማለት ሁኔታ ሙሉ በሙሉ አታምነው። አሁን የህዝቡላ ድርጅት

0: ሲያለቪ አልደወሉም፣ ግንኙነት አልነበራቸውም የሚሉ እንዴት ነው? ሂደት የለውም ወይ? ሁኔታው እንዴት ነው ከደህንነት አንጻር?
1: ይኸውልህ ትችቱ አለ፣ ደግሞ ፕሮቶኮልም አለ የተጻፈ። እንደውም አንዳንዶቹ ጠቅላይ ሚኒስትሩን መንግስታቸውን የሚተቹት የሚጠይቁት ምንድን ነው ካላችሁ፣ የምትናገሩት ማሳመን ከቻላችሁ ለምን አሳዩን፣ ተናገሩ። እንዲሁም ጠቅላይ ሚኒስትሩ ይህ የሽብር ፈጠራ ድርጊት ከጀመረበት ጊዜ አንስቶ ያለውን ሁኔታ ምን እንዳደረጉ፣ ምን እንደሰሩ፣ ከማን ጋር እንደተገናኙ፣ ከማን ጋር ስልክ እንዳወሩ፣ ይህን ነገር በግልጽ ዜጎች ማወቅ ይገባቸዋል። የጠያቂዎቹ ማለት የተቃዋሚዎቹ ጥያቄ አሁን የሚባለው ምንድን ነው? ጠቅላይ ሚኒስትሩ በእርግጥ ህግና ደንቡ የሚፈቅደው ኸርጺያ ለቢ በወቅቱ የነበሩት የጦሮች ኤታማዦር ሹም እሳቸው በቀጥታ አይደለም ወደ ጠቅላይ ሚኒስትሩ የሚደውሉት፣ የጠቅላይ ሚኒስትሩ የወታደር አማካሪ አሉ። ወደ እነሱ ስልክ ተደውሏል። የጠቅላይ ሚኒስትሩ የወታደር ክፍል አማካሪ ይህንን ከሰሙ በኋላ ጠቅላይ ሚኒስትሩ መናገር ነበረባቸው። ጠቅላይ ሚኒስትሩ ግን ተነግሯቸው አልተነገረውም። እነዚህ ነገሮች አሁን ይውጣ ነው ያን፣ ምክንያቱም ሁሉ የተጻፈ ዶክሜንት ስለሚኖር ሁሉ ፕሮቶኮሉ በትክክል ምን አይነት ስራ እንደተሰራ ምን ከማን ጋር እንዳወራ ግልጽ ይሁን የሚል ጥያቄ ነው። ጠቅላይ ሚኒስትሩ ይህን በተመለከተ ያው እስካሁን ድረስ ምንም አሁን
0: ቢሯቸው ምላሽ አልሰጠም። እና አሁን እንዳልከው ምናልባት የአሰራር ሂደት ይኖራል። እያንዳንዱ እንደው ቀጥታ የማይገናኙበትም ሁኔታ ሊኖር ይችላል። እና ግን እንደው ያ አገር ነክ የሆነው ነገር ችግሩ ያ ሲደርስ እንደው ብዙ ፕሮቶኮል ሳይጠበቅ መገናኘት አይቻልም ወይ?
1: ይኸውልህ ያ ነው አሁን ትልቁ ትችት። ምን ለምሳሌ እንግዲህ የሐማስ ድርጅት ጭፍጨፋ በጀመረበት ወቅት ማለት ነው፣ ሰዓቱ ሌሊቱ ላይ ነው። በዛን ሰዓት በዛን ሰዓት እንግዲህ ብዙ ሰዓት ከጦር ኃይሎች ኢታማዦር ሹም ሀለቪ ጋር ጠቅላይ ሚኒስትሩ ያወሩት ስልክ 9 ሰዓት ካለፈ በኋላ ነው። በዚህ ሰዓት ውስጥ ግን የሐማስ ድርጅት ሌሊቱ ላይ ጥቃቱን ከጀመረም ዜጎች እየተገደሉ ነው። ዜጎች እንዴት ነው የጾታ ብዙ እየተቃጠሉ ነው። ከፍተኛ የሆነ እንዴት ነው አጠቃላይ ጦርነት ውስጥ ገብተናል። ስለዚህ ጠቅላይ ሚኒስትሩ ለምን እስከዛ ድረስ ቆዩ? ያ ብቻ አይደለም፣ ከመከላከያ ሚኒስትሩና ከሌሎች ከፍተኛ ባለስልጣናት ጋር ከዛ በኋላ ቆይተው ነው የተገናኙት ጠቅላይ ሚኒስትሩ እና ለምን የት ነበሩ? ምን ሲሰሩ ነበር? ብዙ ጥያቄዎች አሉ እና ይህን በተመለከተ አሁን ይኸውልህ እዚህ ሀገር ያው የዲሞክራሲ ሀገር እንደመሆኗ መጠን እያንዳንዱ ሁኔታ የስልክ ንግግርም ካለ በቃል የሚነገሩ ነገሮችም ካሉ እንደገና ቀዩ የስልክ የሚባልም አለ። አንድ ችግር ከተፈጠረ ጠቅላይ ሚኒስትሩ በማንም ሰዓት ይሁን በማንም ሌሊት ለሚተኝተው ከሆነ ያ ከተደወለና ከችግር ካለ ጠቅላይ ሚኒስትሩ ለዚህ መልስ መስጠትም አለባቸው። አሁን እነዚህን ትችቶች እነዚህን ጥያቄዎች ጠቅላይ ሚኒስትሩ መልስ አይሰጡም እስካሁን ድረስ። ከዛም አልፎ አጣሪ ብሔራዊ ኮሚቴ ይቋቋም ሲባልም ለእነዚህ ጥያቄዎች መልስ ለመቀበል እስካሁን ድረስ እንደምናየው ያው ፈቃደኛም አይደሉም። ጠቅላይ ሚኒስትሩ የሚሉት ምንድን ነው? ይህ ችግር ሲደርስ እኔን ማንም አልቀሰቀሰኝ፣ ለእኔ የተናገረ ሰው የለም ነው የሚሉት። ቢጠይቁኝ ቢደውሉልኝና እኔ ቢያናግሩኝ ኖሮ ይህን የደረሰውን ችግር ወዲያውኑ እርምጃ የእስራኤል አየር ኃይልም ሆነ ሌላው አጠቃላይ እስራኤል መከላከያ እርምጃ በመውሰድ የደረሰውን ጉዳት መቀነስ እንችል ነበር። እንግዲህ ከወዲሁ የሚናገሩት ይህን ነው። አሁን በእነዚህ በተቺዎች በኩል የሚወጣው ቃል ደግሞ እኛ ኮ ጉዳዩ ያው ፕሮቶኮል በሚጠብቅ ማለት ነው የጦር ኃይሎች ኤታማዦር ሹም ለእሳቸው አማካሪ ስልክ ደውለን ተናግረናል። በዚህ ዙሪያ ደግሞ የተጻፉ የተነገሩ የስልክ ንግግሮች ሁሉም ነገር ስላለ እሱ ይውጣና ለህዝብ ይፋ ይሁን የሚል ጥያቄ አለ። ሰጠኝ ይሄ ነገር በጣም አነጋጋሪ በጣም በሚገርም ሁኔታ ያው እንዳየነው
0: የምርጫ ወቅትም በመሆኑ ትንሽ መነጋገሪያ የሚሆኑ ጉዳዮች በጣም ትኩረት ቢሰጡ ናቸው።
1: እውነት ነው፣ ምርጫው ጋር ተያይዞ ግን ያ ብቻ አይደለም። ከምርጫው በፊትም ራሱ በዚህ ዙሪያ አጣሪ ኮሚቴው ጠቅላይ ሚኒስትሩ ራሳቸውን ነጻ አድርገው ምንም አስጠይቀኝ ካሉ ለምን እሺ ብለው የአጣሪ ኮሚቴ አይመረጥ የሚል ጥያቄ ሲጠየቅም እሳቸው የሚሉት እንግዲህ ያው እኛንም እንት ነው ግማሽ ግማሽ በሆነ እኛ ምን ፈልገውንን እነሱ የሚፈልጉትን በእንደዚህ አይነት ሁኔታ ነገሩን ማካሄድ ይቻላል። በእነዚህ በይጣራ የሚለው ሌሎች የሚጠይቁ ጥያቄ ደግሞ ኔትራል ወይም ገለልተኛ የሆነ አካል የጦር ልምድ ያላቸው ጉዳዩ እንደገና በህግ የፍርድ ቤት ዳኞች ከአሁን በፊት የነበሩትኝ ነው እውቀት ያላቸው ሰዎች ሰዎች ሁኔታውን ገለልተኛ ሆኖ ማጣራት ይችላሉ። ይሄንን ለማሳወቅ የሚል ጥያቄ እናሳል። በዚህ ዙሪያ አከራካሪ ነው። ዛሬ ነገ ሲባል ነው ከነሆ ያው 3ኛ አመት እንግዲህ እየጣቃን ነው። ይሄ ሁኔታ ከምርጫው በኋላም ብዙ ይከተላል። 9 አጠያቂ ነው። ትልቁ ጥያቄ ግን እንዳልከው ከምርጫው ጋር ተያይዞ የሚመጣ ጥያቄ ነው።

0: ጠቅላይ ሚኒስትሩ ይህን ያህል ሰዓት ማለት ነው ዜጎች እየተጨፈጨፉ የት ነበሩ? መልእክት ከደረሳቸው እንዴት ነው 6 ሰዓት ከደቂቃ ላይ ለምሳሌ ጠቅላይ ሚኒስትሩ ሁኔታው እንዳወቁ እና እሳቸው ደግሞ 6 ሰዓት ከ40 ደቂቃ ላይ ነው በትክክል ያለው ይሄ ኮን የተወሰደ ቃል ዩኒት ምንም ችግር ግን ከዛ በኋላ ምራሱ ከሰሙና ካወቁ በኋላ ለምን ከጦር ኃይሎች ኢታማጆር ሹሙ ጋር 9 ሰዓት ላይ ለምን ከዛ ብቻል ተነጋገሩ? ሌሎች
1: የጦር ኃይሎች ገለልተኛ ካል ቢኖር እና የሚያጣራስ ካሁን እንግዲህ መንግስትም ራሱ ለማቋቋም የጀመረው ያጣሪ ኮሚቴ ሳይቋቋም ወደ ምርጫ ይሄድ ነው እንግዲህ
0: የማጣራት አነጋጋሪ ነው
1: እንደው ጨረሻ የደቡብ እስራኤል ጉዳይስ እንዴት ነው? እንግዲህ ዞሮ ዞሮ 3 አመት ብለ ያስቆጠረ አንድ ወር ከተወሰኑ ቀናት የቀረው ነውና እንዴት ነው የደቡብ እስራኤል አሁን ተረጋግቷል? ሐማስም አሁን ብዙ ችግር ለማድረስ እየተዘጋጀ ነው ይባላል።
0: ያው በጋራ ለምንነው ሐማስ ትጥቁን አልሰጠም እስካሁን ሰጠኝ። እስራኤል እርምጃ ተወስዳለች። የሚገርምህ አልሃያ የሐማስ ድርጅት እንግዲህ የተመረጠው ከተወሰነ ከአንድ ወር በፊት የተመረጠው የድርጅቱ ሊቀመንበር በውጭ ነው የሚኖረው። የእሱን የእህት ልጅ ወይም የወንድ ልጅ ሊሆን ይችላል እንግዲህ ዛሬ እስራኤል እርምጃ እንደወሰደች እና እንደተገደለ ቢነገርበት ሁኔታ አለ። አጠቃላይ እንዴት ነው እስራኤል ለደህንነቷ አስጊ ከሆነ እርምጃ ተወስዳለች። ጎን ለጎን ደግሞ ልዩ ኃይል ሰላም አስከባሪው በዶናልድ ትራምፕ አማካኝ ወደ ቦታው ገብቶ ቀጠናውን እንግዲህ ትንሽ የማረጋጋት ነገር ይታያል። እስካሁን ድረስ ግን ሐማስንም እያየ ነው አይደለም ትጥቁን መፍታት እንደውም ራሱን እያደራጀ ይገኛል። እስራኤልም አልፎ እርምጃ ተወስዳለች። ሌላው አስገራሚ የሆነው በያዝነው ሳምንት ይህን ልክ እንደ ሻባ ወይም አጠቃላይ የብሔራዊ ደህንነት ጥበቃ እንደኛ እንደ በዛ አካል ባልተናነሰ ማዕረግ ማለት ነው የሐማስን ሚስጥር የሚያቅ ከሁለት ቀን በፊት እስራኤል በጣም ልዩ የሆነ ቅንብር በተሞላበት ልዩ ኮ ዘመቻ ማለት ነው ወደ ቦታው ሄደው እሱን እጅ ተፈንጅ መግደል ይችሉ ነበር ግን ከመንገለው ሚስጥሩን ብንቀበል ብዙም የሚያውቀው ነገር ስላለ እሱን በመመርመር ይሻላል በሚል እሱን እንግዲህ ያው ይዘው የመጡበት ሁኔታ በእርግጥ ከእሱ ጋርም የእስራኤል ልዩ ኮማንዶ ከእነሱ ጋር ሌሎች እዛው የሚኖሩ አዛ ውስጥ ያሉ የሐማስ ተቀናቃኝ የሆኑ ፍልስጤማውያን የእነሱም የእስራኤል አጋር በመሆን በእነሱ ኃይልም እንግዲህ ባንድ ላይ በመሆን ይህንን ድርጊት እንዴት ነው እስራኤል ሌት ተቀን ያው አንድ ተናገሩ
1: የሰራች ነው ግን ውስጥ ለውስጥ ነው የሰራች ነው
0: አንድ ነገር አለ። እስራኤል ያለችው ቴክኖሎጂን ተጠቅማ ማለት ነው በጥቅም 7 እጃቸው አለበት የተባሉትን ሜዳ አይወጣው መንገድ ላይ ሲንቀሳቀሱ ሌላ ልብስ ቀይረው እንኳን ሴት መስለውን ቢሄዱ ያው ቴክኖሎጂ በመጠቀም እነሱን ለቅመን እንገላለን የሚል ውሳኔ እየተሰራ ነው እያደረገችው ነውና እጃቸው ያለበት ያው እስራኤል ሊፈሩ ይገባቸዋል። ይበንዴ እንዳለ ሰጠትን ልቋ አነጋጋሪ ያለው አንድ ደቂቃ ካለ አነጋጋሪ ሆነው የይሁዳና ሰማርያ ተጨባጭ ሁኔታ ነው። ይሁዳና ሰማርያ እስራኤልን በከፍተኛ ሁኔታ ያሰጋት ያለው አሁን በይሁዳና ሰማርያ ያለው ሁኔታ ማለት ብዛት ያላቸው ጦር አይባን ወደ ቦታው ልካለች። ይሁዳውያን በፍልስጤም የሚያደርሱትን እንደገና ፍልስጤማውያንም ራሳቸው ለመከላከል ያለው ግርግር ምናልባት ሶስተኛው የአረብ አመት ሊያስነሳ ይችላል የሚል ሁኔታ ከተወሰኑ ጋር ባለው ሳምንት ከሁለት ቀን በፊት 200 የሚሆኑ እስራኤላውያን ዕውቅና ያላቸው የህግ ባለሙያዎች የኖቤል ሽልማት የተሸለሙ ወደ 30 የሚሆኑ የጦር ጄኔራሎች ደራሲዎች በጣም ዕውቅና ያላቸው ደብዳቤ ጽፈው ሁኔታውን እንግዲህ ለመንግስት አቀርበዋል። ማለት እስራኤል ይህን ነገር ለራሳችን መኖር ከፈለግንና ተመሳስለን መኖር ከፈለግን ይሄ ነገር መቆም አለበት የምትል ያንስታይ በጣም ጥናቱ የሚያከተው ግን እስካሁን ድረስ ከጥቅምት 7 ካሁን ድረስ ወደ 3200 የሚሆኑ ፍልስጤማውያን ከቀያቸው በእነዚህ በተወሰኑት ናቸው እንግዲህ ይሁዳውያን ከቦታው ባሉት እንደውም አንዳንዶቹ የአሜሪካውን በእስራኤል የሚገኙን አምባሳደር ጨምሮ ሽብርተኞች ነው ያሏቸው። እነሱ በሚያደርሱት ምክንያቱም ለእስራኤል የሚጎዳ እንጂ የሚጠቅም አይደለም የፍልስጤማውያን ቤት ማቃጠል በሚል ሁኔታ እንግዲህ እነሱ ቦታውን አስጊ ከመሆኑ የተነሳ ማለት ነው ወደ 3200 የሚሆኑ ቀያቸውን ለቀዋል። እስካሁን ድረስ ወደ 1100 የሚሆኑ ሲገደሉ በይሁዳውያን በኩል በእርግጥ እነዚህ ውስጥ እጃቸውን በሽብር ፈጠራ ድርጊት የተጠረጠሩ ናቸው እስራኤል እርምጃ ወሰደችባቸው። ሌላው በይሁዳውያን ደግሞ ወደ 67 የሚሆኑ ከጥቅም 7 ወዲህ ማለት ነው የተገደሉ እና ሁኔታው እንደዚህ አይነቱ ከቀጠለ ነገ ሊፈነዳ እና ሽብር ሌላ አመፅ ውስጥ እንገባለን የህዝብ የአረብ አመፅ ማለት ስለዚህ ይህ ነገር ያሰጋናል በሚል ተመልከት እንግዲህ ከ200 የፍርድ ቤት ዳኞችን በለው ወደ ከአሁን በፊት ጠቅላይ ሚኒስትር የነበሩትን ምንም የመንግስት ተቀናቃይ ቢሆኑም ግን አገራችን እንወዳለን በሚል ሁኔታው ያሰጋናል ሲሉ ደብዳቤ ጽፈዋል። መንግስት እንዴት ያየዋል ወደፊት ምን ነው ነው?
1: በጣም ጥሩ በጣም ነው እናመሰግን ጥላሁን መልካም ምሽት።
0: አመሰግናለሁ። መልካም ምሽት።
1: መልካም ምሽት። ቻው ቻው።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም ከወጣት ዶክተር ለታጃርሶ ጋር ቃለ ምልልስ እናካሄዳለን። እሱም እዚህ ስቱዲዮአችን ተገኝቷል። እንደምን አለ?
1: ሰላም፣ እንደምን ቆየ ሰጠኝ?
0: እኔ ደህና ነኝ። እንዴት ነህ?
1: እግዚአብሔር ይመስገን። ስለድሉ አመሰግናለሁ።
0: አንተም ጥሪያችን ግብዣችን አክብረስ እዚህ ስለመጣ በጣም ነው እናመሰግን። ለታማን ነው ለሚሉ ባጭሩ ራስክን አስተዋውቅልን።
1: እንግዲህ ተወልጄ ያደግኩት በኢትዮጵያ ነው። አልሞስት ከአራት ዓመት አካባቢ በፊት ነው ወደዚህ ሀገር የመጣሁት። በትምህርት የተማርኩት በኢትዮጵያ ሕክምና ነው። ከዚያም ደግሞ እዛም የተወሰኑ ዓመታቶችን በሕክምና ካገለገልኩኝ በኋላ ወደዚህ ሀገር መጥቻለሁኝ። እዚህ ሀገር አሁን በሕክምናውም ፕራክቲስ እያረኩኝ እገኛለሁ።
0: በጣም ጥሩ ነው። እንግዲህ ኢትዮጵያ ተምረው የመጡ ሰዎች እዚህ መቼም ቀጥታ ሐኪም ናችሁ ተብለው ይቀበሏቸው እንደማይችሉ እናውቃለን። እና የዛ ሂደት ቀላል አይደለም ለብዙ ሰዎች። እንዴት ነው ለማለፍ የነበረውን ሁኔታ እስኪ አጫውተን።
1: ጠቅለል ባለመልኩ ከሀገር ከአንድ ሀገር ወደ ሌላ ሀገር ማለፍ፣ ከዚያም ባለፈም ደግሞ በሁለተኛው ሀገር በደንብ ሰክሲድ ማድረግ በትምህርትም በስራም ቀላል የሚባል ነገር አይደለም። ወደ እኔ ስመጣ እኔ ከመጣሁኝ በኋላ በሕክምና ለመስራት በሙያዬ በተማርኩበት ለመስራት ፈተናዎችን መፈተን ነበረብኝ። እነዛን ፈተናዎች በዋናነት እዚህ ሀገር ማንኛውም የተማረ ሰው የሕክምና ባለሙያ በተለይ ሐኪም የሚፈተነውን ኤግዛም መፈተን ነበረብኝ። ለዚያ ፈተናም ደግሞ በበቂ ሁኔታ መዘጋጀት፣ ከፈተናውን በፊት ደግሞ የሚያስፈልጉ ዶክመንቶችን የትምህርት ዶክመንቶችን በሚገባ ማስገባት፣ ያንን ምስራድ አብሮዩት የጤና ሚኒስተር በደንብ ይታያል። ከዚያም በኋላ ደግሞ ለፈተና መቅረብ እንደሚቻል እንትን ይሰጣል፣ ክሊራንስ ይሰጣል። ከዚያ ባለፈ ያለው ያው የፈተና ጉዳይ ነው። ፈተናውን ለመፈተን በደንብ ማጥናት እንደዚህ ነበረብኝ። እግዚአብሔር ይመስገን በመጀመሪያው እድል ፈተናውንም ማለፍ ችያለሁ። ከዚያም ደግሞ ወደ ፕራክቲስ ለመግባትም ችያለሁ።
0: ዋው በጣም ጥሩ ነው። ካለፍክ በኋላ ያቀባበሉ ሁኔታ አሁንስ የት ደረጃ ነው ያለ?
1: እንግዲህ የኤግዛሙን ፈተናውን ከታለፈ በኋላ እዚህ ሀገር ፕራክቲስ ለማድረግ በሕክምናው ለመስራት ፍቃድ ይገኛል። ከዚያም ባለፈም ደግሞ የተለያዩ አይነት መንገዶች አሉ የሚሰራበት መንገድ። እኔ እዚህ ሀገር ከመጣሁኝ በኋላ በሆስፒታል ላይ የመስራት እድሉ ነበረኝ። አሁን ላይ ያለሁበት ሁኔታ ሂት መሁት ወይም ደግሞ የስፔሻሊቲ ትምህርት የተከታተልሁ እገኛለሁ። በቤተሰብ ህክምና ስፔሻሊቲ ወይም ርፏት ምሽበሃ የሚባለው ሶ እንደዚያ እየተማርኩኝ እየሰራሁኝም ደግሞ እገኛለሁ። ያው ትምህርቱና ስራው አንድ ላይ የሆነ ነው። ሶ በዚህ ስፔሻሊቲ ትምህርት ላይ እና ስራ ላይ እገኛለሁ።
0: በጣም ጥሩ ነው። አሁን አንተ ለብዙ ወጣቶች ምሳሌ የምትሆን ነው። ምክንያቱም ኢትዮጵያ የነበረህን ውጤት እዚህ ማስቀጠል ለብዙዎቻችን የሚከብድ ነው። ተስፋ ሳይቆርጡ የሀገሪቱን ሁኔታ በመልመድም ብዙ አመታትን የሚጨርስ ነው እና ወዲያው ወደ ትምህርት ነው የመጣ የገባህ እና ትልቅ ነገር ነው እና የቋንቋውስ ሁኔታ የባህሉን የመልመዱ እንዴት ነበር?
1: እኔ የሚመስለኝ እንግዲህ አንድን ሀገር በደንብ ለመላመድ በጣም አስፈላጊ የሆነው አንደኛው ነገር ቋንቋ ነው። የትም ቦታ ሲኬድ በጣም ቋንቋን መልመድ ብዙ ነገሮች እንዲቀሉ ያደርጋል። የውጭ ሀገር ስሜት ወይም ደግሞ የባደኝነት አይነት ስሜት እንዳይሰማን ያደርጋል። እኔ መጀመሪያም ከመጣሁኝ በኋላ ኢንቨስት ያደረግኩት ብዙ ጊዜን የሰጠሁት አንድም ለቋንቋው ነው፣ አንድም ደግሞ ከሙያዬ ጋር በተያያዘ ማለፍ የነበረብኝን ፈተና ለማለፍ መዘጋጀትን ነው። ከቋንቋ ጋር በተያያዘ ልክ ከመጣው ከሁለት ሳምንት በኋላ የኡልፓን ትምህርት የቋንቋ ትምህርት መማር ነበረብኝ። በዛ ደግሞ ረዘም ላለ ጊዜ በቀጣይነት ባለው መልኩ መከታተል ነበረብኝ። እሱ በጣም ፎከስ አድርጌ በዛ ኤሪያ እየሰራው ነበር። ያ በጣም ጥሩ ቤዝ እንዲኖረኝ ብዙ መግባባት እንድችል ከዛም ባለፈም ደግሞ በተለይ በብዙ ነገር ላይ ኮንፊደንስ እንዲኖረኝ በጣም አረቶኛል። እንግዲህ አብዛኞቻችን እናልባት ቻሌንጅ የሚሆነ ብዙ ጊዜ በመጀመሪያ ታይም ላይ ሰው መስጠት የሚገባውን ቦታ ወይም ደግሞ ኢንቨስትመንት ወይም ሐሽካ በደንብ ብዙ ጊዜ አይሰጥም። ያ ሲሆን የቋንቋው ነገር ላግ ያደርጋል ወይም ደግሞ ወደ ኋላ ይላል ማለት ነው። ሶ ያ አይነት ሁኔታ ነበር። ነገር ግን እኔ ያንን ነገር ለማድረግ ችያለሁ።
0: በጣም ጠንካራም ፍላጎትም ያስፈልጋል፣ ቆራጥነትም ያስፈልጋልና እንደው በተወሰነ ጊዜ በተማርኩ ተቀጣጣለሁ ብሎ የቤተሰብን ድጋፍ የሚያስፈልግ ነውና በጣም ጥሩ ነገር ነው። አሁን እስራኤልን የህክምና ሁኔታ ኢትዮጵያን በተወሰነ አይተዋል። የዚህን የህክምና ሁኔታ እስኪ ስታነጻጽረው እንዴት ነው? ልዩነት እንዳለው በቴክኖሎጂ በኩል ይነገራል።
1: የዚህ ሀገር የህክምና ከኢትዮጵያ ካለው ጋር ሲነጻጸር በጣም ብዙ የተለዩ ነገሮች አሉ። እዚህ ሀገር በጣም ዌል ኦርጋናይዝድ የሆነ በጣም በመዋቅር ደረጃ በጣም የተዋቀረ ታካሚ ማግኘት የሚገባውን የህክምና ሰርቪስ እንዲያገኝ በጣም ኦርጋናይዝድ በሆነ መልኩ ውቅር ባለው መልኩ የተገነባ ነው። ሶ ታካሚ ኖርማል የጤና ክትትል በኩፓት ሆሊም ያደርጋል። ከዚያም ባለፈም ደግሞ ሁኔታዎች መታየት ያለባቸው ተኝቶ መታከም በሚኖርበትም ጊዜ ሙሉ የሆነ ሰርቪስ በሆስፒታል ላይ ያገኛል። ከዚያም ባለፈ እያንዳንዱ ዜጋ ሁሉም ዜጋ የሚያስፈልገው የህክምና ሰርቪስ እንዲያገኝ ኦልሬዲ ቢቷ አለ። ሶ በጣም ይሄ ለየት የሚያደርግ ነገር ነው። እንግዲህ በአለም ላይ ካሉ ሀገራቶችም ጋር ሲነጻጸር በጣም ጥሩ የሚባል የህክምና ኤፊሽንት የሚባል የህክምና ሲስተም ያለበት ሀገር ነው። እንግዲህ ወደ ኢትዮጵያ በመንመጣበት ጊዜ በዚህ አይነት ውቅር የተዘጋጀ አይደለም። ከዚያ ባለፈ ደግሞ በተለይ ከቴክኖሎጂ ጋር አድቫንስመንት አንጻር ብዙ ጋፖች ያሉበት አንዳንድ የህክምና አይነት መሳሪያዎች በደንብ የሌሉበት አይነት ሁኔታ አለ። ነገር ግን በዛም ሲስተም ውስጥ ጠንካራ የሆኑ ነገሮች አሉ። በጣም የሚታትሩ ሐኪሞች አሉ፣ ብዙ የሚሰሩ የጤና ባለሙያዎች አሉ። ነገር ግን ደግሞ የሲስተም የስትራክቸር ችግርም እንዳለ ይታያል።
0: በጣም ጥሩ። አሁን እንግዲህ አንተ እዚህ ከመጣ በኋላ ያሳየኸው በጣም ጥሩ የሆነ እንቅስቃሴ ራስህንም ጥሩ ደረጃ እንድታገኝ ያደረገበት ሁኔታ እየተመለከትን ነው እና አሁን ኢትዮጵያ ውስጥ ተምረው ትምህርታቸውንም ጨርሰው እንዳንተ የተወሰነ ዓመታት ጀምረው ለመጡ ግን ለመማር ፍላጎት እያላቸው በተለያዩ ችግሮች ውስጥ ሀሳባቸውን እያደረጉ ላልቀጠሉ ምን ትላለህ? ፈተናዎች እንዴት ተቋቁመህ ነው አንተ ሌሎች ነገሮች ሳታሉ ወደ ትምህርት እንድትቀጥል ያደረገህን እስኪ መንፈስ ስኑ ማካፈልን።
1: በጣም እንግዲህ በህይወት ጎዳና ሰክሲድ ለማድረግ በደንብ የምንፈልግበት አላማ ጋር ለመድረስ ቆራጥነት በጣም ያስፈልጋል። ጠንክሮ መስራት በጣም ያስፈልጋል። አላማን ወይም ግብን ፊት አስቀምጦ ለዛ መደረግ ያለበትን ነገር ሁሉ ማድረግ በጣም የሚያስፈልግ ነገር ነው። ሶ በተለይ የሚከፈለውን መስዋዕትነትም ከፍሎ ሰው ማግኘት መድረስ የሚገባበትን ቦታ ለመድረስ መታገል አለበት ብዬ አስባለሁ። ይሄ ማለት ምንድን ነው? ብዙ ጊዜ ቻሌንጅ የሚያደርጉን በተለይ ከሌላም ሀገር ስንመጣ ከኢትዮጵያም ወደዚህም ሀገር ሰው በሚመጣበት ጊዜ ያለው ቻሌንጅ በደንብ ብዙ የሚይዙን ነገሮች ይኖራሉ። አንደኛ በጣም ፕራዮሪቲ መስጠት ለሙያችን ወይም ደግሞ ለተማርንበት ትምህርት፣ በዛ ትምህርት መስራት ምንችል ከሆነ እዚህ ሀገር በጣም ፕራዮሪቲ ሰጥቶ እሱ ላይ መስራት ያስፈልጋል። ከዛም ባለፈም ደግሞ እገዛ ማግኘትም የሚያስፈልግ ከሆነ እገዛን መጠየቅ፣ በተለይ ሰዎችን ማማከር ሊሆን ይችላል። ማግኘት ያለብንን እገዛ ለማግኘት ጥረት ማድረግ ያስፈልጋል። ብዙ በሁሉም አይነት ትምህርት መስኮች ላይ የተማሩ ሰክሲድ ያደረጉ ሰዎች አሉ ብዬ አስባለሁ። ሰው እገዛን መጠየቅ ያስፈልጋል። ከዚያም ባለፈም ደግሞ በደንብ ጊዜ መስጠትንም ያስፈልጋል። ብዙ ቢሮክራቲክ የሆኑ ነገሮች ሊኖሩ ይችላሉ። የዶክመንት እንደዚህ ማስገባት፣ የሚያስፈልጉ ዶክመንቶችን ማሟላት፣ እነዚህን ስቴፖችም ደግሞ በደንብ በተለይ ኤክስፒሪየንስ ያለው ሰው ካለ እሱን መጠየቅ ብዙ መንገዶች እንዲቀሉ ያስችላል። ከዚያም ባለፈ ያለው ነገር ሌላው እንግዲህ እነዚህ ቢሮክራቲክ የሆኑ ስቴፖች ከሌሉ ሌላው የመዘጋጀትና በደንብ የመስራት ጉዳይ ስለሆነ በዚህ አይነት ሁኔታ ማየት ያስፈልጋል ሁለቱን ነገሮች።
0: በጣም በጣም ጥሩ ነው። እንግዲህ እንደዚህ እንዳንተ ድሉ ያላቸው ቢማሩ ሙያቸውን ቢያሻሽሉ ጥሩ ነው እንላለን። ሌላው አሁን በክላሊት ኮፓትኮሊም ስር ሆነህም እየሰራም እየተማርክም ያለህ ማለት ስፔሻላይዝድ ለማድረግ እና እስኪ ያለውን በዛ ውስጥ በስራ ሂደት አጫውት።
1: እንግዲህ አሁን እኔ እየሰራው ያለሁት የቤተሰብ ህክምና ስፔሻሊቲ ውስጥ ነው። ይሄም ክላሊት እንግዲህ በዚህ ሀገር ካሉት አራት ኩፓ አንዱ ነው እና ትልቁ ነው በዚህ ሀገር ደረጃ። እኔ እንግዲህ በክላሊት ላይ ያለሁት በክላሊት ካሉት በኢየሩሳሌም ውስጥ ካሉት ክሊኒኮች ውስጥ ወይም ደግሞ ኩፓት ውስጥ አንዱ ላይ ነው የምሰራው። ሶ ያለው በዋናነት የቤተሰብ ህክምና ፎከስ የሚያደርገው አንድም በቅርብ ክትትል ታካሚዎችን በመከታተል በዋናነት በሽታዎች ሳይከሰቱ በሽታዎችን መከላከል ላይ ነው። ሶ የኛ ስራ በጣም ፎከስ የሚያደርገው በተለይ ፕሪቨንቲቭ ሜዲሲን ወይም ደግሞ ሪፎርሞናት የሚባለው በተለይ በሽታዎች ሳይከሰቱ ክትትሎችን ማድረግ፣ ከዚያም ባለፈም ደግሞ የተለያዩ አይነት የህክምና ሂደቶችም አሉ ያንን ነገር ማድረግ ነው። ከዚያ ባለፈ ከበድ የሚል በሽታም በሚኖርበት ጊዜ የነዚህ በሽታዎች ማዕከል ወይም ደግሞ የነዚህ በሽታዎችን ፎሎ ማድረግ ነው
0: ክትትል ማድረግ ነው።
1: ስለዚህ ያ አይነት ሁኔታ አለ። በጣም የቤተሰብ ህክምና ሁሉንም አይነት የእድሜ ክልል የሚያይ የቤተሰብ ሐኪም ሁሉንም አይነት የእድሜ ክልል የሚያይ ነው። ከልጅ እስከ በጣም በእድሜ እስከ ገፋ ሰው ድረስ፣ ከዚያም ባለፈም ደግሞ ሁሉንም አይነት በሽታ ያለበትን ሰው የሚያይ ነው። የመጀመሪያ እርዳታ የሚሰጥ ከዚያም ባለፈም ደግሞ በጣም ከሌሎች ሐኪሞችም ጋር በትብብር የሚሰራ ነው። ሶ እኔም ያለውበት ስፔሻሊቲ እኔም የምሰራው ይሄንኑ ነው።
0: በጣም ደስ ይላል። አሁን እንግዲህ በየትኛውም ኮፓትሮሊ ማገልገል ማንኛውም ህብረተሰብ ነው እና የምታገለግል እንደው አሁን በምታገለግልበት ቦታ ሰዎች ለህክምና ሲመጡ እንደው ለየት ያለ ነገር የሚያጋጥማል ከቋንቋ ከቀለም አንጻር እንደው ለየት ብሎ ያቀባበል ሁኔታ አለ ወይ? ብዙ ጊዜ ያልጠበቁት ሊሆን ይችላል ኢትዮጵያዊ ዶክተር ሲያጋጥማቸው እንደው ይህን ምን ትላለ?
1: ያው ለየት ምናልባት ሊል ይችላል አንዳንድ ሰዎች በጣም ፖዚቲቭ የሆነ ወይም ደግሞ በጣም ደስ የሚል ፊድባኮችንም ደግሞ የተቀበልኩበት አስተያየቶችንም የተቀበልኩበትን ሞመንቶች በጣም አስታውሳለሁ። ያቱም ሰዎች ስለዚህ ኤዳ ወይም ደግሞ ስለኛ ህዝብ በጣም ፖዚቲቭሊ የኛን ህዝብ በጥሩ ቦታ ላይ መገኘት በጣም ደስ የሚላቸው ብዙ ሰዎች ብዙ አሉ እና እኔንም በዚያ ቦታ ላይ በሚያዩበት ጊዜ በጣም ደስተኛ ሲሆኑ ያለው። አንዳንድ ጊዜም ደግሞ ያው በዛው ልክ ደግሞ አዲስ ነገር ሲሆንም ደግሞ አያለው እገረማለው። ሶ ያ አይነት ሁኔታ አለ። ነገር ግን በጣም ደስ የሚለው የምሰጠው ሰርቪስ ደስ የሚያሰኛቸው ከሆነ ደስተኛ አይነት መልእክትን ይሰጡኛል። ሶ ብዙ ያየሁት ነገር የስኪል ጉዳይ እንደሆነ ነው፣ ወይም ደግሞ የቀለም ሳይሆን
0: የእውቀትና
1: የሚሰጠው ሰርቪስ ደስተኛ ሲያረጋቸው ደስተኛ የሆነ መልእክት ያቀርባሉ እና አይ ቲንክ እንደዚህ የማይመስል
0: ወደዛ ኢትዮጵያዊ ዶክተር ውሰዱ ሊሉም ይችላሉ
1: አሉ የሚሉ ነበሩ። ሀዳሳን በነበርኩበት ጊዜ አንዳንድ ስራዎች ላይ እንደዛ የሚሉ ሰዎች ነበሩ። ማለት የስኪል ጉዳይ ነው። ከዛ ባለፈ ግን ያው ሌሎች ፋክተሮችም ሊኖር ይችላሉ።
0: ጥሩ ነው። ህክምና እንደው እኔ ጠለቅ ብዬ ባላውቀውም የበለጠ ከማከሙ የንግግራችሁ ያቀራረባችሁ ሁኔታም ትልቅ ውጤት አለው ይባላል። እንዴት ነው ሰዎች ሲመጡ አሁን ተቸግረው ታመው ነው የሚመጡ። በአንድ ጊዜ መፍትሄ እናገኛለን ብለን ነው የምንመጣ፣ ግን የእናንተ አቀራረብ አንዳንዴ አስደስቶን እናልፋለን። አንዳንዴ ደግሞ በቃ እዚህ ሀገር ብለን እንኳ አማረን እንመጣበትም ሁኔታ አለ። እንዴት ነው እስኪ እዚህ ላይ?
1: በጣም ጥሩ ሀሳብ ነው እንግዲህ ያነሳኸው። ንግግር ወይም ከታካሚ ጋር ያለን ኢንተራክሽን አንድም የህክምናው አንድ አካል ነው። ታሙ የመጣን ብዙ አይነት ችግር ይዞን የመጣን ታካሚ የምናስተናግድበት አይነት መንገድ በጣም ኢፌክት አለው። በጣም ትልቅ እንትን አለው። ህክምና የመድኃኒቶችን የማዘዝ ጉዳይ ብቻ አይደለም። መድኃኒቶችን የማዘዝ የሆኑ ላብራቶሪ ነገሮችን የማከናወን ጉዳይ ብቻ አይደለም። ሶ ብዙ በኢንተራክሽን ወይም ደግሞ ባለን ግንኙነት ውስጥ ብዙ የሚፈቱ ነገሮች አሉ። ከዚያ ነገር አንጻር ይሄ በጣም ትኩረት የሚሰጠው ነገር ነው። በተለይ እኔ በህክምና በምሰራበት እንግዲህ ቦታ በሙያዬም ማለት በቤተሰብ ህክምና ስፔሻሊቲ ውስጥም ይሄ ነገር በጣም ጎልቶ ይታያል። ሰዎች በብዙ አይነት ጭንቀት ይመጣሉ። ስናወራቸው እኔም ሳወራቸው በደንብ ስንነጋገር ብዙ በጭንቀት ውስጥ የነበሩ ሰዎች በጥሩ አይነት ሁኔታ ሲሄዱም አያለው። ከዚያም ባለፈም ደግሞ ሰዎች በጣም ከበድ ያለ ህመም ያለባቸው ሰዎች በደንብ ያንን አቴንሽን ሲያገኙ ወይም ደግሞ ከኔ ማግኘት የሚገባቸውን በደንብ ሳወራቸው ያላቸውን ሁኔታ ስረዳ በደንብ ትሪት እንደሆኑ ሲገባቸው ብዙ የሚለቅ ነገር አለና ከዚህ አንጻር ሐኪም ያንን ሚና ሊኖረው ይገባል ወይም ደግሞ ያንን ስብና ሊኖረው ይገባል። ህክምና መድኃኒቶችን የማዘዝ ወይም ደግሞ የሆኑ ተግባራቶችን የመፈጸም ብቻ ነገር አይደለም።
0: ትክክል ነው። በጣም ነው። እንግዲህ ለወደፊት ብዙ የምንነጋገርባቸው ርዕሰ ጉዳዮች ይኖራሉ። ለዛሬው ማጠቃለያ ካለ።
1: እሺ፣ እንግዲህ አመሰግናለሁ። እኔ እንግዲህ ለወጣቶች ምለው በደንብ በርቱ ነው። እናንተ ፊት በተቀመጠው መስመር ወይም ደግሞ ባስቀመጣችሁት ግብ ላይ በደንብ ጸንቶ መስራት ያስፈልጋል። ሃርድ ወርከር መሆን ያስፈልጋል። በጥንካሬ መስራት፣ ከዚያም ባለፈም ደግሞ አንዱ ባይሳካ ሌላውን መፈለግ፣ ብዙ መታገል ያስፈልጋል። በፊታችን ያስቀመጥነው ነገር በደንብ የምንሰራ ከሆነ ደግሞ ያ ቦታ ላይ እንደርሳለን ብዬ አስባለሁ። በርቱ ላለሁ።
0: በጣም ነው የምናመሰግን። እግዚአብሔር ይስጥልን። እንቀጥላለን ሌላ ጊዜም። በጣም አመሰግናለሁ።
1: መልካም።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከወይዘሮ መልሾ ብርሃኑ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ወይዘሮ መልሾ፣ እንዴት አመሸሽ?
1: ጤና ይስጥልኝ ሰጠኝ፣ እንደምን አመሻችሁ?
0: እኛ ደህና ነን። ሰላም ነሽ? እንዴት ነው?
1: እግዚአብሔር ይመስገን። ያው መንገድ ላይ ነኝ። ትንሽ ጫጫቴ ሊኖር ይችላል፣ ይቅርታ ከዚሁ እጠይቃለሁ።
0: ችግር የለም። አሁን በጥሩ ሁኔታ ነው እየሰማንሽ ያለው። ስለዚህ እንቀጥል። ከአንቺ ጋር መነጋገር የምንፈልገው በሴቶች ተሳትፎ ዙሪያ ነው። እንግዲህ ሴቶች በቤትም በውጭም በስራም በትምህርትም ብዙ እንቅስቃሴ ታደርጋላችሁ እና የእስራኤል ሴቶችን እንቅስቃሴ እንዴት ታየዋለሽ በአጠቃላይ ሁኔታ?
1: እንግዲህ ያው እስራኤል ሀገር ከአርባ ዓመት በላይ ነው እያስቆጠርን ያለ ነው። ሴቶች ደግሞ ያው ሚስትም እናትም እህትም ነን። ስራ አለ፣ ልጆች አሉ። ተሳትፎው ጥሩ ነው፣ ግን ደግሞ የሚቀረን ነገር አለ ብዬ አስባለሁ። በተለይ በትምህርት ጉዳይ ብዙ ጊዜ ሳይ አሉ ብዙ የሚማሩ የተማሩ በጣም ብዙ ሴቶች አሉ፣ ግን በቂ ነው ብዬ አላስብም። ገና ይቀረናል። ወደዛ ብናቸፉር በጣም ጥሩ ነው ብዬ አስባለሁ።
0: አዎ፣ ግን ደግሞ ያለውም የሚደነቅ ነው። አሁን ከቅርብ ዓመታት ወዲህ የምናየው በትምህርት ገበታ በብዛት የመገኘት ሁኔታ አለ።
1: በትክክል አርፎ ያሉት ብዙ ናቸው። ግን አሁን ምንህ በተለይ ወጣቱ አይደለም፣ አሁን በእኛ እድሜ ክልል ያሉ በተለይ ከሰላሳ በላይ የሆኑ ሴቶች ስታይ ብዙ ጊዜ አሁን ትኩረት የሚደረገው በቃ ልጆችን ከዚህ በኋላ አላስተምር፣ እንደዚህ የቤትን ማሽኳንተው በልጆች የሚንቅሸል እንደዚህ ነው እንጂ በብዛት ገብቶ ትምህርት የሚለው ላይ በቃ የተደመደመ መስል የሚታያቸው ብዙዎች አሉና ያ ነገር ባይሆን ትምህርት እድሜ ገደብ የለውም። እና እኛም ስንፋር ነው ደግሞ ልጆቻችን የልጅ ልጆቻችን ማገዝ የምንችለው እኛ ካላወቅን እነሱንም ልንረዳቸው አንችልም። ያን በማለት ነው።
0: ጥሩ ነው፣ እውነትሽን ነው። እንግዲህ በዚህ በትምህርቱ ዙሪያ የበለጠ የመስራት ሁኔታ ወንዶችም ልንደግፍ ይገባል። የሚማሩ ሴቶችን ቀላል አይደለም። ቤት ውስጥ ብዙ ስራ አላችሁ። በኛ ባህል ደግሞ ምናልባት አሁን የአሁኑ ወጣት ነው እንጂ የሚያበስል በፊት የነበረው ሰው ብዙም ልምዱ የለውም እና ይህንን በመተጋገዝ እናንተም ጥሩ ደረጃ እንድትደርሱ የወንዶችም ድጋፍ ያስፈልጋል። በጣም
1: በትክክል ሰጠኝ። አንድ ወንድ ሚስቱ ተማረች ማለት እሱን በለጠችው አይደለም፣ ለሱ አገዘችው። የእሷ መማር ለሱም ጥቅም ነው። እሷ ስትማር ለሱ ታግዘዋለች፣ ለልጆቿ ጥሩ እናት ትሆናለች፣ ታስተምራቸዋለች፣ የስራ ታግዛቸዋለች። ከዛ ላይ ደግሞ በተማረች ጊዜ ደግሞ ደሞዟ ከፍ ሊል ይችላል። ትልቅ ደረጃ ነው የምትደርሰው እና የእሷ መማር ወይም የእሱ መማር የሁለቱ ነው። ምናልባት እሷ ስለተማረች የበላይ ትሆናለች ብሎ የሚያስብ ወንድ ያለ አይመስለኝም። እኩል ነው እና ቢር መረዳዳቱ አሁን እንዳልከው ቢረዳዱና እሱ ሲማር እሷ ብትረዳው፣ እሷ ስትማር እሱ ቢረዳታኝ ትልቅ ነገር ነው ብዬ ነው የማስበው ነው።
0: ያው በጣም ትልቅ ነገር ነው። ከዚህ አንጻር አንዳንድ የቴክኖሎጂ ውጤቶችን በተለይ በዚህ ዘመን አሁን ሁሉም ነገር በአፕሊካሲያ ወይም በመተግበሪያ የሆነበት ሁኔታ ነው የምናይና አንዳንዴ ሁላችንም እንቸገራለን። በዚህ ገብታችሁ ወረፋ ያዙ እንደዚህ ያደርጉ የሚባሉትም ነገሮች ራሱ ቀለል ቀለል ያሉ ነገሮችን መማርም ይቻላል።
1: በትክክል አሁን እኔ አንዳንዴ ሳይ ዋትሳፕ ላይ ራሱ በዋትሳፕ ብዙ የምትሰራው ነገሮች አሉ እና በዋትሳፕ ራሱ ያንን ቴክኖሎጂ እንኳን በደንብ ብዙ የማያውቁ ብዙ እህቶች አሉ። አሁን ደግሞ እግዚአብሔር ይመስገን ግዴታ ገንዘብ ከፍለን ሳይሆን የነጻ ኮርሶች አሉ ኢንተርኔት ላይ በጣም ብዙ ኮርሶች አሉ እና የያዝሞ ስልክ ላይ ራሱ በዩቱብ ገብተህ ብዙ ነገር መማር ትችላለህ። እና ቴክኖሎጂ እንዳልከው እኛ ብናውቅ ልጆቻችን አናስቸግርም፣ ወይም ጎረቤት ወይ ወንድ በህች ይሄን አርጉልኝ ማለት አንቺ እንተውና ራሳችን ለሰውም እንረዳለን። እና ይሄ ነው በተለይ ሰው ቢማር ማጠቃቀሙን የባንክ ሁሉ ነገር አሁን እጃችን ላይ በያዝነው ስልክ ነው። ያን ደግሞ ግዴታ መማርና ጊዜ ሰጥቶ ማወቅ ያስፈልጋል ያንን ለማድረግ እና እንደው እዛ ላይ ሰው ትኩረት በተለይ ህቶች ትኩረት እንድናደርግ ብዬላለ።
0: መማር ከፈለገ ሰው በአሁኑ ወቅት ብዙ ነገሮችን በራሱ ጊዜ መማር የሚችልበት እድል አለ እና በተለይ በዚህ በማህበራዊ መገናኛ አውታሮች ብዙ ጊዜያችን ከምንፈጅ እንዲህ ለእኛም ለልጆችም ለቤተሰብ የሚጠቅሙ ነገሮችን መማር እንችላለን በቀላል ነገር።
1: በትክክል ስልካችን ራሱ ኮምፒውተር ማለት ነው። ትንሹ ኮምፒውተር ነው። ስለዚህ
0: አሁን ኮምፒውተር ቀርቷል ለስሙ
1: እውነት ነው። በእውነት አሁን መጽሐፍ እና የሆነ እስክሪቶራችን እና ደብተር ይዘን አንድ ሰው ያውቅል የምንለውን እህት፣ ጎረቤት፣ ቤተሰብ አስለምደኝ እስኪ ይሄ አሁን ኢቭን ሸር ማድረግ ወደ ያንደኛውን ወደ አንዱ ማስተላለፍ አንዳንድ ጊዜ በስህተት ብዙ ሰዎች ከጥንቃቄ ጉድለት ሳያስተውሉ ብዙ ነገር የሚያረጉት አለ። ያንን ደግሞ ትሪት ማድረግ መሰረዝ ራሱ የማይችሉ እህቶች አሉ። እኔ ብዙ ጊዜ አጋጥሞኛል ሰርዩ ብዬ ስላተኝ እንዴት አድርጌ ነው የሚሰረዘው የሚሉ እና ለሌላ ጊዜ ብዙ እረፍት ጊዜ አለን። ለእንደዚህ አይነት ጊዜ ነገር ግን ጊዜ ብዙ ጊዜ የለንም እና እንደው ይሄ ነገር ታስቦበት የሚያውቅ ሰው ጋር ሄደን ሁለት ቀን ሶስት ቀን ቢያሳየን ብንማር
0: በጣም እኛም የምንደግፈው ሀሳብ ነው። ሌላው እንግዲህ እስራኤል ምርጫም እየተቃረበ ነው። የክነሴቱ ምርጫ የሴቶች ተሳትፎም ከፍተኛ ነው። ግን እንደሚጠበቀው ባለፉት ዓመታትም ብዙ የሴቶች ቁጥር በክነሴት እየቀነሰ ነው ይባላል። ግን በሌላው ተሳትፎ ከፍተኛ ነው። አሁንም በፓርቲዎች ስብጥር ስናይ የሚጠበቀውን ያክል እንዳልሆነ ይነገራልና እንዴት አየሽው?
1: እኔ እንግዲህ ያው የማንኛውንም ፖለቲካ ደጋፊዎች የለውም፣ ደጋፊ ይኖረኛል። ግን አሁን የምናወራው አጠቃላይ ስለሆነ
0: አጠቃላይ ነው።
1: ስለዚህ የአሁኑ እንግዲህ ብዙ አልተከታተልኩም፣ ያው ያለውን ጀነራል ነው የማየው። ቢሆንም ግን ቀደም ብዬ ነው ማድረግ ያለብን ብዬ ነው የማስበው። የፖለቲካ እዚህ ቅድመ ዝግጅት የግዴታ ያስፈልገዋል። ሁለተኛ ነገር ደግሞ አሁን ብዙ ኢትዮጵያኖች ነው ያሉት፣ አይቻሉ ብዙ ሴት እግዚአብሔር ይርዳቸውና ለሁሉም ቢገቡ ስለ እንጂ ለሁሉም ደግሞ መግባት ካልቻሉ ግን አትሊስት ተረዳድተው የኛ የሆነ ሰው ቢገባበት ግዴታ የኔን የምፈልገውን የፖለቲካ አቋሜን መከተል አለበት ብዬ አላምነው። ግን ደግሞ ምንም ሰው ሳይገባ ከሚገ የተወሰኑ ሰዎች ወንድም ይሆን ሴት የሚሆን ቢገቡና ቢረዳዱ ይህንን ነው የምለው። የኛም ህብረተሰብ ደግሞ በእነሱን ለመርዳት የሚያደርገው አስተዋጽኦ እንዴት ነው እሱም ያስፈልጋል። እነሱም ደግሞ አጀንዳቸውን በስነ ስርዓቱ ማስረዳት ይኖርባቸዋል ብዬ አስባለሁ። አንድ ቦታውን ከገቡ በኋላ ብዙ ጊዜ ያው ቃላቸውን አይፈጽሙም ይባላል፣ የፖለቲከኛ ሰው እስከሚገቡ ድረስ ነው። ስለዚህ የኛ ሰው ደግሞ እንደዛ ሳይሆን ለህዝቡ ታማኝ ሆኖ ቢቀርቡ ህዝቡን በስነ ስርዓት ቢያስረዱት እና ህዝቡ ደግሞ ወጥቶ እንዲመርጥ ደግሞ የግዴታ ቅስቀሳ ያስፈልጋል። አላማውን በስነ ስርዓት ማስረዳት ያስፈልገዋል። እንደሱ ቢሆን ሁለተኛ ነገር ከሚከፋፈሉ እነሱ ደግሞ ህብረት ሰርተው አንድ ላይ ቢሆኑ እያንዳንዱ ብቻህን ከምትሮጣው ብቻህን ከምትሄድ አንዱ ለብቻው ከሚሆን አትሊስት ተስማምተው ሁለት ሁለት ወይ ሶስት ሶስት ሆነው ከአንድ ላይ ቢሄዱ ለህዝቡም ጥሩ ያግዘዋል። ህዝቡም ለየብቻ ይሆና።
0: አዎ በጣም ሌላው እንግዲህ ወደ ልጆችና ሴቶች ተሳትፎና አብሮ ትብብሩን ለፍና አሁን ለምሳሌ ትምህርት ተጀምሯል። ልጆችን ማድረስ ማምጣት በአብዛኛው የሴቶችም ወንዶችም ሊሆን ይችላል። ግን እንደው በልጆች ንቁ ተሳትፎ ላይ የሴቶች ድርሻ በጣም ከፍተኛ ነው እና ከአዲሱ ትምህርት መጀመር የአዲሱ ዓመት ትምህርት መጀመር አንጻር እንደው የምትዩ ካለ መጨረሻ የምታስተላልፉ ለህብረተሰቡ?
1: ያው እንግዲህ አዲስ ዓመት ተጀምሯል፣ እግዚአብሔር ይመስገን። በዚህ ዓመት ምንም አይነት ሰላማዊ ሰልፍ ነገር አልነበረም እና ለቤተሰብ ለልጆቹ መልካም ዓመት ይሁን እላለሁ በመጀመሪያ። ከዛ ግን እናት ያው ብዙ ቅድም ነካክተነዋል። ትምህርት የምትማር ከሆነ ስራ ሰርታ ከቤት ልጆቹን ትምህርት ቤት ወስዳ መልሳ ምግብ አስተካክላ ብዙ ነው ስራው እና ስለሚደክማትም ደግሞ ብዙ ስለሚጨማመርባት አንዳንድ ልጆቹ የቤት ስራ ሳይሰሩ ሊተኙ ይችላሉ። በስነ ስርዓቱ ከትምህርት ቤት ሁሉ ቤተው መጥተው በደንብ ላይ ሆን ይችላል እና ወንዶች ወንድሞች ባሎች ብታግዙ ልጆቹ በስነ ስርዓት ሲያዙ ማለት የሁለቱም ነው፣ የሴቷ ብቻ አይደለም። ልጁ አንድ ቡዳ ሲደርስበት የሁለቱም ሰው ኪሳራ ነው። አሁን ብዙ ጊዜ ስለምሰለ የሚደረገው የእናት ጥፋት እንደሆነ ተደርጎ ነው የሚነገረው። ልጅ ግን የወንድየውን ስህተት አለበት። ልጆቹ የሁለት ናቸው። ስለዚህ ወንድየውን ሲያገዛት እሷም ስትተጋገዝ ልጆቹን በስነ ስርዓት ማሳደግ ይቻላል እና ብንረዳዳ በረፍት ጊዜ አሁን አመት ባል ነው ደግሞ የሚመጣው ፊታችን ላይ ያለው ይሄ ወር በተለይ አመት ባል ነው እና ስራውን ብንተጋገዝ አብሮ ቢሆን ልጆቹ ደግሞ አንዳንዴ ሲደክማቸው የሆነ ሲሆን ጸባያቸው ይቀየራል። የእነሱ ጸባይ ተቀይሮ ቤቱን ረበሹት ማለት የሁሉም ሰው ነው የሚረበሸው እና ትዕግስት ቢኖረን እና ሴት ልጅ ስትረዳ ለሌላው ነገር ደግሞ ጊዜ ስለሚኖራት ገባት ብዙ ጥሩ የሆነ ውጤት ይገኛል። ካልተረዳች ሁሉንም ነገር ግን ብቻዋን የምታደርገው ከሆነ ከባድ ነው። ብረትም እንኳን ይዝጋል ይባላል አይደል? እንኳን የሰው ልጅ
0: በጣም ልክ ነሽ። በጣም ጥሩ ሀሳብ ነው። ትብብር ያስፈልጋል። ተባብረው ያደረጉት ነገር ውጤት ያመጣልና በጣም ቆንጆ ሀሳብ ነው። መጨረሻ የምታስተላልፊው መልእክት ካለ?
1: እንግዲህ በኢትዮጵያማ አሁን ቁጣጣሽ እየመጣ ነው። በእኛም ሻና ሀዳሻ እየመጣ ነው። በዚህ አዲስ ዓመት የተባረከ የጤና የመተባበር የመፈቃቀር የመከባበር ዘመን ይሆንልን። ተባረኩ።
0: በጣም ነው የምናመሰግን። ለአንቺም ተመሳሳይ ምኞታችን እንገልጻለን። መልካም ምሽት። ቻው። የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን እዚህ ላይ እየተጠናቀቀ ነው። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። ለባልደረባችን ጥላውን መልኬ፣ ለዶክተር ለታ፣ ለወይዘሮ መለሸው ብርሃን እንዲሁም ለቴክኒክ ባለሙያችን የኤርኒውማን እናመሰግናለን። ነገ ጠዋት እንደገና 6 ሰዓት እንገናኛለን።